0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ሸባቶቭ መልካም ሳምንት። እለቱ እንደ ዕብራውያን ዘመን አቆጣጠር ዮምርሾን ካፍ ዘይን በታሙስ ታፍሽን ፔቫብ ሲሆን እንደ አውሮፓ ዘመን አቆጣጠር ጁላይ 12 ቀን 2026 ዓ.ም ምረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሐምሌ 5 ቀን 2018 ዓ.ም ምረት ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመንና ወርቅነሽ ሸቴነን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ከዛም ወቅታዊ ዘገባ እናቀርባለን። ከአድማጮች ጋር የሚስልኩ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱ ዜና በሰጠኝ ዘመን ተዘጋጅቶ ይቀርባል።
2: አመሰግናለሁ ወርቅነሽ። አርስተ ዜና የክነሴት አባል ዳኒ ሉዝ የሊኩድ ፓርቲን መልቀቃቸውን በዚህ ሳምንት ያስታውቃሉ ተብሎ ይጠበቃል። እስራኤልና ሊባኖስ በያዝነው ሳምንት በጣሊያን ሮማ ተገናኝተው ድርድራቸውን ይቀጥላሉ ተባለ። አሜሪካ በኢራን ይዞታዎች ላይ ጥቃት መፈጸሟን እንደቀጠለች መሆኑ ተገለጸ። ኢራን የካቲት 8 ቀን 2006 ዓ.ም ለተገደሉባት የሀገሪቱ የበላይ መሪ አያቶላ ሀምናይ እንድትበቀል ጥሪ እየቀረበ ነው ተባለ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። የክኔሴት አባል ዳኒ ሉዝ የሊኩድ ፓርቲን መልቀቃቸውን በዚህ ሳምንት ያስታውቃሉ ተብሎ ይጠበቃል። ቃል አቀባያችን ሻሃር ግሊክ ካደረሰን ዘገባ መረዳት እንደቻልነው ዳኒ ሉዝ ከሊኩድ ፓርቲ አባልነታቸው ይለቃሉ ቢባልም በጉዳዩ ምላሽ ከመስጠት ተቆጥበዋል። ጋዳይ ዘንኮት የሚመሩት የአሻር ፓርቲ ትላንት ምሽት ኤክስ በተባለው ማህበራዊ መገናኛ አውታሩ እንደገለጸው የክኔሴት አባል ዳኒ ሉዝ በሊኩድ ፓርቲ ከሚያፍሩ ሰዎች መካከል እንደ ምሳሌ የሚጠቀሱ ናቸው። የሊኩድ ፓርቲ የነበረውን እሴት መተውን የሚቃወሙም ናቸው። በፓርቲውና በመራጮች መካከል ያለውን ልዩነትም ልብ እያሉ ነው። በመከላከያ ሰራዊቱ ለማገልገል ፈቃደኛ ላልሆኑ አካላት ድጋፍ ላለመስጠትና በዲሞክራሲ ላይ ጉዳት እንዳይኖር ፈቃደኛ አይደሉም ብሏል የአሻር ፓርቲ። ይህ በእንዲህ እንዳለ በሊኩድ ፓርቲ ስር ከ20 ዓመታት በላይ በክኔሴት አባልነትና በተለያዩ ከፍተኛ ስልጣኖች ያገለገሉት ዩሊ ኤድልሽቴንም ፓርቲውን መልቀቃቸውን ማስታወቃቸው ከአሁን በፊት ይታወሳል። የመንግስት መስሪያ ቤቶች ዋና ተቆጣጣሪ ምርጫ እንደገና እንዲካሄድ የከፍተኛው ፍርድ ቤት ያስተላለፈው ውሳኔ አከራካሪ እንደሆነ ነው። የመንግስት መስሪያ ቤቶች ዋና ተቆጣጣሪ ሲመረጡ ህጉ የሚፈቅደው በሚስጥር ቢሆንም የክኔሴት አባላት ህጉ ከሚፈቅደው ውጭ ተንቀሳቅሰዋል በሚል የቀረበውን አቤቱታ የከፍተኛው ፍርድ ቤት በመመልከት ምርጫው እንደገና እንዲካሄድ ውሳኔ ማስተላለፉ ይታወሳል። ይሁን እንጂ አንድ የመንግስት ከፍተኛ ባለስልጣን እንዳስጠነቀቁት ሚስጥራዊ ምርጫውን እናስተጓጉላለን፣ የከፍተኛው ፍርድ ቤት ዳኞች ውሳኔያቸው ያለውን መዘዝ አልተረዱም፣ የመንግስት ህግ አማካሪው አሊያም ፕሬዝዳንቱ በሚስጥር በሚመረጡበት ወቅት ችግር እንደሚፈጥሩና ከዚያ በኋላ ሁኔታውን እንዴት መቋቋም እንደሚችሉ እናያለን በማለት እኒህ ስማቸው ያልተጠቀሰው ከፍተኛ የመንግስት ባለስልጣን አስጠንቅቀዋል። እስራኤልና ሊባኖስ በያዝነው ሳምንት በጣሊያን ሮማ ተገናኝተው ድርድራቸውን ይቀጥላሉ ተባለ። የአልጀዚራ ቴሌቪዥን ጣቢያ እንደዘገበው ሊባኖስ በሮማ በሚካሄደው ድርድር የምትሳተፍ መሆኑን ለአሜሪካ አስታውቃለች። አንድ የሊባኖስ ከፍተኛ ባለስልጣን ለአልጀዚራ ቴሌቪዥን ጣቢያ እንደገለጹት ሊባኖስ በሮማ የምታሳተፈው ቡድን በዲፕሎማት ደረጃ ያለ ነው፣ ወታደራዊ ባለስልጣናት አይደሉም ካሉ በኋላ የሊባኖስ ጦር የእስራኤል መከላከያ ሰራዊት የሚያስረክበውን የደቡብ ሊባኖስ አንዳንድ ቦታ ለመቆጣጠር ዝግጁ ነው በማለት ሊባኖስን እየጎበኙ ላለው የአሜሪካ ልዑክ ቡድን አስታውቋል። የሳውዲ አረቢያው አልአረቢያ ቴሌቪዥን እንደዘገበው ደግሞ አሜሪካ ለሊባኖስ ጦር ድጋፍ የሚያደርግ ቡድን ትልካለች። ይሁን እንጂ አካባቢው ከሂዝበላ ድርጅት ነጻ እንዲሆን አሜሪካ ቅድመ ሁኔታ ማስቀመጧን ቃል አቀባያችን ሮይ ኬስ ካደረሰን ዘገባ መረዳት ችለናል። ግብጽ ከእስራኤል ጋር ያላትን የኢኮኖሚ ግንኙነት የበለጠ የማስፋፋት ፍላጎት አላት ተባለ። በግብጽ የምጣኔ ሀብት ችግር በመፈጠሩ ምክንያት ነው ግብጽ ከእስራኤል ጋር የኢኮኖሚ ግንኙነቷን የበለጠ ለማስፋፋት ፍላጎት ያላት። ያም ሆኖ በግብጽና እስራኤል መካከል የዲፕሎማሲ ችግር አለ ተብሏል። ግብጽ በሀገሪቱ እንዲያገለግሉ የተሾሙትን የእስራኤል አምባሳደር ለጊዜው አልተቀበለችም። ለዚህ ምክንያት ያደረገችውም ባዛ ሰርጥ ባለው ውጥረት ምክንያት ነው ተብሏል። ያሙኖ ግብጽ ከእስራኤል ጋር የምጣኔ ሀብት ግንኙነቷን የበለጠ የማስፋፋት ፍላጎት አላት። ይህ በእንዲህ እንዳለ በእስራኤልና ግብጽ መካከል ያለው የኢነርጂና ደህንነት ጥበቃ ትብብር ግን በጥሩ ሁኔታ እየሄደ ነው። የእስራኤል የጦር መኮንኖች ቡድንም በግብጽ ካይሮ ባለፉት ጊዜያት ጉብኝት አድርጎ ተመልሷል። አሜሪካ በኢራን ይዞታዎች ላይ ጥቃት መፈጸሟን እንደቀጠለች ነው ተባለም። የኢራን ጦር በሆርሙዝ አካባቢ የፓኪስታንን ባንዲራ እያውለበለበች ስትጓዝ የነበረችን የንግድ መርከብ ካጠቁ በኋላ አሜሪካም በኢራን ይዞታዎች ላይ ጥቃቷን መቀጠሏ ተገልጿል። የአሜሪካ ማዕከላዊ እዝ እንዳስታወቀው ኢራን የንግድ መርከቦችን ካጠቃች በኋላ እንኳ የመግባቢያውን ስምምነት ተፈጻሚ እንድታደርግ ተጨማሪ ድል ተሰጥቷት ነበር። ይሁን እንጂ ኢራን እንደገና በሂደቱ ውድቀት አሳይታለች። ለዚህም አሜሪካ ጸፋ መልስ ጥቃት መፈጸሟን ትቀጥላለች። በተለይ በነጻው የሆርሙዝ የባህር ወሽመጥ የሚያልፉ መርከቦች ላይ ኢራን ጥቃት መፈጸሙ እስካልቆመ ድረስ እኛም ጥቃታችን እንቀጥላለን ብሏል የአሜሪካ ማዕከላዊ እዝ። የአሜሪካ የጦርነት ጉዳይ ሚኒስትር ፒት ሃግስት በበኩላቸው ኢራን መጥፎ ውሳኔ ወስናለች፣ ለዚህም ዋጋ ትከፍላለች ብለዋል። ኢራን የካቲት 28 ቀን 2016 ዓ.ም ለተገደሉባት የሀገሪቱ የበላይ መሪ አሊ አያቶላ ሐምናይ እንድትበቀል ጥሪ እየቀረበ ነው ተባለ። ነገ ታትሞ በሚወጡ የኢራን ሁሉም ጋዜጦች በፋርስና እንግሊዘኛ ቋንቋዎች በቅርቡ ብቀላ ይኖራል የሚል ርዕስ ይዘው የሚወጡ ሲሆን የአሜሪካና እስራኤልን እንዲሁም አውሮፓ ከፍተኛ ባለስልጣናትን ያጠቃለለ ብቀላ እንዲፈጸም ጥሪ እየቀረበ ነው ተብሏል። ባሊ ሐምናይ ግድያ የበቀል እርምጃ እንዲወሰድባቸው ስማቸው ከተጠቀሱት ከፍተኛ ባለስልጣናት መካከል ፕሬዚዳንት ዶናልድ ትራምፕ፣ ጠቅላይ ሚኒስትር ቢንያሚን ናታንያሁ፣ የመከላከያ ሚኒስትር እስራኤል ካጽ፣ የጦር ኃይሎች ጠቅላይ ኤታማዦር ሹም እያል ዛሚር፣ የውጭ ጉዳይ ሚኒስትር ጊዲዮን ሳር፣ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ እና የአሜሪካ የጦርነት ጉዳይ ሚኒስትር ፒት ሃግስት ይገኙበታል። ስፖርት። የ23ኛ ዓለም ዋንጫ ሶስት የሩብ ፍጻሜ ጨዋታዎች ሰሞኑን ተካሄዱ። ፈረንሳይ ሞሮኮን አሸንፋ ለግማሽ ፍጻሜ በቅታለች። ስፔን ቤልጅየምን በማሸነፍ በተመሳሳይ ሁኔታ ለግማሽ ፍጻሜ አልፋለች። እንግሊዝ ኖርዌይን በማሸነፍ ለግማሽ ፍጻሜ ማለፏን ያረጋገጠ ሲሆን አርጀንቲናና ስዊዘርላንድ በአሁኑ ሰዓት እየተጫወቱ ነው። ውጤቱም አንድ እኩል ነው። በግማሽ ፍጻሜው ማክሰኞ ምሽት 10 ሰዓት ጀምሮ ፈረንሳይ ከስፔን ጋር ይጫወታሉ። ረቡዕ በተመሳሳይ ምሽት 10 ሰዓት ላይ ደግሞ እንግሊዝ ካሁኑ ጨዋታ አሸናፊ ጋር ይጫወታሉ። በመጨረሻም የአየር ንብረት ትንበያ፣ በዛሬው ዕለት ሙቀቱ ይጨምራል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 30፣ በቴላቪቭና አካባቢዋ በተመሳሳይ ሁኔታ 30፣ በአይፋና አካባቢዋ 29፣ በብኤርሸባና አካባቢዋ 33፣ በኤላትና አካባቢዋ 39 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። ወርቅነሽ፣ ለሰዓቱ ያለን ዜና እዚህ ላይ አበቃ።
1: አመሰግናለሁ ሰጠኝ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። አራቱ መለታዊ ጋዜጦች ደርሰውናል። ማሪቭ ሃሪስ የዲዮታሮኖትና እስራኤላዮም ጋዜጦች እንግዲህ በመጀመሪያ ገጻቸው ላይ በዋነኛነት የተመለከቷቸው ተመሳሳይ ርዕሰ ጉዳዮች ናቸው። ግን ሁሉንም እንመለከታለን። ማሪቭን ስንመለከት በመጀመሪያ ገጹ ላይ ትኩረት ከሰጠባቸው ርዕሰ ጉዳዮች መካከል የሻባክ ሐላፊ የሻባክ ድርጅት ሐላፊ ዳቪድ ዚኒ ታማኝነታቸው ተፈተነ በሚል ርዕሰ ጉዳይ ያቀረበው ዘገባ አለ። ይሄን ርዕሰ ጉዳይ ሌሎች ጋዜጦችም ተመልክተውታል። ዳቪድ ዚኒ 12ኛው ቴሌቪዥን ጣቢያ በኢራን ጋር የተካሄደውን ጦርነት ያው መረጃ አውጥቷል። አስቀድሞ መቼ ጦርነቱ ይካሄድ እንደነበር ሚስጥር አውጥቷል በሚል ሐሳብ ምርመራ እንዲካሄድበት ሐሳብ እየቀረበ ነበር። ግን ዳቪድ ዚኒ ምርመራው አያስፈልግም በማለት ብዙም አልተቀበሉትም ነበር። ይሁን እንጂ በጠቅላይ ሚኒስትሩ ጫና ሐሳባቸውን ለውጠዋል የሚል መረጃ ሰሞኑን እየሰማን ነው። ይሄን በሚመለከት ነው ማሪቭም እንግዲህ ያቀረበው። ታማኝነታቸው ተፈተነ። መጀመሪያ በ12ኛው ቴሌቪዥን ጣቢያ ላይ ምርመራው አስፈላጊ እንዳልሆነ ይናገሩ ነበር። በኋላ ግን አቋማቸውን ቀይረዋል በጠቅላይ ሚኒስትሩ ጫና ምክንያት። እና ዳቪድ ዚኒ ይላል ጋዜጣው፣ ታማኝነታቸው ለሀገሪቱ ነው ለእስራኤል ሀገር ወይስ ለእስራኤል መንግስት ነው? መጨረሻ ላይ ግን ለናታንያው ቤተሰብ መሆኑ ታማኝነታቸው ተፈትኗል፣ ታይቷል። እንግዲህ በፈተናውም ለናታንያው ቤተሰብ ታማኝ መሆናቸው ታይቷል ለሀገሪቱ ሳይሆን የሚል ዘገባ አቅርቧል። እና በአጠቃላይ በዚህ ሀሳብ ዙሪያ እንግዲህ አቋማቸውን ቀይረዋል የሚል ሀሳብ ነው ያቀረበው። ሌሎች ጋዜጦች ላይም ይሄ ርዕሰ ጉዳይ ትኩረት ተሰጥቶበት ዛሬ ለአንባቢያን የቀረበ ርዕሰ ጉዳይ ነው። ወደሚቀጥለው ርዕሰ ጉዳይ ስናልፍ ኢራን ለመበቀል እየዛተች ነው ይላል። የኢራኑ እንግዲህ መሪ በአባታቸው የተተኩት ሙሽታባ ሀሚናይ አባታቸው አሊ ሀሚናይ ጦርነቱ ሲጀመር አሜሪካና እስራኤል ከኢራን ጋር በገጠሙት ጦርነት እንደምናስታውሰው ባለፈው የካቲት 28 ቀን ነበር የአሊ ሀሚናይ የኢራን ከፍተኛ መንፈሳዊ መሪ እርምጃ የተወሰደባቸው የተገደሉት። የቀብር ስነ ስርዓታቸው ሰሞኑን ተፈጽሟል። እንግዲህ ለቀናት ያክል ከቦታ ቦታ ከተዘዋወረ በኋላ የአስከሬኑ ሽኝት ፕሮግራም የቀብር ስነ ስርዓቱ ተፈጽሟል እና ሙሽታባ ሀሚናይ በዚህ ጥቃት ቆስለው እንደነበር እንደውም በቀብሩ ስነ ስርዓት አልታዩም እየተባለ ይሄ ነበር የመገናኛ አውታሮች ዋና ርዕሰ ጉዳይ ሰሞኑን። አሁን ግን ሙሽታባ ሀሚናይ እውነትም የአባቴን ደም እበቀላለሁ፣ በተለያዩ ሀገራት የበቀላው ሂደት እንቅስቃሴው ይጀምራል በማለት በጋዜጦችም በተለያዩ መገናኛ አውታሮችም ይህ ሀሳብ መሰራጨቱንና የዛቱ መሆናቸው ተገልጿል። እንግዲህ በአሜሪካ ከፍተኛ የመንግስት ባለስልጣናት በእስራኤልም ከፍተኛ የመንግስት ባለስልጣናት ላይ የአባቴን ደም እመልሳለሁ እበቀላለሁ ማለታቸው ተገልጿል። ሌሎች ጋዜጦችም የተመለከቱት ርዕሰ ጉዳይ ነው። ይህን ርዕሰ ጉዳይም ሌላው በሳምንቱ መጨረሻ በተለያዩ ቦታዎች እንግዲህ የተፈጠሩ አደጋዎችን በሚመለከት በኢየሩሳሌም ነሐሎት በተባለው ሰፈር አንድ 19 ዓመት ወጣት ተገደለ። የእሱን ግድያም ፖሊስ እየመረመረው ምርመራ እያካሄደ መሆኑን ተገልጿል። ሌላው በ50 ዓመት የእድሜ ክልል የሚገመት ጎልማሳ በአሽዶድ የባህር ዳርቻ ሰምጦ ህይወቱ አልፏል። ይህን ጉዳይም እንደዚሁ ምርመራ እየተካሄደበት መሆኑንና የሁለት ዓመት ህፃንም እንደዚሁ ባህር ውስጥ ሰምጦ በከባድ ሁኔታ በህርጽሊያ በመዋኛ ገንዳ በመዋኛ ቦታ ነው ብሬካብልም በምንጠራው መዋኛ ቦታ ሰምጦ እሱም በከባድ ሁኔታ ተጎድቷል። እና እነዚህ በሳምንቱ መጨረሻ ላይ የተፈጠሩ አደጋዎች ናቸው። ይህን ዘገባም ተመልክቶታል ማሪቭ በውስጥ ገጹ ላይ በሰፊው ለአንባቢያን አቅርቦታል። ወደ ሐሪጽ ስናልፍ ሐሪጽ 25ኛው ክነሴት እንግዲህ ሊጠናቀቅ አንድ ሳምንት ቀርቶታል። የስልጣን ጊዜውን አጠናቆ እንግዲህ ወደ ምርጫ ሊሄድ ነው። ከዛ በፊት ግን ልክ በዚህ በመጨረሻው በክነሴቱ በ25ኛው ክነሴት የመጨረሻ ሳምንት መንግስት አጋጣሚውን ለመጠቀም የተለያዩ ህጎችን ለማጽደቅ ከፍተኛ ሩጫ ላይ ይገኛል ይላል። እንግዲህ በተለይ ጥምር መንግስቱ ስልጣን ላይ ያለው ጥምር መንግስት
ከፍተኛ ሩጫ ላይ ነው የተለያዩ ህጎችን ለማጽደቅ ከሊያጸድቃቸው ከተዘጋጁና እየጸደቁ እንግዲህ ግማሽ ላይ ያሉ ህጎችም እንደምሳሌ የኦሪት ትምህርት መሰረታዊ ህግ ነው እንዲጸድቅ የቀረበው ሐሳብ ያው የመጨረሻ ይጸድቃል ተብሎ ይጠበቃል። ሌላው ደግሞ የመንግስት ህግ አማካሪዋ ስልጣን ከሁለት እንዲከፈል ስልጣኑ ሁለት የተለያዩ ኃላፊዎች እንዲይዙት ይሄም አንዱ መንግስት ከፍተኛ ትኩረት የሰጠበትና እንደውም በመጀመሪያ የተቀመጠ ህግ ነው። እሱንም ለማጽደቅ ጥረት እየተደረገ ነውና መንግስትችን አንድ ሳምንት ለመጠቀም በርካታ ህጎችን ለማጽደቅ ከፍተኛ ሩጫ ላይ ነው ይላል ሐሬጽ። ሌላው አሁንም ሐሚናይ ሙሽታባ ሐሚናይ የአሊ ሐሚናይ ልጃቸው ያባታቸውን ሞት ለመበቀል ተዘጋጅቻለሁ በማለትና ያው እንቅስቃሴው ስራ እንቅስቃሴው ይጀምራል ስራ ይጀምራል ያባቴ እንደመበቀላለሁ ማለታቸው ሐሬጽም አቅርቦታል በሰፊው ዘግቦታል ይሄን ጉዳይ። ሌላው የሻባክ ድርጅት ኃላፊ የሀገር ውስጥ መረጃና ደህንነት ድርጅት ኃላፊ ዳቪድ ዚኒ 12ኛውን ቴሌቪዥን ጣቢያ ላይ ምርመራ እንዲካሄድበት ወሰኑ ይላል። ይሄም አወዛጋቢ ነው። አወዛጋቢነቱ አንደኛ አቋማቸውን መለወጣቸው ነው። ሌላው ደግሞ በ14ኛው ቴሌቪዥን ጣቢያ ጋዜጠኛ ከሆነው የያኮብ ቦርዱጎ ጋር ከተገናኙ በኋላ ነው ዳቪድ ዚኒ ሐሳባቸውን የቀየሩት ይላሉ እንግዲህ ዛሬ ወጡ ዘገባዎች ወመረጃዎች። ነገር ግን በዳቪድ ዚኒና በዙሪያቸው ባሉ ሰዎች አማካኝነት ደግሞ የለም ከሁለቶች ከመገናኛቸው በፊት ነው በ12ኛው ቴሌቪዥን ጣቢያ ላይ ምርመራ እንዲካሄድ ዳቪድ ዚኒ የወሰኑት ይላልና ይሄ ለህዝቡ ያለውን ትክታማኝነታቸው እንዴት ነው ከዳቪድ ዚኒ ጋር ከተገነከ ይቅርታ ዳቪድ ዚኒ ከጋዜጠኛ ያኮብ ቦርዶጎ ጋር ከተገናኙ በኋላ ነው ሐሳባቸውን የቀየሩትና መዋሸት የለባቸውም በፊት ነው ብለው መዋሸት የለባቸውም ይላሉ ዘገባዎች። ግን ደግሞ በሻባክ ድርጅት በኩል ወይም በዳቪድ ዚኒ በኩል አይ ከጋዜጠኛው ጋር ከመገናኘታቸው በፊት ነው ሐሳባቸውን የለወጡትና በ12ኛው ቴሌቪዥን ጣቢያ ላይ ምርመራ እንዲካሄድ በሚለውን ሐሳብ የተቀበሉትም የወሰኑ ይላል ሐሬጽ። ሌሎች ጋዜጦችም ላይ ቀርቧል ይሄ ርዕሰ ጉዳይ። ሌላው አንድ ወታደር ይላል በይሁዳና ሰማሪያ አካባቢ ጉብኝት በሚያካሂድ የኮንግረስ አባል ላይ ተኩስ ከፈተ ይላል። ተኮሰ በአካባቢው የነበሩ ይቅርታ ምትናህሊም ነው ይሄ በአዛ ነው ይሄ ርዕሰ ጉዳይ ይቅርታ በጋዛ ሰርጥ ነው። በጋዛ ሰርጥ አንድ ወታደር የጭነት መኪናዎችን የእርዳታ ጭነት መኪናዎችን አሽከርካሪ በነበረው ሾፌር ላይ ተኩስ ከፈተ። ተኩሶም መታው ያው ተገድሏል ይላል ይሄ ሾፌር። የአይን ምስክሮች እንደተናገሩ ነው እንግዲህ ለጋዛ ሰርጥ ነዋሪዎች እርዳታ በሚያደርስ ሾፌር ላይ አንድ ወታደር የእስራኤል ወታደር ተኩስ ከፈተ ተገድሏል። በተከፈተው ተኩስም ሾፌሩ እጁን አንስቶ ነበር ይላል ያው እንዳይተኮስበት ሁለት እጆቹን አንስቶ ነበር። ይሁን እንጂ ወታደሩ ይህን እያየ ተኩስ መክፈቱን የሚገልጽ ዘገባ አለ። ይህ ሾፌር WCK በተባለ በእንግሊዝኛ ምህጻረ ቃል ወይም ዓለም አቀፍ የእርዳታ አከፋፋይ ድርጅት ሾፌር ነው። በዚህ ሁኔታ ተገድሏል በጋዛ ሰርጥ ይላል። ሌላው ርዕሰ ጉዳይ መጀመሪያ የተመለከት ነው በይሁዳና ሰማሪያ አካባቢ በሰፈራ ጣቢያ ነዋሪዎች ናቸው አንድ ኮንግረስ አባል ላይ ያው ችግር እንደፈጠሩ መኪናውን ዘግተው አስቆመው ለሰዓታት ያክል እንደ ችግር እንደፈጠሩበት ሰፋሪዎች

መጠየቅ ወደ እስራኤል ሲገቡ አየር መንገድ የእንግሊዝ ስደተኛ ክፍል በቁጥጥር ስር አውሏቸው እንደ እስራኤል እንደገቡ ታሰሩ ይላል። እንግዲህ ለተወሰኑ ቀናት ያክል ታሰሩ። እንግዲህ የስደተኛ ቁጥጥር ክፍል እነሱ ወደ እስራኤል ለመኖር ሆን ብለው የመጡ ነው የመሰለው፣ ግን ለሶስት አመታት ያክል እናታቸውን አላዩም ነበር እነዚህ ልጆች እስራኤል የምትኖር እናታቸውን፣ እና በመጠራጠር ታስረው ሰነበቱ። ያው ሁኔታቸውም ፍርድ ቤት ድረስ ደርሶ ፍርድ ቤቱ በቁጥጥር ስር በኋላቸው አካል ላይ በጣም ከፍተኛ ትችት መሰንዘሩን በ7ና በ11 ዓመት ዕድሜ ክልል የሚገኙ ልጆች ታስረው ለቀናት መሰንበታቸው በጭራሽ የማይገባና የማይሆን ነገር መሆኑን ያው መተቸቱን የሚገልጽ ዘገባ አቅርቧል ሐሬጽ። ሌላው እንግዲህ በአሜሪካ እየተካሄደ ያለው የዓለም ዋንጫ ጨዋታ ሁኔታ እንግዲህ ወደ መጨረሻ ሁኔታው ሊቀየር ይችላል አይታወቅም። ነገር ግን አሁን ባለው ሁኔታ አውሮፓ እየተቆጣጠረችው ነው፣ በአውሮፓ ቁጥጥር ስር እንደሆነ ነው የምናየው የሚል ዘገባ አቅርቧል። እንግዲህ ቆየት ብለን ይህን ዘገባም በሰፊው እንመለከተዋለን። ስለ እግር ኳስ ጨዋታው ወደ ኢዲዮት አህሮኖት ስናልፍ የኢዲዮት አህሮኖት በሊኩድ ፓርቲ የፕራይመሪዝ ወይም የፓርቲው ቅድመ ምርጫ ላይ ለውጥ እንዲደረግ ህግ ይቀርባል። ዛሬ የክነሴቱ የህግ ጉዳይ ቋሚ ኮሚቴ በሚያካሄደው ውይይት ጠቅላይ ሚኒስትሩ በተገኙበት ይህ ሀሳብ ይቀርባል። ይህም በጣም ወሳኝ ቀን ነው ዛሬ ይላል። እንግዲህ ከፍተኛ ትችትም እየተሰነዘረበት ነው። ናታንያው የበሊኩድ ፓርቲ የሚመድቧቸውን ሰዎች ለማስገባት እና እንግዲህ የሚኒስተሮች ወይም ከፍተኛ ቁጥር የሚያገኙት በፕራይመሪዝ የሊኩድ አባላት የነሱን ቦታ ወደፊት የሚገፋ ቁጥራቸውን እንግዲህ ወደፊት የሚገፋ ለውጥ ያደርጋል እና ያው ተቃውሞ እየገጠመ ነው በሊኩድ ፓርቲ አባላት አማካኝነትን። በአጠቃላይ ናታንያው ያለ ወትሯቸው እንግዲህ የመጨረሻ የስልጣን ዘመናቸው ሳይሆን አይቀርም። እንደ ወትሮ ቢሆን በሊኩድ ፓርቲ ውስጥ ያለው ቅድመ ምርጫ አስጨንቃቸውም ነበር። አሁን ግን እንደምንም የራሳቸውን ሰው ለማስገባት ቦታ የሚሰጣቸውንም 10 ሰዎች እንግዲህ ያስገባሉ አዳዲሶችን ተብሎ ይጠበቃል። 10 ሰዎች እንዲገቡላቸው ይጠይቃሉ ያስገባሉ ተብሎ ነው የሚጠበቀው። በአጠቃላይ እንግዲህ ለውጥ ያደርጋል የክነሴት አባላት ቦታቸውን ወደፊት የሚገፋ ነው፣ ለውጥ የሚያደርግ ነው በአጠቃላይ። እና ሁኔታው ከፍተኛ ትችትና ውይይትን የፈጠረ ነው። ዛሬ እንግዲህ የሞት ሽረት ቀን ነው ለሊኩድ ፓርቲ። በክነሴቱ የህግ ጉዳይ ኮሚቴ ሀሳብ እንዲቀርብ እንግዲህ ይህን ሳምንት የክነሴቱ የ25ኛው ክነሴት የመጨረሻ ሳምንት ስለሆነ በርካታ ህጎች እንዲጸድቁ ጥረት እየተደረገ ነው። እንግዲህ ዛሬ ይቀርባል ተብሎ የሚጠበቀው ህግ ይሄ ነው እና ናታንያው ጠቅላይ ሚኒስትር ቢንያሚን ናታንያው በተገኙበት ታላቅ መወዛገቢያ ርዕሰ ጉዳይ ሆኖ ቀርቧል። ይህ ርዕሰ ጉዳይ በሀገራችን ዋና የምጀ ቅድሚያ የተሰጠው ርዕሰ ጉዳይ ነው። የኢዲዮት አህሮኖትንም እንደዚህ ጋዜጣውም እንዲሁ በመጀመሪያ ነው እያቀረበውና 20 የክነሴት አባላት ቦታቸውን ወደፊት ይገፋዋል። የ20 የክነሴት አባላት ቦታ እንግዲህ የሚሰጣቸው ቁጥር ከፍ ያደርገዋል። ይሄ ደግሞ ወደ ክነሴቱ የመግባት እድልም ሌሎች የክነሴት አባላትን ውስን ሊያደርገው ይችላል የሚል ዘገባ ቀርቧል። በአጠቃላይ ሌላው የተለያዩ ዘመናዊ ጦር መሳሪያዎችን የሚያመርተው ራፋኤል የተባለው የእስራኤል ካምፓኒ ወይም ድርጅት ከፎልስቫገን ከተባለው ድርጅት ጋር ስምምነት ሊያደርግ ነበር። ይህ ድርጅት ፎልስቫገን የተለያዩ መለዋወጫዎችን እንዲያመርት ለራፋኤል ድርጅት፣ ነገር ግን በኳታር አማካኝነት ስምምነቱ ሳይጸድቅ ቀረ። ምክንያቱም የኳታር ሌላ የገንዘብ ፈንድ ወይም ካምፓኒ በሱ ጣልቃ ገብነት አማካኝነት ስምምነቱ ተግባራዊ ሳይሆን ቀርቷል የሚል ርዕሰ ጉዳይ ቀርቧል። ከዚህ ጋር ተያይዞ ጺም የተባለው ካምፓኒም ወይም ድርጅት ስምምነቱ ሊሰረዝበት የሚችለው እድል ከፍተኛ መሆኑን በዘገባ ቀርቧል። ሌላው ርዕሰ ጉዳይ የኢራኑ መሪ በአባታቸው የተተኩት ሙሽታባ ሐሜናይ የአባቴ እንደምበቀላለሁ ማለታቸውም እንዲሁ ኢዲዮት አህሮኖት ላይ ቀርቧል። ሌላው አንዲት መጋቢ 50 ደቂቃ ወታደር ናት። አላ ራም ትባላለች። በደጀንዙ ክፍል በህይወት አድን
በጣም በርካታ ህይወትን ያተረፈችና ከፍተኛ

ስቃሲ ያደረገች ነው ይላል በወታደራዊ ዩኒፎርም ፎቶ በለበስ ለብሳ ፎቶ በፎቶግራፍ ተደግፎ ነው ይሄ ዘገባ የቀረውና እሷ ስትወለድ የሶስት ወር ህፃን ያለች አባቷ በዚሁ በመከላከያ ሰራዊቱ በዚሁ ወታደራዊ ክፍል በደጀንዙ እንደዚሁ የሰዎችን ህይወት ለማዳን ሲል የህይወት መስዋዕትነት ከፍሏል እና አባቴ በየኛ አሁን ይኮራ ነበርና ያው በአባቴ መከላከያ ሰራዊቱ ባገለገለበት ዘርፍ ነው ተተክቼ እየሰራሁ ነው በማለት ያው በሷ ዙሪያም በጋዜጣ ውስጥ ገጽ ሰፊ ዘገባ ቀርቧል። ወደ እስራኤላዩም ስናልፍ እስራኤላዩም በኢራንና በአሜሪካ መካከል ያለው ውጥረትና የመጠቃቃት ሂደት እንደቀጠለ ነው። ምናልባት አሜሪካ ከኢራን ጋር በስምምነት ሂደት በድርድር ያለው ሁኔታ በጣም እየደከመ ነው የድርድሩ እድልና ወደ ጦርነት ሰዓት ሄዳት ቀርም ለአሜሪካ ለኢራን ቢጫ ካርድ እያሳየቻት ነው እና ያለው ሁኔታ በጣም ወሳኝ ነው። ኢራን ሆርሙዝ የተባለውን መርከብ የንግድ መርከብ መተላለፊያ መስመር ወይ ለሁሉም ሀገራት በነጻ ክፍት ማድረግ አለባት ካልሆነ ደግሞ ለራሷ ይዘጋባታል ይላል። አሜሪካ ተዘጋባታለች አንድም ለሁሉ ክፍት መሆን አለበት ካልሆነ ደግሞ ለኢራንም ዝግ ይሆናል ይላል። ከዚህ ጋር ተያይዞ ሙሽታባ ካሚና ያባቴን ደም በቀላለሁ በቅርቡ ያው እንቅስቃሴ ይጀምራል ያባቴን ደም ለመበቀል ማለቱም እንደዚሁ ዛቻውንም እስራኤላዊው መሄነርሰ ጉዳይም የሙሽታባን ዛቻ ላምባቢያን አቅርቦታል። ሌላው የእስራኤል መከላከያ ሰራዊት በሊባኖስ ሁለተኛው ሊባኖስ ጦርነት እንግዲህ ያካሄደበት 20 ዓመት ሞላው ከሊባኖስ ጋር የተካሄደው ሁለተኛው ሊባኖስ ጦርነት በዚህ 20 ዓመታት ውስጥ መከላከያ ሰራዊቱ በጣም ብዙ መሻሻሎችንና ደረጃው ከፍ ማለቱን በተለይ በመረጃው ክፍል በተዋጊዎችም በሌላም ደረጃው እጅግ ያደገ መጥቷል የሚል ዘገባ አቅርቧል በውስጥ ገጹ ላይ ጋዜጣው። ሌላው በባህር በተለያዩ ባህር ዳርቻዎች አካባቢ እንግዲህ ህዝቡ ሲዝናና ገንዘብ ይከፈላልና ምንድነው እንደው የሚያቀርበው ረሰ ጉዳይ ሶኪን በኬሴፍ ኪሎ የሚዋኘው በገንዘብ ነው። በተለይ በባህር ዳርቻው አካባቢ በሚኖሩ ከተሞች የሚኖሩ ዜጎች ካልሆኑ የከተማው ኗሪ ካልሆኑ ወጪው የሚከፍሉት ገንዘብ ከፍተኛ ነው ይላል። እንግዲህ በጋዜጣው ውስጥ ገጽ በሰፊው ተጽፏልና ኗሪ ያልሆኑት የአካባቢው ከተማው ኗሪ ያልሆኑት ከኗሪው በአካባቢው ከሚኖሩ ዜጎች 4 እጥፍ የበለጠ ክፍያ ይከፍላሉ ይላል። እንግዲህ በባህር ዳርቻዎች አካባቢ የመኪና ማቆሚያው ምን ያህል እንደሆነ ይታወቃል። እንግዲህ ያንን በማጠቃለል በሰፊው አቅርቦታል በውስጥ ገጹ ጋዜጣው። ሌላው ምቱላ በሰሜን እስራኤል የምትገኘው ምቱላ የተባለችው ቦታ እንቅስቃሴ ጀመረች እንደገና ወደ ህይወት ተመልሳለች ምቱላ ይላል። ቡና ቤቶች እየተከፈቱ ነው መዝናኛ ቦታዎች ሁሉ ተከፍተዋል የሚል ርዕስ አቀርባል። እንግዲህ ጋዜጦች ከሞላ ጎደል በዛሬ እትማቸው ላምባቢያን ያቀረባቸው ዋና ዋና ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን ወደሚቀጥለው ዝግጅት እናልፋለን።

0: ሰጠኝ እንደምን አደርክ?
1: ሰላም ነኝ። እንዴት ነው?
0: አለን ሰላም ነን። እንዴት ነው? አይናችን ማሳሁ ላይ የቴሌቪዥን ላይ ነው ተተክሏል።
1: አዎ ያው እንግዲህ ጨዋታ አለ በስዊዘርላንድ እና አርጀንቲና መካከል፣ እሱን እየተመለከትን ነው። እንግዲህ ተጨማሪ ሰዓት ነው 30 ደቂቃ ተጨምሮ 1-1 ናቸው። በስር ተጫዋች ነው ስዊዘርላንዶች አንድ በቀይ ወጥቶባቸዋል። እንግዲህ እየተከታተለ ነው።
0: በጣም ፈታኝ ጨዋታ ነው። አርጀንቲና ያልጠበቀችው ኃይል ነው ያጋጠማት። እንግዲህ ጥሩ እንዴት ነው እንግዲህ ወደ ሀገራችን ተጨባጭ ሁኔታ ስንመለስ በሊባኖስና በእስራኤል መካከል የሚካሄደው ድርድር እንደቀጠለ ነው። በቀጣይ ደግሞ እንግዲህ ሁለቱ ሀገራት ተወካዮች ይገናኛሉ ተብሎ ይጠበቃል። እንዴት ነው ያለው ሁኔታ?
1: ጥሩ ነው። እንግዲህ ድርድር ውጤት ሲያመጣ ነው እንግዲህ መልካም ነው የሚባል። አርጀንቲና አሁን ሁለተኛ ጎላቸውን አስገቡ። ይቅርታ፣
0: አይ ይሄ ምን የሚጠበቅ ነው? እሺ፣ አርጀንቲና እንግዲህ ለሚያዳምጡም ሰዎች፣ ለነገሩ በረሽት ቤትም በቀጥታ እየተላለፈ መሰለኝ እስካሁን ቀጥሎ ከሆነ ጨዋታው፣ መንገድ ላይ ያሉ ሰዎች ይሄ እንግዲህ ትልቅ ምስራች ነው።
1: እንግዲህ ጥሩ ነው ይታያል። ካና 11ኛ በቴሌቪዥን ማየት እግር ኳስ የበለጠ ጥሩ ነው።
0: አዎ የአርጀንቲና ደጋፊዎች ብቻ እንግዲህ
1: እና በሊባኖስና እስራኤል መካከል በዚህ ሳምንት ደግሞ በጣሊያን ሮማ ሮም ይካሄዳል ተብሏል። ይህንም ፈቃደኝነቷን አሳይታለች ሊባኖስ ይባላል። ጥሩ ነው እንግዲህ ድርድሩ ምን ውጤት ያመጣል ነው። ዞሮ ዞሮ የሚፈለገውን ነገር ያደርጋሉ። የሂዝቦላ ድርጅት እንዴት ነው ማራቅ የሚቻለው? እንዴት ነው ከጸረ እስራኤል፣ ጸረ አሜሪካ እና ጸረ ምዕራባውያን እንቅስቃሴውን ሊያስቆመው የሚችል የኢራንን ተልእኮ ሊያስቆም ይችላል ወይ የሚለው ጥያቄ ነው እንጂ ድርድሩ ካሁን በፊትም በአሜሪካ ተካሂዷል፣ አሁንም ይቀጥላል መባሉ ጥሩ ነው። ውጤት ያመጣል ሌላው ጥያቄ ነው እንጂ በየጊዜው እየተደራደሩ ነው አሜሪካ፣ አሁን ደግሞ ሮም። ቦታ መቀያየሩ ብዙ ፋይዳ ላይኖረው ይችላል፣ ግን እዚህ የሰሜን እስራኤልን ጸጥታ ያስከብራል ወይ የእስራኤል መከላከያ ሰራዊት ሳይሆን እንግዲህ አንዳንድ ቦታዎችን ለቆ ለሊባኖስ እንደ አርያ የሚሆኑ አንዳንድ ቦታዎችን እንደ ተምሳሌት ለማሳየት ጥረት ይደረጋል ተብሏል። የእስራኤል ባለስልጣናት ባለፉት ጊዜያት ሲሉ የነበረው ደግሞ እስራኤል መከላከያ ሰራዊት እንዳስፈላጊነቱ ይቆያል ነው ያሉ እና በዚህ መካከል ልዩነት እንዳለ ነው የምንሰማው። አሁን በሊባኖስ እና በእስራኤል መካከል የእስራኤል ባለስልጣናት መከላከያ ሰራዊቱ አይወጣም ይላሉ፣ የሊባኖስ ባለስልጣናት ደግሞ እንደሚወጣ አሜሪካ ቃል ገብታለች የሚሉ ሀሳቦች ይሰነዘራሉ። ግን ወደፊት የሚታይ ይሆናል። ትልቅ ፈተና ነው። የሰሜን እስራኤልን የሰላም ሁኔታ ያስከብራል የሚለው ጥያቄ ነው እና እንመለከተዋል። የምትጨምር ቃል
0: አዎ እንግዲህ በሰሜን እስራኤል አካባቢ ያሉ ከተሞች አንዳንድ ከተሞች ምትላን ጨምሮ አንዳንድ ቦታዎች ወደ መደበኛ እንቅስቃሴያቸው ተመለሱ የሚል መረጃም እያየን ነው። እንደ እውነት ያድርገው ነው ምንል። ምናልባት እንግዲህ ሰሞኑን ምንድን ነው የሚባል አንዳንድ ወሬ እንዲሁ አይወራም እንጂ ደግሞ በመከላከያ ሰራዊቱ ያለው ሁኔታ የህይወት መስዋዕትነት መክፈል ምንም የቀነሰበት ሁኔታ አለ። በአካባቢው ይሄ ራክፋን የተባለው ተንሳፋፊ ቀላል አይሮፕላን የሂዝቦላ ድርጅት የሚተኩሰው ያስከፈለው ዋጋ በጣም ከባድ ነው እያስከፈለ ያለው ዋጋና በመከላከያ ሰራዊቱ ዘንድ ሰሞኑን ያለው ሁኔታ ጥሩ ነው የቀነሰበት ሁኔታ አለ ወይም ስምምነቱ እየሰራ ነው ወይ ደግሞ ምናልባት የሂዝቦላ ድርጅት እየተዳከመ ነው ብቻ አይታወቅም። ዋናው እኛ ሰላም መሆኑ ነው የሚያስደስተን የምንፈልገውም። ስምምነቱ እንግዲህ ከሰራ ጥሩ ነው። ሊባኖስና እስራኤል ቢስማሙ የበለጠ ሁለቱም ሀገራት ያተርፋሉ። ለብዙ ነገር በጣም መልካም ነው። እንኳን በድንበር የሚገናኙ በደህንነት ዙሪያ ያለው ሁኔታ በጣም ወሳኝ ነው። ግን ከዛ ባለፈ ደግሞ ለሁለቱ ሀገር እድገትና ሰላም ልማት በጣም ወሳኝ ነው። እንግዲህ እናያለን። እንዳልከው ግን ተግባር ላይ ሲውል ነው።
1: ሂዝቦላ ታቅቦ እንጂ ባለው ሁኔታ ሂዝቦላ በጸጥታ ባይቀመጥ ኑሮ ሁኔታው ብዙ ሮኬቶችን፣ ሌሎች ነገሮችን የመተኮስ አቅም እንዳለው ነው። አሁንም የተሟጠጠ ነገር የለውም፣ ብዙ የጦር መሳሪያ ያለው ምናልባት እንግዲህ በአሜሪካም በዚህ በአካባቢ ሀገራትም በኢራንም የሚደረግበትን ጫና እንደው እንደ ትንሽ ሁኔታውን ለመመልከት ካልሆነ በቀር ሂዝቦላውን ሙሉ ተዳክሞ አቅማጦ ነው ጸጥ ያለው ለማለት ያስቸግራል። ለማንኛውም ግን እናየዋለን። ሌላው አሁንም የመካከለኛው ምስራቅ ጉዳይ አጣብቂኝ ውስጥ ነው አሁን ያለ። በአሜሪካና በኢራን መካከል ያለው ውጥረትና ግጭትም እንደቀጠለ ነው። አሜሪካም እርምጃዋን ቀጥላለች፣ ኢራንም እየዛተች ነው። እንዴት ነው?
0: በአሜሪካና በኢራን መካከለ ያለው ሁኔታ በጣም አስቸጋሪ ነው። እንደው መሪዎች በሚለዋወጡት ቃል ብቻ ሳይሆን በተግባር ያየነው ያለነው ነገር ግን አሳሳቢ ነው። እንግዲህ ሆርሙዝ የተባለው የንግድ መርከቦች መተላለፊያ መስመር ኢራን በዚህ በጦርነቱ የተፈጠረውን ለውጥና አጋጣሚ በመጠቀም ለሀገሪቱ ከፍተኛ የገቢ ምንጭ እንዲያስገኝ ለመጠቀም ተፈልገበት የኢኮኖሚ ምንጭ ለማድረግ የፈለገች ይመስላል። የዘጋች ነው መተላለፊያ መስመሩን። በዛ አካባቢ ሊያልፉ የሚሞክሩ መርከቦች ላይ ደግሞ አሁንም ድረስ ጥቃት እያደረሰች ነው ያለው። አሜሪካ ደግሞ ይሄን የባህር ወሽመጥ መተላለፊያ መስመር አንድም ሁሉ ሀገራት በነጻ ያልፉበታል፣ ካልሆነ ደግሞ ኢራንም ጭራሽ ልትጠቀምበት አንችልም እንዘጋዋለን እያለች እንደሆነ እያየን ነው። ሌላው መጠቃቃቱ ድርድሩ የተስማሙበት 14 አንቀጽ የያዘው ስምምነት ጊዜያዊ ስምምነት እንዳለ ነው። በይፋ ተቀደደ ያፈረስ ነው አላሉም። ምንም ትራምፕ እንደፈረሰ ቢናገሩም ግን በድርድሩ ደግሞ ለመቀጠል ኢራን ፍላጎት አላት እንቀጥላለን የሚል ነገርም እየሰማን ነው። በተቃራኒው ደግሞ ኢራን በአሜሪካና በእስራኤል እንዲሁም በሌሎች ሀገራት መሪዎች ላይ የአሊ ኻሜናይን ሞት ለመበቀል እየዛተች እንደሆነ እንግዲህ በኢራን ያሉ መገናኛ አውታሮች በትም የሚወጡ ጋዜጦች ሁሉ ይህን ርዕሰ ጉዳይ ይዘው ዛሬ ጧት ጀምረው እንደወጡና ብቀላ የሚል ነገር በሀገሪቱ ዜጎች በተለይ ስርዓቱን በሚደግፉ ዜጎች ያው ብቀላ የሚል ቃል እየተነገረ እንደሆነ እየሰማን ነውና ወዴት ያመራል? በጣም ከባድ ነው። ምናልባት አሜሪካ እንደገና በጦርነት ልትመለስ ይሆን የሚለው ነገርም እየተነሳ ነው። ሰጠኝ
1: ይህ ብቀላ እንኳን ለማስፈራሪያ ካልሆነ እዛም ቤተሰት አለ። የአሜሪካውን ፕሬዚዳንት ወይ እስራኤሉን ጠቅላይ ሚኒስትር እንበቀላለን፣ ሌሎች ባለስልጣናትን የሚሉት እንዲሁ ለጉራ ካልሆነ የአሜሪካን ፕሬዚዳንት ተበቅለው በጸጥታ አሜሪካ ታልፋለች አይደለም ኢራን መጥፊያዋ እየደረሰ ካልሆነ በቀር እንጂ በዚህ ባለንበት ተጨባጭ ሁኔታ እንደው ኢራን በአካባቢው አልፎ አልፎ በጦር ሰፈሮች ላይ የምታደርሰው ጥቃት ችግር ይፈጥር ካልሆነ ሌላው ጉዳይ እንኳን እንደው መቼም ያው ያንን ያሊ ኻሜናይን ሞት መገደል ያንን ለመበቀል እና ስሜታቸውን ለመግለጽ ካልሆነ ቀላል መስሎ አይታየኝም። ቢችሉ ኑሮ ካሁን በፊትም ያደርጉት ነበረ። ስለማይችሉ ነው አሁንም ወደፊትም ይችሉ አይመስለኝም። በስንት የሚጠበቁ አካላትን እንዲሁ ዝም ብለው እንደው ኢራን ስለፎከረች ይሆናል የሚል እምነት የለኝም። ለማንኛውም ግን ውጥረቱ መቀጠሉ በነዳጅ ምርት ላይም እንደገና ዋጋ ጭማሪ ያሳያል። ያለም እዚህ አካባቢ የመካከለኛው ምስራቅ አለመረጋጋት ይፈጠርበታል፣ ብዙ ስብስብ ነገሮችን ያመጣልና ወይ ስምምነት መሆን አለበት አሊያም ደግሞ እንደው ሌላ መፍትሄ ተፈጥሮ ወይ በጦርነቱ ገብቶ አንደኛው አሸናፊ ሌላኛው ተሸናፊ ካልሆነ ይሄ በቃ የመበቃቀል የመተኳኮስ ሁኔታ ከጥቅሙ ጉዳቱ ነው የሚበልጥ ለሁሉም አካላት።
0: አስቸጋሪ ነው። አሁን ሆርሙዝ የተባለ የመርከቦች መተላለፊያ መስመር በኢራን አማካኝነት ሙሉ በሙሉ እንደተዘጋ ነው የሚያስታወቁት አሁን ባለው ሁኔታ እንግዲህ አዲስ መልእክት እስኪወጣ ድረስ። ምክንያታቸው ደግሞ ካፕሪሲን የቆጵሮስ መርከብ እንግዲህ ኢራናውያን ባልፈቀዱት ህጋዊ ባልሆነ መስመር ሲያልፍ ለማለፍ በመሞከሩ ነው የሚሉት እነሱ እና እንደዘጉ ነው በእነሱ በኩል የሚታወቀው። ሙሉ በሙሉ ዝግ ነው፣ ምንም አይነት መርከብ አያልፍበትም ነው የሚሉት። አሜሪካ እንዴት ታየዋለች በቀጣይ እናየዋለን። ሌላው አሜሪካ በኢራን ጋር ባለው ውጥረትም ሆነ ጦርነት እስራኤል ጣልቃ እንዳትገባ፣ እስራኤል ጣልቃ መግባት የለባትም የሚል መልእክት እንዳስተላለፈች ደግሞ መረጃዎችን እያየ ነው ሰጠኝ። እንግዲህ ያው ወደሚገርም ሁኔታ እየሄደ ነው ሁኔታው በአጠቃላይ በአሜሪካና በኢራን መካከል ያለው በስምምነት ሊቋጭ አይመስልም።
1: ውስብስብ ወደሆነ ነገር ነው የምንሄድ። አሁን ኢኮኖሚ ላይ ነው፣ በተለይ ታዳጊ ሀገራት ላይ ነው ትልቅ ተጽዕኖ የሚያሳድር እና የመካከለኛው ምስራቅ እየተወሳሰበ ነው የሚሄድ እንደዚህ ጦርነቱ ከቀጠለ።
0: አዎ ነዳጅ ለሁሉም በእርግጥ ወሳኝ ነው እንዳልከው፣ ለማንኛውም ሀገር እናየዋለን በሂደት እንዳልከው። ሌላው እንግዲህ የዓለም ዋንጫ ጨዋታ ነው። 2026 የዓለም ዋንጫ ጨዋታ አሁንም ወሳኝ በሆነ ምዕራፍ ላይ ነው ያለው። በስዊዘርላንድ እና አርጀንቲና የሚያደርጉት ጨዋታ እንዴት ነው በአጠቃላይ አጠር አድርገህ ያለው ሁኔታ?
1: እንግዲህ ያው የስዊዘርላንድ እና የአርጀንቲና ጨዋታ በሩብ ፍጻሜ የመጨረሻ ነው። በሩብ ፍጻሜ የመጨረሻ
0: ወደ ግማሽ ነው የሚያልፉት። እንግዲህ ከአሁኑ ጨዋታ በኋላ
1: ሶስት ተደርገዋል ከሐሙስ ጀምሮ። ሐሙስ ዕለት ለምሳሌ ፈረንሳይ ሞሮኮን አሸንፋ ለግማሽ ፍጻሜ ማለፏን አረጋግጣለች። ስፔን ቤልጅየምን አሸንፋ በተመሳሳይ ሁኔታ ለግማሽ ፍጻሜ አልፋለች። እንግሊዝ ደግሞ ሌሊቱን በተካሄደ ጨዋታ ኖርዌይን አሸንፋ በተመሳሳይ ሁኔታ ለግማሽ ፍጻሜ አልፋለች። አሁን አርጀንቲና አለፈች ማለት ይቻላል። 4 ደቂቃ ነው የቀረ። ሶስተኛ ጎል አስገብተዋል።
0: ይሄን አሁን ነው ያስገቡት በዚህ ደቂቃ ላይ።
1: እንግዲህ ያው የአርጀንቲና ማለፍ እየተረጋገጠ ነው ማለት 3 ደቂቃ ነው የቀረ ለመጠናቀቅ። ስለዚህ
0: በኋላ እንግዲህ እኩል ላይ አይሆንም መቼም በደቂቃው
1: ውስጥ ተጫዋቾች ነው። በነገራችን ላይ አንድ በቀይ ወጥቶባቸው ነው ስዊዘርላንዶችና ቀላል አይደለም ፈተናውን ተቋቁመው እንደውም እዚህ መድረሳቸው
0: በጣም 120 ደቂቃ መጫወት በጣም።
1: ስለዚህ አሁን የግማሽ ፍጻሜ ጨዋታዎች መቼ ነው የሚካሄዱ ከነ በግማሽ ፍጻሜ ጨዋታ ማክሰኞ በእስራኤል ሰዓት አቆጣጠር 10 ሰዓት ጀምሮ ፈረንሳይ ከስፔን ጋር ይጫወታሉ። ሮምን በተመሳሳይ ሁኔታ ምሽት 10 ሰዓት ጀምሮ ደግሞ እንግሊዝ አሁን አርጀንቲና እያሸነፈች ነው ብለናል ከአርጀንቲና ጋር ይጫወታሉ ማለት ነው። የተለየ በሶስት ደቂቃ የተለየ ነገር ከሌለ አሁን በሶስት ባንድ ካለቀ እንግሊዝና አርጀንቲና ይገናኛሉ ማለት ነው።
0: በጣም ጥሩ እንግዲህ እና ያለን ግማሽ ፍጻሜ በኋላማ በጣም ጨዋታው ልብ ሰቃይ ነው የሚሆነው። እንግዲህ
1: ግማሽ ፍጻሜ እኮ አለቀ እንግዲህ ወደ ፍጻሜ ነው የሚያልቅ። ሁለት ቡድኖች ይጫወታሉ። ጨዋታው እንግዲህ የሚቀረው የደረጃና ዋንጫ ሽሚያ ነው።
0: ጥሩ
1: ከማክሰኞና ከሮብ በኋላ
0: መልካም እድል ለእግር ኳስ አፍቃሪያን። ጥሩ ወደሚቀጥለው ዝግጅት እናልፋለን። ሙዚቃ

0: አድማጮቻችን አሁን ወደ ቃለ ምልልስ ነው እናልፈው። የኦሪውዳ ከተማ የሸንጓባል አቶ ሀብታሙ ያዩ ስልክ መስመራችን እንገኛለን። ሀብታሙ እንደምን አደርክ?
1: ትናሽትልኝ አድማጮቻችን ሰጠኝ እንደምን አደራችሁ?
0: እኛ ደህና ነን፣ አንተ እንዴት ነህ?
1: ሰላም ነኝ እግዚአብሔር ይመስገን በጣም ደህና ነኝ።
0: ጥሩ። እንግዲህ በበጋ ወቅት በከተማችሁም የተለያዩ እንቅስቃሴዎች ሊኖሩ ይችላሉ። ለትልልቅ ሰዎች ለልጆችም እስኪ ያለውን እንደው አብራራልን።
1: አዎ፣ እኛ በየአመቱ ሁሌ እንደምናደርገው በዚህ ወቅት ልጆች ሆፊሻ ጋዶር ወይም ደግሞ ትልቁን የእረፍት ወራት በሚወጡበት ሰዓት በየአመቱ ከፍተኛ የሆነ የበጋ ወራት እንቅስቃሴዎች እናደርጋለን። ለአዋቂዎችም እንዲሁም ልጆችን ታሳቢ ያደረገ በጣም በርካታ ተሳታፊ ያለበት የበጋ ወራት እንቅስቃሴዎች እናደርጋለን። በጣም በቃ ተሳትፎ ከአመት አመት እጅግ በጣም እየጨመረ ውጤታማ እየሆነ ነው የሄደው እና በኛ ከተማ እንግዲህ እንደ ከተማ ያው ለሁሉም ነዋሪዎቻችን የሚዘጋጅ ዝግጅት አለ። ከዛ በተጨማሪ እንግዲህ ደግሞ ለእኛ ማህበረሰብ በተለይ የሚዘጋጀው ይህ የበጋ ወራት እጅግ በጣም አመርቂና ያው እንግዲህ እንደውም ያለ አይደለ እንደ ቦነስ ልለው ይችላለሁ ከሌላው ከዛኛው በተጨማሪ በመደበኛ ከሚዘጋጀው ለሌሎች ከሚዘጋጀው በተጨማሪ ነው ይሄኛው። እና ብዙ ተሳታፊ ነው ያለው፣ ውጤታማ ነው ይሄ ነገር። ምናልባት እንደው በሌሎች ከተሞች ምን ያህል እንደተለመደ አላውቅም፣ ቢስፋፋና በየከተማው እንደዚህ አይነት እንትን ቢሆን በጣም ጥሩ ነው ብዬ አስባለሁ።
2: አዎ ሀብታሙ፣ የበጀት አጠቃቀማችሁስ እንዴት ነው? በቂ በጀት አለ ለእንቅስቃሴው? ትጠቀሙበታላችሁ ካለ ወይስ የበጀት እጥረት ያጋጥማችኋል?
1: በጀት እንግዲህ እንደ ከዛ እንዳሉ እንደ ተወካዩ ነው የሚወሰነው። በጀትን በተመለከተ ያው ትንሽ በጀት ከመጀመሪያ አመቱን በምንጀምርበት አመታዊ በጀት በሚመደብበት ሰዓት ያኔ ነው ፕሮግራም የሚወጣው እና አስቀድመን ፕሮግራም ስናደርግ ምናልባት የመጀመሪያ አመት እኔ አሁን ሁለተኛ ካደንሲያ ወይም የሁለተኛ ዙሬ ነው እንግዲህ ሀሜር መዋጻ ሲሆን ከዛ በፊት አንዳንድ ችግር ሲያጋጥመን ነበር። አሁን ግን አስቀድመን ሁሉንም ነገር ስለምናዘጋጅ እንደውም የዋጋ እንትን አለ፣ የዋጋ መወደዶች አሉ፣ የተለያዩ ያው ከእንትኖች አሉ፣ አጋጣሚዎች አሉ። ከነዛ ጋር ተያይዞ የሚያጋጥም ተግዳሮች አለ። ያንን ሁሉ በቃ ያው እንደት በተገቢ መልኩ እየተወጣ እንገኛለን።
0: ጥሩ ነው። አሁን በተለይ ለልጆች ምን ምን አይነት እንቅስቃሴ ነው ያለው? አሁን ተጠቃሚ እንደሆኑ ወላጆች እንደው በከተማ ደረጃ እየተሰጠ ያለ በከተማ በመስተዳድሩ?
1: አዎ፣ እንግዲህ ለልጆች የተለያዩ የመዝናኛ ፓርኮች አሉ። የወቅቱ የሙቀት ወርቅ ሞ ወቅት እንደመሆኑ መጠን የሆነ የተለያዩ የውሃ ፓርኮች አሉ ልጆች የሚወዳቸው። ለምሳሌ እንደ የሚታል ፋይም፣ ስፋይም የውሃ ፓርክ፣ ሙዲን የሚባሉ አሉ። እስከዛ ድረስ ከ300 የሚጠጋ ተሳታፊ ለልጆች ብቻ ማለት ነው ወደ 5-6 አውቶቡሶችን በማቅረብ ወደ ቦታ ወስዳቸዋለሁ። ለአዋቂዎች ደግሞ እንደዚህ በተለይ ለጤና ተስማሚ የሆነ የማሜላ ድሪም አይላንድ ከሜጋሽ ና የሚባሉ ቦታዎች አሉ። ወደዛ ቦታም እንደዚሁ 2 አውቶቡስ ዳንስ በየአመቱ እናወጣለን። ከዛ በተጨማሪ ደግሞ ካርፒስ ለብሬታ ወይም ደግሞ ለመዋኛ ገዳ የሚሆን እሱንም እናዘጋጃለን።
2: ጥሩ ነው። እንግዲህ እንዳልከው አንዱ ከተማ ከሌላው የሚወስደው ልምድ ይኖራል። ሀብታሙ፣ ሌላ ጊዜ ደግሞ በሰፊው እናወያያለን ካለን ጊዜ አንጻር ነው። ለማጠቃለያ አጠር አድርገህ የምትለው ነገር ካለ?
1: ለማጠቃለያ አጠር አድርገህ የምናገረው ምናልባት እንግዲህ በከተማ ደረጃ በሁሉም ከተማ የተለያየ ዝግጅት ይዘጋጃል። ይሄ ለኛ ህብረተሰብ ደግሞ ለት ባለ መልኩ በጀት ማውጣት ይቻላል። ያን እጅግ በጣም እኛ እንግዲህ አንዳንድ ልጆቻችን አልባል ቦታ በዚህ ወቅት ከሚወሩ ወይም ደግሞ እያንዳንዱ እንግዲህ እኛ በኤሪያ በኩል ወይም በመንግስት በኩል ስናደርገው ዋጋው በጥሩ ዋጋ ነው ማለት በነፃ ማለት ይቻላል። እንግዲህ የተሳትፎ ብቻ የተወሰነ በመክፈል ነው። ስለዚህ ይህን በየከተማው እንደዚህ አይነት ነገሮች በደንብ ታስቡበት ቢሰራ፣ ይህ በቀላሉ የሚመጣ ነገር አይደለም። ትልቅ ትግል ያስፈልገዋል፣ አስቀድሞ መዘጋጀት ያስፈልጋል። እና በየከተማው ይሄ ነገር እንዲበራከት ቢሆን በጣም ጥሩ እንደሆናለሁ።
2: ጥሩ አቶ ሀብታሙ እያዩ በወሬ ሁዳ የሸንጎ ማማክርት ሸንጎ አባል በጣም እናመሰግናለን። ጥሩ ልምድ ነው እንግዲህ በርቱ።
1: እጅግ በጣም አመሰግናለሁ። መልካም ቀን መልካም ለሁላችሁም ለአድማጮቻችን
2: እናመሰግናለን። ሌላ አድማጭ ስልክ መስመራችን ላይ አለች፣ ወይዘሮ ምንታምር ትርሳው እንግዲህ ከሰሜኑ የሀገራችን ክፍል። ምንታምር ጤና ይስጥልን፣ እንደምን አደርሽ?
3: ጤና ይስጥልኝ ወርቅነሽ ሰጠኝ። አድማጮችም እንዴት አደራችሁ?
2: ሰላም ነን፣ እናመሰግናለን። ሻቫቶቭ መልካም ሳምንት።
3: መልካም ሳምንት ይሁን። ጥሩ ስኬታማና የስራ ሳምንት እንዲሆን ተመኘሁ። እኔም ያው እንግዲህ አዲሱ ሳምንት ነው እና ማለት ነው ጥሩ ሳምንት እንዲሆን እንደዚያው ተመኘሁኝ ለሁላችን ነው ማለት ነው።
2: እናመሰግናለን። እንግዲህ አዲስን ሳምንት ስንጀምር መቼም ብዙ አዳዲስ ነገር ይኖራል በማህበረሰባችን ዙሪያ። እንደው ልንወያይባቸው የሚገቡ መሻሻልም መበረታታት የሚገባቸው ነገሮች አሉ። የዛሬው ሀሳብሽ ምንድን ነው ምንታምር?
3: እሺ አመሰግናለሁ እንዳልኩት ማለት ነው። ከዛ በመቀጠል ግን ከፊት ያለውን ሰውዬ ማለት ነው በጣም አሪፍ እና መበረታታት ያለበት ነገር ነው። በየሁሉ ከተሞች ማለት ነው በአንድ ከተማ ብቻ ሳይሆን በሁሉም ከተማ ማለት ነው መዘጋጃ ቤቶች የሸንጎ አባሎች ማለት ነው መስራት አለባቸው ብዬ አስባለሁ። ልጆች ማለት ነው ይሄ በኦፊሻል ለምሳሌ በትልቅ ወረፍተ ማለት ነው ያው ብዙ ጊዜ የሚያሳልፉት ልጆች በእንትን ስለሆነ ማለት ነው ያው ቤት ላይ በመተኛት በዛ ነው የሚያሳልፉት እና ይሄ እንደዚህ በሚያደርጉት ነገር ማለት የሚበረታታ ነገር ነው እና ይበርቱ ላለውኝ። በሁሉም ከተማ ይለመድ ማለት ሁሎችም እንደዚህ ቅድ ቢያወጡ እና ቢነድፉ በጣም አሪፍ ነው ብዬ አስባለሁ። ዛሬ ግን የገባሁበት ምክንያት ማለት ነው ያው በፖለቲካው ትንሽ አስተያየት እንድሰጥ ስለፈለግኩኝ ነው። ማለት ያው እንግዲህ ሁላችንም ፖለቲካ ሲባል እንግዲህ ያው ሁላችንም ቤቱም ሁሉም ፖለቲካ ነው እና ፖለቲካ ላይ ደግሞ ፖለቲካ ከሌለ ደግሞ አገር የለችም ህዝብም የለም እና ትንሽ ስለ ፖለቲካው በእኛ ማህበረሰብ የአስተያየት መስጠት ስለፈለግኩኝ ነው።
2: ጥሩ ምንድን ነው ምን አስተያየት ትሰጫለሽ?
3: እሺ እኔ አስተያየት ማለት ነው ያው እንግዲህ እንደ ህዝብ ወይም ደግሞ እንደ ዜጋ ማለት ነው እንደ ዜጋ ያው ሁላችንም ዜጋ ማለት ያው ዜጋ ሲኖር ወይም ደግሞ ህዝብ ሲኖር ማለት ነው ፖለቲከኞች ይኖራሉ፣ ብዙ ነገር አለ አይደለ? ምክንያቱም ከህዝብ ስለም ሁሉን ነገር የሚያደርገው ህዝብ ስለሆነ መራጩም ሁለመነው ማለት ነው ህዝብ ስለሆነ ስለዚህ ማለት ነው ብዙ ጊዜ እኛ ማህበረሰብ ብዙዎች አሉ እግዚአብሔር ይመስገን ማለት ያው በየፓርቲው ማለት ነው ብዙዎች አሉ። ነገር ግን እኛ ማለት ነው ለምሳሌ እንደ ሀረዲሞችን ብናይ ለራሳቸው የሆነ እንትን አላቸው። የአረብ እስራኤላውያን ብናይ ለራሳቸው አላቸው። ባለፈው ስትናገሩ ሰምቻለሁ ማለት የሩሲዎች በእናንተ ሳይሆን ያው በባሩጫር እንትን የሰሞት በነገራችን ላይ
2: ቴሌቪዥን
0: ማለት ለመጠናከር የራሳችን የህብረተሰብ ጉዳይ ነው። አሁን ባለንበት ተጨባጭ ሁኔታ ግን እንደዛ ማምጣት እንችላለን ወይ? አሁን እንደምናየው ግን ብዙ የተከፋፈለ ነው
3: እኮ። ለዚህ እኮ ነው ፈጣይ በነገራችን ላይ ለዚህ እኮ ነው አንድነት ያስፈልጋል። አንድነት ያስፈልጋል ደግሞ ለምሳሌ ማለት ነው አራት ወንበር መቼም እንግዲህ ሳንሆን አንቀር መራጭ ቢኖር ምናምን ማለት ነው እንትን ቢል ማለት ነው አራት ወንበር ሳይሆን አይቀርም። ነገር ግን ይሄ ምንድን ነው እንመራለን የሚሉ ሰዎች ማለት ነው በየፓርቲው የሚገቡ ማለት ነው ትንሽ ድምፅ ሰማለሁ። ምነው ችግር አለ?
0: በስተት ነው ይቅርታ፣
2: መስተት የቴክኒክ ችግር ነው አንዳንዴ ያው
3: እና ማለት ነው ያው በተመከፋፈል ይልቅ ማለት ነው በየፓርቲው ድምጹን ከመከፋፈል እያልኩኝ ነው አሁን ላይ ማለት ነውና አንድነት ሆነን ግን ባንድ ሆነን ሁሉም ባንድ ሆኖ ማለት ነው በየፓርቲው የሚበታተነው ድምጽ አንድ አይነት ብናደርገው ማለት ነው የመግባት ድሉ ሰፊ ነው ብዬ ነው ማስበውና ይሄን ቢያስቡበት ማለት ያው በየፓርቲው የሚንተን የሚሉ ሰዎች ምን እንወዳደራለን ምናምን የሚሉ ሰዎች ማለት ነው ቢያስቡበትና ቢንትብሩት በጣም ማሪፍ ነው ብዬ አስባለሁ ማለት ነው ማህበረሰባችንም ህዝቡ ማለት ነው ቢረባረብ እውነቴን ነው እነዛ አንድ ሆኖ ሲያበቃ
0: ያየነው እኮ ነው ምንታምር በተጨባጭ አሁን እንደምናየው ምን መስሎ አይታይም ምናልባት
2: እስኪ ምናልባት ለውጥ ካለ ሰው እኮ ይለወጣል አይታወቅም
3: በነገራችን ላይ ወርቀነሽ እኔ እዩ አሁን ለምሳሌ የምናየው ምንድነው ለምሳሌ በየፓርቲዎች የተበታተነ ስለሆነ ልብጻችን እየተበታተነ ስለሆነ ነው እንግዲህ
2: ህዝቡ አሁን እንዳንቻልሽ አንቺ እንደምትይው አደራውን ቢያስተላልፍ መልክቱን ቢያስተላልፍ መልካም ነው ለተወዳዳሪዎች አስቀድሞ የሆነ መልክቱን ያስተላልፈ እኮ ነው
3: ወርቀነሽ እሱን ነው መናገር የፈለኩት እኔ ሐሳብ ይሄ ነው ማህበረሰቡ ማህበረሰቡ ማለት ያለ ማህበረሰብ ምን ግን ቢሆን ፖለቲካም የለብንም ነገር የለም አይደለ ስለዚህ ማለት ነው እኛ አንድ ከሆነን ማለት ነው ኪሉ ማናደርግበት ማን እንትን ማንልበት ማን ሚኒስተር ትራንስ ላይ ማን ፓርላማ ላይ ማለት ነው እንትን ማንልበት ጉዳይ ምንም ነገር አይኖርም ምክንያቱም የራሳችን ትብብር ያስፈልጋል ነገር ግን ከዚህ ጋር ያለው ነገር ግን ምንድነው ከሌ ከሌ ይበልጣል ከሌ እንደዚህ ይላል እየተባለ በየፓርቲው እየተበተነ ድምጹ በቤተሰብ ይህ እንደዚህ ነው ይህማ እንደዚህ ነው እየተባለ ይህ እንደዚህ ከማድረግ ይልቅ እኛ ራሳችን ችለን ማለት ነው የምንልበትን ልጆቻችን ብዙ ነገር
2: ደግሞ ፖለቲከኛ ዞሮ የህዝብ ድጋፍ ያስፈልገዋል ምንም ምርጫ የለውም ህዝብ ካልደገፈው እና የሚደግፈው ህዝብ ደግሞ እንዳልሽው መልእክቱን ማስተላለፉ መልካም ነው አስቀድሞ
3: እሱልሽ እንደሱ ነው ለምሳሌ የኛ ማለት ነው ብዙ ችግሮች አሉብን ማለት በልጆች ምክንያት ቢባል ብዙ ነገሮች አሉ እነዛን ነገሮች ማለት ነው መቅረፍ የምንችል ወርቅነሽ በሰጠኝ መቅረፍ የምንችል ማለት ነው የኛ የራሳችን የሆነ የራሱን የቻለ ማለት ነው ታጋይ ሲኖር ብቻ ነው በእርግጥ ይታገላሉ እኮ አይታገሩ ማለት አይደለም በየፓርቲው ቢሆኑም እንትናቸው የተለያየ ቢሆንም ማለት ነው አስተያየታቸው ኪሉ ራውት አለም ነው የሚባለው እሱ የተለያየ ቢሆንም እኮ ለእኛ ማህበረሰብ ነው የሚታገሉት ነገር ግን የኛ የራሳችን ቢሆን ደግሞ ተጽዕኖ እናመጣለን ለምሳሌ ባህረዲሞች እና ለምሳሌ
2: ፖለቲከኞች አንድነት ይኖራቸው በለጠ መልካም ነው
0: ያልተሰራ ነገር ካሁን በፊት ያልተሰራ ነገር በሁለት ወር በሶስት ወር ይመጣል የሚል እምነት የለኝም ቢያንስ እንኳን አሁን ባለው ተጨባጭ ሁኔታ ሄዶ እንዴት ውጤት ማምጣት ይቻላል የሚለውን መከከር በተለይ በአንድ ፓርቲ ውስጥ ያሉ በአንድ ፓርቲ ውስጥ ለመወዳደር የሚፈልጉ ሰዎች እርስ በርሳቸው ቢመካከሩ እንጂ አሁን ህብረተሰቡ እንደ ሀሬዲም እንደ ሌላው ማህበረሰብ አካል አንድ አድርጎ የተወሰነ ድምጽ ለማምጣት ብዙ ስራ የሚቀር ይመስለኛል
3: እሱ ልክ ነው ነገር ግን ለምሳሌ 4 አመት ማለት እኮ በሚገርማችሁ ሁኔታ ማለት ነው ታስተውሱ ከሆነ ከ4 አመት በፊት ተናግሬ ነበር ሲጀመር ማለት ነው ከ4 አመት በፊት ተናግሬ ነበር ስለዚህ ያንን ለማደራጀት 4 አመት እንትን ያለ ነበር አይደለ ጊዜ ነበር አሁን ይሆናል ይያልኩ አይደለም እኔ በነገራችን ላይ አሁን ይሆናል ይያልኩ አይደለም ነገር ግን ሲመጣ ለምሳሌ ለሚመጣው ጊዜ መደራጀት የለብንም የራሳችን የሆነ የሰውን ፓርቲ ከማጠናከር እናንተን ከማለት ይልቅ ራሳችን የሆነ ቢንትን ቢባል በጣም አሪፍ ነው ምክንያቱም እንደነው ከሁሉም መማር ግዴታ አለብን ብዬ ስለማምን
2: ጥሩ ነው ምንታምር እንግዲህ ያው ጊዜያችንም ያለቀ ነው የስርጭታችን ጊዜ አሁን ግን እንወያይበታለን ወቅቱ ስለሆነ ሌሎች አድማጮች ማሳብ ይሰጡበት ጥሩ ነው ፖለቲከኞች ባሉበት ፓርቲ ሆነው የህዝባቸውን ችግርና አደራ ለመወጣት ጥረት ቢያደርጉም ትልቅ ነገር ነው የግድ አንድ ፓርቲ ለማቋቋም ሁኔታው ባይፈቅድም
3: እሱ ማሪፍ
2: ታማኝነትን ኃላፊነትን አደራን መወጣት ትልቅ ነገር ነው ለመረጠው ህዝቡና እናመሰግናለን ምንታመር
3: መልካም ቀን ይሁንልሽ
2: እሺ መልካም ቀን እንግዲህ ስርጭታችን እየተጠናቀቀ ነው ሰጠኝ
0: አዎ እንግዲህ ስርጭታችን እየተጠናቀቀ ነው አርጀንቲና ወደ ግማሽ ፍጻሜ አልፋለች ከእንግሊዝ ጋር ትገናኛለች ያው እንግዲህ
2: በጣም ጥሩ አው እንደዛ ነው እንግዲህ እንከታተለዋለን ለቴክኒክ ባለሙያችን ለናቲ ብላንኬት መስጋና ይድረሰው እንዲሁም በስርጭታችን ለተሳተፉ ተሳታፊዎች ሁሉ አድማጮች መልካም ቀን ይሁንላችሁ ቀን አንድ ሰዓት ላይ እንደገና እንገናኛለን
0: መልካም ቀን

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
0: ተነስተልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? ሸዋቶፍ መልካም ሳምንት። እለቱ እንደ ዕብራውያን ዘመን አቆጣጥር ዮምርሹን ካፍዛይን በታሙዝ ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጥር ጁላይ 12 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጥር ደግሞ ሰኔ ሐምሌ 5 ቀን 2018 ዓመተ ምህረት ነው። የቀኑ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የፕሮግራሙ አጠናካሪ ሃና ስፈረው ናት። የስቱዲዮ ተረኛ አስተናጋጆች ኢሻያው ደጉ፣ ሰጠኝ ዘመንና ወርቅነሽ እሸቴነን። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ከእናንተ ጋር መናከሄደው ሳምንታዊ ውይይታችን ይቀጥላል። አብራችሁን ቆዩ። አሁን የሰዓቱ ዜና በሰጠኝ ዘመነ ተዘጋጅቶ ይቀርባል።
2: አመሰግናለሁ ወርቅነሽ። አርስተ ዜና፣ ፕሬዝዳንት ሄርጾግ እስራኤል ወዳጅ የሆኑት አሜሪካዊ ሴናተር ሊንዚ ግራም ከዚህ ዓለም በሞት መለየታቸው የተሰማቸውን ሐዘን ገለጹ። መንግስት በደጀን ዙ ያለውን ልዩ ሁኔታ እስከ ሐምሌ 28 ቀን ድረስ አራዘመ። አሜሪካ ከእስራኤል ጋር ሆና በኢራን ላይ ጦርነት እንድትከፍት እስራኤል መረጃ በማቀበል አሜሪካን ገፋፍታለች የሚል ጥርጣሬ መኖሩን የአሜሪካ ምንጮች ገለጹ። ኢራን በመካከለኛው ምስራቅ በሚገኙ ሀገራት ጥቃት እየፈጸመች መሆኑ ተዘገበ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ፕሬዝዳንት ሄርጾግ እስራኤል ወዳጅ የሆኑት አሜሪካዊ ሴናተር ሊንዚ ግራም ከዚህ ዓለም በሞት በመለየታቸው የተሰማቸውን ጥልቅ ሐዘን ገለጹ። ፕሬዝዳንት ሄርጾግ እንዳሉት የሴናተሩን መሞት ሲሰሙ ጥልቅ ሐዘን እንዳደረባቸው ገልጿል። ጠቅላይ ሚኒስትር ናታንያሁም በተመሳሳይ ሁኔታ በሴናተር ግራም ሞት የተሰማቸውን ጥልቅ ሐዘን ገልጸው ሴናተር ግራም ውጭ የቅርብ ወዳጅ የለንም ብዬ ነግሬያቸው ነበር። በቅርቡ የአሜሪካና እስራኤል ደህንነት የማይነጣጠል መሆኑን ያምኑ ነበር። አሜሪካ ትልቅ ሰው አጥታለች፣ እኔም ጥሩ ወዳጅን አጥቻለሁ ብለዋል ጠቅላይ ሚኒስትር ናታንያሁ። የመከላከያ ሚኒስትር እስራኤል ካጽም በተመሳሳይ ሁኔታ ሐዘናቸውን ገልጿል። ሴናተር ሊንዚ ግራም ከ2003 ዓ ም ጀምረው የሪፐብሊካንን ፓርቲ በመወከል አሜሪካንና ህዝቧን ለብዙ ዓመታት አገልግለዋል። የእስራኤልም እውነተኛ ወዳጅ ነበሩ። በ71 ዓመታቸው ነው ከዚህ ዓለም በሞት የተለዩት። መንግስት በደጀን ዙ ያለውን ልዩ ሁኔታ እስከ ሐምሌ 28 ቀን ድረስ አራዘመ። የካቢኔ ሚኒስትሮች ውሳኔውን ያጸደቁት በስልክ በአስቸኳይ ሲሆን አንድ የእስራኤል ከፍተኛ ባለስልጣን እንደገለጹት በደጀን ዙ ያለው ልዩ ሁኔታ የተራዘመው ለጥቃት ያለው ስጋት ከፍተኛ ነው በሚል እሳቤ ነው ብለዋል። በኢየሩሳሌም ከተማ ናሃሎት በተሰኘው ሰፈር የ19 ዓመት ወጣት ትላንት ለተገደለበት ድርጊት እጃቸው አለበት ተብለው የተጠረጠሩ 6 ታዳጊ ልጆችና ወጣቶች በፖሊስ ቁጥጥር ስር መዋላቸው ተገለጸ። በወጣቶቹ መካከል የተፈጠረው ጸብ ለ19 ዓመቱ ወጣት ግድያ መንስኤ እንደሆነ ተገልጿል። በድርጊቱ እጃቸው አለበት ተብለው የተጠረጠሩ ከ16 እስከ 18 ዓመት የሚሆናቸው ታዳጊ ልጆችና ወጣቶች በቁጥጥር ስር ውለዋል። ከተያዙት መካከል ሴቶችም ይገኛሉ። አንዲት ወጣትም ድርጊቱን ፈጽሟል ለተባሉት ታዳጊዎች አግዛለች ተብላ በቁጥጥር ስር መዋሏ ተገልጿል። የኢየሩሳሌም አውራጃ ፖሊስ አዛዥ አቢሻሎም ፔሌድ ድርጊቱ ተፈጽሞበታል በተባለው ቦታ ትላንት ምሽት በመድረስ በሁኔታው ከሚመለከታቸው ክፍሎች ጋር ከመከሩ በኋላ ፖሊስ ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ አካሂዶባቸዋል። ዛሬ ወደ ሕግ ፊት እንዲቀርቡ በማድረግ ፍርድ ቤት የእስራት ጊዜያቸው እንዲያራዝም ፖሊስ ዳኞችን ይጠይቃል ተብሎ ይጠበቃል። አሜሪካ ከእስራኤል ጋር ሆና በኢራን ላይ ጦርነት እንድትከፍት እስራኤል መረጃ የማቀበል አሜሪካን ገፋፍታለች በሚል ጥርጣሬ መኖሩን የአሜሪካ ምንጮች ገለጹ። በእስራኤል የሚያገለግሉት የአሜሪካ አምባሳደር ማይክ አካቢ እስራኤል የኢራንን መሪዎች በመደምሰሱ በኩል ለአሜሪካ ማስጠንቀቋን ትላንት ምሽት አረጋግጠዋል። የአሜሪካው አምባሳደር ማይክ አካቢ ከፎክስ ኒውስ ቴሌቪዥን ጣቢያ ጋር ባካሄዱት ቃለ ምልልስ እንደገለጹት ኢራናውያን ሞት ለአሜሪካ በማለት 47 ዓመታት ያክል ጥሪ ሲያደርጉ መቆየታቸውን አሜሪካውያን መረዳት አለባቸው። ኢራናውያን ከያዙት የወንጀል እንቅስቃሴ ለውጥ እንዲያደርጉ የሚችሉት ፕሬዚዳንት ዶናልድ ትራምፕ ናቸው ብለዋል አምባሳደር ማይክ አካቢ። የኢራን አዲስ የበላይ መሪ ሙሽታባ አሚናይም ይህን ማወቅ አለበት ብለዋል አምባሳደሩ። ኢራን በመካከለኛው ምስራቅ በሚገኙ ሀገራት ጥቃት እየፈጸመች መሆኑ ተገለጸ። ኢራን ወደ ተባበረችው አረብ ኤሚሬትስ የተኮሰቻቸውን ሚሳኤሎች ለመከላከል ጸረ ሚሳኤል መተኮሷ ተገልጿል። በባህሬንና ካታርም የሚሳኤል ተኩስ ማስጠንቀቂያ ደወሎች ተሰምተው ነበር ተብሏል። የኮፕሮስን ባንዲራ በመታውለበልብ የንግድ መርከብ የሆርሙዝን የባሮች መጥ በህገወጥ መንገድ ለማለፍ ሞክራለች በሚል ምክንያት ኢራን የሆርሙዝን የባህር ወሽመጥ ሙሉ በሙሉ መዝጋቷን አስታውቃለች። በዚህ ምክንያትም በአሜሪካና ኢራን መካከል ውጥረቱ የበለጠ የከረረ ሂዶ የተኩስ ልውውጥ እየተካሄደ ነው። የአሜሪካ ጦር በሆርሙዝ አካባቢ በሚገኙ የኢራን ወታደራዊ ዘታዎች እርምጃ እየወሰደ ሲሆን፣ ኢራንም በአካባቢው ሀገራት በሚገኙ የአሜሪካ ጦር ሰፈሮች ላይ እርምጃ መውሰዷን አስታውቃለች። ኢራን በዮርዳኖስ፣ ኩዌት፣ ባህሬንና ኦማን ላይ ተኩስ መክፈቷን አስታውቃለች። የአሜሪካ ማዕከላዊ እዝ 140 የኢራን ኢላማዎችን ማጥቃቱን አስታውቋል። በአንድ ሳምንት ውስጥ ከ300 በላይ የኢራን ኢላማዎች በአሜሪካ ጦር እርምጃ የተወሰደባቸው መሆኑን የአሜሪካ ማዕከላዊ እዝ ጨምሮ አስታውቋል። የቀድሞ የካታር ገዢ ሼህ አህመድ ቢን ኻሊፋ አቲያኒ በ74 ዓመታቸው ከዚህ ዓለም በሞት ተለዩ። ቢን ኻሊፋ አሁን ካታርን የሚያስተዳድሩት አህመድ ቢን ታሚድ አልቲያኒ አባት ናቸው። ሟቹ አቲያኒ ከ1995 ዓ.ም ጀምሮ እስከ 2003 ዓ.ም ድረስ ካታርን አስተዳድረዋል። ከዚያም በኋላ አሁን እያስተዳድሩ ላሉት ልጃቸው አህመድ ቢን ታሚድ አልቲያኒ ስልጣኑን በይፋ አስተላልፈዋል። ኢራን የካቲት 28 ቀን 2026 ዓ.ም ለተገደሉባት የሀገሪቱ የበላይ መሪ አያቶላ ኻሜኒ እንድትበቀል ጥሪ እየቀረበ ነው ተብሏል። በአሊ ኻሜኒ ግድያ የበቀል እርምጃ እንዲወሰድባቸው ስማቸው ከተጠቀሱት ከፍተኛ ባለስልጣናት መካከል የአሜሪካው ፕሬዚዳንት ዶናልድ ትራምፕ፣ የእስራኤሉ ጠቅላይ ሚኒስትር ቢንያሚን ናታንያሁ፣ የመከላከያ ሚኒስትር ኢስራኤል ካትስ፣ የጦር ኃይሎች ጠቅላይ ኤታማዦር ሹም ኢያል ዛሚር፣ የውጭ ጉዳይ ሚኒስትር ጊዲዮን ሳር፣ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ እና የአሜሪካ የጦርነት ጉዳይ ሚኒስትር ፒት ሀግስት ይገኙበታል። ይህ በእንዲህ እንዳለ ሙጅዳቫ ኻሜኒ በተገኘበት ስለ ስርዓት ከነገ ወዲያ ማክሰኞ ለአሊ ኻሜኒ መታሰቢያ ይካሄዳል ተብሏል። የኢራን አዲስ የበላይ መሪ ሙጅዳቫ ኻሜኒ የሚሳተፍበት የአሊ ኻሜኒ ማስታወሻ ስነ ስርዓት ማክሰኞ ሲካሄድ የኢራን የበላይ መሪው እንደሚገኝ ሁሉ ብዙ ሺህ ሰዎች ይገኛሉ ተብሎ ይጠበቃል ተብሏል። ስፖርት። በ23ኛው ዓለም ዋንጫ ለግማሽ ፍጻሜ ያለፉ አራት ሀገራት ታወቁ። ፈረንሳይ፣ ስፔን፣ እንግሊዝ እና አርጀንቲና ተጋጣሚዎቻቸውን በማሸነፍ ለግማሽ ፍጻሜ ያለፉ ሀገራት ናቸው። በግማሽ ፍጻሜው በእስራኤል ሰዓት አቆጣጠር የፊታችን ማክሰኞ ምሽት 10 ሰዓት ጀምሮ ፈረንሳይ ከስፔን ጋር ይጫወታሉ። ሮብ በተመሳሳይ ምሽት 10 ሰዓት ላይ እንግሊዝና አርጀንቲና ጨዋታቸውን ያካሄዳሉ። የግማሽ ፍጻሜ ጨዋታዎች ማክሰኞና ሮብ ከተካሄዱ በኋላ የፍጻሜውና ደረጃ ጨዋታዎች በመጪው ሳምንት እሁድ ሐምሌ 19 ቀን 2026 ዓ.ም ይካሄዳሉ። የዓለም ዋንጫም ፍጻሜውን ያገኛል። በመጨረሻም የአየር ንብረት ትንበያ። በዛሬው ዕለት ሙቀቱ ጨምሯል ብለዋል የአየር ንብረት ትንበያ ባለሙያዎች። ዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና ቴላቪቭ 30፣ በሃይፋና አካባቢዋ 29፣ በብኤርሸባና አካባቢዋ 33፣ በኤላትና አካባቢዋ 39 ዲግሪ ሴንቲግሬድ ነው። ወርቅነሽ ለሰዓቱ ያለን ዜና እዚህ ላይ አበቃ።
0: አመሰግናለሁ ሰጠኝ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ወደ ስርጭታችን ለመሳተፍ የምትፈልጉ ሰዎች የስቱዲዮ ቁጥራችን 0723940555 ነው። በድጋሜ 0723940555 ደውሉ፣ ተሳተፉ። በማንኛውም ሰው ጉዳይ መወያየት ይቻላል። ስርጭታችን ይቀጥላል።
1: ጥሩ። አሁን ዶክተር ዘገባ ነው ምናልፍ። እንግዲህ በሊኩድ ፓርቲ የፕራይመሪዝ ወይም ቅድመ ምርጫ ሊካሄድ ነው እየተባለ ነው። በዚህ ዙሪያ ደግሞ ውይይት አለ፣ አንዳንድ መመሪያዎችን እየተባለ ነው እና ሻያው እንዴት ነው ያለው ወቅታዊ ሁኔታ በዚህ ዙሪያ?
2: እንግዲህ በዚህ የፖለቲካ ውስጣዊ የፖለቲካ ፕራይመሪስ ማለት ቅድመ ምርጫ ማለት የሊኩድ ፓርቲ በቀጣዩ በሚካሄደው ብሔራዊ የክነሴት ምርጫ እነማን ናቸው? ከደረጃ በደረጃ ከአንድ ጀምሮ እንደየስልጣን የክነሴት አባላትን ይመርጣል ማለት ነው። ከክነሴት አባላቱን ከፓርቲው ሊቀመንበርም ይመረጣል በሚል እንግዲህ በየጊዜው የተለያዩ ለውጦችን እያካሄደ ነው የሚገኘው የሊኩድ ፓርቲ። በዚህ ዙሪያ በቅድመ ምርጫን በተመለከተ በጉዳዩ እየተወያየበት ነው ይላል። የማሻሻያ ለውጦች ለማድረግ በጉዳዩ ላይ ያው የራሱ መንግስታዊ ህግ አለው።
1: የፓርቲው
2: ውስጣዊ ምርጫ ነው እያካሄደ ያለ።
1: የፓርቲው ውስጣዊ ህግ ነው።
2: በስምምነት ያላቸው ህግ አለው የክነሴቱ። እንግዲህ በቋሚነት የፓርቲው አባላት አሉ፣ ገንዘብ በየጊዜው የሚከፍሉ ገንዘብ ወጪም የሚያደርጉ የመምረጥ የመመረጥ መብት ያላቸው ናቸው። እና ያለን መረጃ እንግዲህ የዚህ ፓርቲ የሊኩድ ፓርቲ ወደ 160 ሺህ የሚሆኑ አባላት አሉ። እንግዲህ በየክልሉ በየአውራጃው በየወረዳው እጩ ተወዳዳሪዎቹም አሉ። አሁን ይህን በተመለከተም በጉዳዩ ላይ እየተወያዩበት ሲሆን እንግዲህ በመምረጥ በዲሞክራሲያዊ ስርዓትን በሚቀጥል ባለው መልኩ ምርጫ ካዳሉ። አሁን በዋናነት ደግሞ በሊቀመንበሩ ከፍተኛ ስልጣን ይኖረዋል። ሊቀመንበሩ የፓርቲው ሊቀመንበሩ ጠቅላይ ሚኒስትር ማለት ይቻላል። ደግሞ ጠቅላይ ሚኒስትሩ መርጦ በእያንዳንዱ ይመድባል። በቁርጥ በአንድ ሁለት ሶስት እያለ ይመርጣቸዋል። የመምረጥ እጩ የክነሴት አባላት የመምረጥ መብት አለው ተብሏል። ጉዳዩ የውስጣዊ ምርጫ ፕራይመሪስ ወይም ቅድመ ምርጫ ብዙ አከራካሪ ጉዳዮች እንዳሉ ነው እንግዲህ በሊኩድ ፓርቲ እያየን ያየ ነው። አሁን በቅርብ ያው በሀገር አቀፍ ደረጃ በየክልሉ የክነሴት አባላት ምርጫ ያካሄዳሉ ተብሎ ይጠበቃሉ።
1: ወርቅነሽ ላይ ሊኩድ ፓርቲ አንደኛ በነበረው መመሪያና ደንብ መሰረት ይሄድ የሚሉ አካላት አሉ። ሌላው ደግሞ ቅድመ ምርጫ ያው ፕራይመሪዝ እንዲደረግ የሚፈልጉ አሉ። ጠቅላይ ሚኒስትር ናታኒያሁ ደግሞ አዳዲስም ነባር ሰዎችን መጀመሪያዎቹ ዙሪያ ቦታ ለማስገባት ይፈልጋሉ ይባላል። እንዴት ነው እነዚህ ተጣጥመው የሚሄዱ?
0: እንግዲህ ያለው ሁኔታ አስቸጋሪ እንደሆነና ብዙ ቅሬታዎችን እያስነሳ ያለ ጉዳይ ነው። አሁን የሊኩድ ፓርቲ የውስጥ ምርጫ ነው የውስጥ ቅድመ ምርጫ መካሄዱን ተከትሎ ከመካሄዱ በፊት ባለው ሁኔታ ነው። እንግዲህ የቀረበው ሀሳብ ምንድን ነው? የክነሴት አባላት አሁን የክነሴት አባላት ሆነው ያሉ በተለይ ደግሞ ቅድሚያ የሚሰጣቸው የክነሴት አባላት ከፍተኛ ቁጥር የሚያገኙና ሚኒስትሮቹ እነሱን የፓርቲው ኮሚቴ ቦታቸውን እንዲመድብ ያው ቦታ አንድ ሁለት ብሎ ቁጥር እንዲያስይዛቸው። ሌላው ደግሞ አዳዲስ የሚገቡትን እንግዲህ ጠቅላይ ሚኒስትሩ ያው ይህን ያህል እስከ 10 ተብሎ ይጠበቃል። አሁን ባለ ሁኔታ የሚገቡ አዳዲስ የክነሴት አባላት ይኖራሉ። የእነሱን ቦታ ደግሞ ለጠቅላይ ሚኒስትሩ እንዲሰጥ፣ ያው የሊኩድ ፓርቲ ሊቀመንበር ናቸው ጠቅላይ ሚኒስትሩ፣ ለሳቸው እድሉ እንዲሰጥና ያው ቦታውን እንዲመርጡ በዚህ ቁጥር ይግቡ እንዲሉ ነው የሚለው አሁን የቀረበው አሰራር። ይሄ ዓላማው እንግዲህ ምንድን ነው? በተለይ የቅድሚያ የሚሰጣቸው ቀድሞ የሚታዩ ከፍተኛ ድጋፍ ያላቸው የክነሴት አባላትን ወደኋላ ይገፋል። ይሄ ደግሞ የጠቅላይ ሚኒስትር ቢንያሚን ናታኒያሁ እንደው የመጨረሻ የአገልግሎት ዘመናቸው ሳይሆን አይቀርም። እንደዛ ነው አሁን የሚያሳዩት ሁኔታ በአጠቃላይ በውስጣዊ ቅድመ ምርጫው የመጨረሻ አስተዳደር ዘመናቸው ይመስላል እሳቸው በእንደዚህ አይነት ሁኔታ ተጨንቀው አያውቁም ነበር እየተባለ ነው። እንግዲህ ቦታቸው ወደ ኋላ ይገፋል ተብሎ የሚጠበቀው እነ ጉትሊቭ እንዲሁም ዳኒሩዝ ምናልባት እንግዲህ በዚህ ምክንያት ሊሆን ይችላል በዚህ ሳምንት ሊለቁ ይችላሉ ተብሎ ይጠበቃል። እንግዲህ ከፓርቲው ያው ይወጣሉ በግል እንደ ዩሊ ኤድልሽታይን ይወጣሉ ተብሎ ይጠበቃል። ምክንያታቸው ደግሞ ይሄ እንደሆነ ነው የሚነገረውና ሁኔታው ብዙ ቅሬታዎችና ትችት እያስነሳ ነው ያለው።
1: አዎ እንግዲህ ያው የፖለቲካ ጥቅም ነው እንዲሁም ደግሞ ውጤታማ ለማድረግ ምናልባት ሊቀመንበሩ ያሰቡት ነገር ለአባላት ላይ መች ይችላል። ጥሩ እንግዲህ እናየዋለን። ሌላው ወርቅነሽ በሊባኖስና በእስራኤል መካከል የሚካሄደው ድርድር ቀጣይ ውይይት እንዴት ነው? መቼ ይካሄዳል? በዚህ ሳምንት በተለይ በአውሮፓ ይካሄዳል እየተባለ ነው። እንዴት ነው
0: ውይይቱ? እንግዲህ እንደቀጠለ ነው። ውይይቱ እንደምናውቀው በአሜሪካ በኩል ነበር የሁለቱ ሀገር ተወካዮች በተደጋጋሚ ለአምስተኛ ጊዜ ከተገናኙ በኋላ ስምምነት ላይ ደርሰው ተፈራርመዋል። እንደምናስታውሰው የተፈራረሙት እንግዲህ ለዋና ድርድር የሚያስኬድ ቅድመ ድርድር ነው ማለት ይቻላል። የሂዝቡላ መንግስት የሊባኖስ መንግስት የሂዝቡላን ድርጅት ትጥቅ ማስፈታት ከቻለ የእስራኤል መከላከያ ሰራዊት ደቡብ ሊባኖስ አካባቢን ለቆ እንዲወጣና ሁለቱ ሀገራት ሁለቱን ወደ መልካም ዲፕሎማሲ ግንኙነትና ወደ ሰላም ወደሚያሸጋግር ድርድር እንዲሸጋገሩ ነው። በሊባኖስ መንግስት በኩል እንግዲህ ከእስራኤል ጋር የሰላም ስምምነት ለመድረስ ጽኑ ፍላጎት እንዳለ እያየን ነው። እንደውም መሪዎቹ የመንግስታቱ መሪዎች በድፍረት ሂዝቡላ ድርጅትን ሁሉ የተናገሩበት ሁኔታ አለ እናስታውሳለን። ዜጎቹም አብዛኛው ፍላጎታቸው የሂዝቡላ ድርጅት ሀገሪቱን ወደኋላ እያስቀራት እንደሆነ የተናገሩበት ሁኔታ ነበር። እንግዲህ ጥሩ ምልክት ያለ ይመስላል። እንዳልከው በዚህ ሳምንትም በሮማ ተገናኝተው ይወያያሉ ተብሎ ይጠበቃል። በድጋሚ ሁለቱ ሀገራት ወደየት ያመራ ይሆን? የሂዝቡላ ድርጅት እንደተባለው ትጥቁን እስከ መፍታት ይደርስ ይሆን? እንደሚታሰበው እንደሚጠበቀው እንግዲህ ሁለቱ ሀገራት እንደ ሁሉ ነገር አልፎ ወደ ሰላም የግንኙነት ይሸጋገሩ ይሆን? ከፍተኛ ስራ የሚያስፈልገውና ሂደትም የሚያስፈልገው ጉዳይ ነው። እናያለን ሂደቱ እውነት ተስፋውን የሚሆን ከሆነ ምናልባት እንግዲህ ጊዜ የሚፈርደው ጉዳይ ነው።
1: ጊዜ ይፈርደዋል። ይሻየው እዚህ ላይ ምጨምረዋል።
2: እንግዲህ በሰሜኑ በኩል ጎረቤት ሊባኖስ ሁኔታ በተመለከተ የሊባኖስ ቅድመ ሁኔታ የሊባኖስ መንግስት ለድርድሩ መቀጠል ጠንካራ ቅድመ ሁኔታ ያስቀመጠ ሲሆን የሊባኖስ ልዑካን ወደ ድርድሩ ከመምጣቱ በፊት ደግሞ እስራኤል ከእነዚህ ሁለት የሙከራ ቀጠናዎች ላይ ሙሉ በሙሉ እንድትወጣም እየጠየቀች ነው። ይህ ሁኔታ እንግዲህ የእስራኤል አቋሟ እስራኤል አስቀድሞ መውጣትን አትቀበለውም፣ ሂዝቡላ በነዛ አካባቢ ትጥቁን መፍታት መልቀቅ እዛ አካባቢ የጦር ትጥቁን በሙሉ ሂዝቡላ ሽብር ፈጣሪ ድርጅት ጦር ትጥቁ መፍታት እንዳለበት እየጠየቀች ነው። አሁን ከዚህ ዙሪያ በቀጣይነቱ በእርግጥ ባለፉት ቅርብ ወራት ነበረ እስራኤልና የሊባኖስ መንግስታት ልዑካን ቡድን ዋሽንግተን አሜሪካ ላይ ያው ታሪካዊ የሆነ ስምምነት ተፈራርመዋልና አሁን በቀጣይነት ደግሞ በዚህ በቃ ይባልም ድርድሩ ይቀጥላልና በቅርቡ በጣሊያን ዋና ከተማ ሮም ድርድር ያደርጋሉ ተብለው ይጠበቃሉና ይህ ድርድር ላይ እያለ በጣም አስቸጋሪ የሆነው ይህ አሸባሪው የሂዝቡላ እንቅፋት የሆነው የሂዝቡላ የጦር ትጥቁን የመፍታት ጥያቄን በተመለከተ ሂዝቡላ በምንም ታምር የጦር ትጥቄን አልፈታም እያለ ችግር ሆኗል።
1: እዛው አንተ ጋር ቆይታ እናድርግ ሻየው። በአሜሪካና በኢራን መካከል እንግዲህ ውጥረቱ ጨምሯል፣ ግጭቶችም እንዳሉ ነው። በርካታ ይዞታዎችን አሜሪካ አጥቅቻለሁ ትላለች፣ በተቃራኒው ደግሞ ኢራንም እንዳጠቃች በጎረቤት ሀገራት በዚህ በአካባቢው የፋርስ ባህረ ሰላጤ ሀገራት ጥቃት መፈጸሟ ይነገራል። እንዴት ነው? ወደየት ያመራ ይሆን?
2: ከበድ ያለ ጥያቄ ነው ያነሳው ሰጠኝ ዘመን። በእውነትም የምላሽ
1: ትራምፕ አልነገሩ ምን እንደሚያደርጉ
2: እሳቸው ለመጀመሪያ በተነሳው በፋርስ ባህረ ሰላጤ በዓለም ንግድ የነዳጅ የሚጭኑ መርከቦች መተላለፊያ የሆነው ሆርሙዝ ወሽመጥላላ አካባቢ የተኩስ ልውውጥ ላይ ነው ያሉ በሁለቱ በአሜሪካና በኢራን መካከል እና ይህን ተከትሎ የፕሬዚዳንት ትራምፕ በሰራዊቱ መከላከያ ሰራዊቱ በመላሹን ከባድ የማጥቃት እርምጃ ትዕዛዝ አስተላልፈዋል። ይህም ያሳየው ምንድን ነው? እስካሁን ዲፕሎማሲያዊ ሰላማዊ በሆነ ሁኔታ እንደመፍታት ተብሎ ከዚህ ከጦርነት ከልውውጥ ጎን ለጎን ደግሞ ድርድር እየተካሄደ ነው ይባላል። ግን ላነሳው ጥያቄ ሰጠኝ ምን ይሆን ይሆን ለሚለው በእውነትም አስጊ አስኪ ያለበት ሁኔታ ነው። ይህ ተኩሱ መቆም ትቶ ይባባሳል ሲባል ደግሞ በዚህ ባለንበት በመካከለኛው ምስራቅ ምናልባት ጦርነቱ ሌሎችን አገሮች ያካትትን ይሆን? ሌሎች አገሮችን ወይም ለአሜሪካ ድጋፍ በሌላ በኩል ለኢራን ድጋፍ በሚል ተጨማሪ አገሮች በጦርነቱ ይሳተፉ ይሆን? የሚያሳየው ቀላል ነገር አይደለም። ለማንኛውም በአሁኑ ጊዜ በርግጥ የለሪቱን የኢራን አብዮታዊ ጦር በሆርሙስ ወሽመት መተላለፊያ ቢያንስ ሁለት ተላላቅ የነዳጅ ዘይት የጫሩ መርከቦችን ደብድበዋል፣ አጥቅተዋል። ከዚህ ምላሽ የአሜሪካ መከላከያ ሰራዊት ደግሞ በኢራን በደቡባዊ ኢራን አካባቢ ተቋማትን ወታደራዊ መሰረተ ልማቶችን በኃይል በአየር ጥቃት እንደደበደበ ይነገራል። ይሄ ለጊዜው የኢራን አብዮታዊ ገዢ ይህን መተላለፊያ ኬላ ዘግቶታል። በጣም ምንድን ነው የሚያሳየው? በዓለም ላይ በዓለም ገበያ የሚቀርበው በነዳጅ ዘይት አንድ አምስተኛ የሚሆነው የነዳጅ ዘይት በገበያ ላይ የሚውል ነው። ከተዘጋ መተላለፊያው ከተዘጋ ያው በነዳጅ ዘይት ዋጋ ጭማሬ ያሳያል የሚል ግምት አለ።
1: እንግዲህ መካከለኛው ምስራቅ ሁኔታ ይበርዳል ሲባል እንደገና ያገረሻልና ወርቅነሽ እንዴት ነው ላይ የምትጨምሪው ካለ?
0: በጣም አስቸጋሪ ነው። መካከለኛው ምስራቅ እንደዚህ ሆኖ ሳይቀጥል አይቀርም። ኢራን ናት እንግዲህ ዋና ምክንያቷ። ከአሜሪካ ጋር ወይ በድርድር አለ የላቸውም፣ በጦርነቱ ደግሞ መሸናነፍ ያለ አይመስልም። ድርድሩ አለ ተብሎ ሲዘናጉ ኢራን ድንገት አንዱን መርከብ አጠቃች ይባላል። አሜሪካ ደግሞ አይ እንዲህ ካረገችማ ብላ እንደገና ጥቃት ትፈጽማለች። ምንድን ነው የሚሉት አሁን በአሜሪካ? ከዚህ በፊት ኢራን በተለያዩ መርከቦች ላይ በሆርሙዝ የባህር ወሽመጥ በሚያልፉ መርከቦች ላይ ጥቃት ስታደርስ ዝም ብለናታል። የተኩስ አቁም ስምምነቱን የደረስንበትን ጊዜያዊ ውልና ስምምነት ለመጠበቅ በተደጋጋሚ እድል ሰጠናት ነበር። ነገር ግን እድሉን አልተጠቀመችበትም እና ከዚህ በኋላ ያው ትግስታቸው እያለቀ መሆኑን የሚያመላክት መልእክት ነው ያስተላለፉት የአሜሪካው መከላከያ ሚኒስትር። እና እንግዲህ ትግስታችን አለቀ ካሉ ምን ይቀጥላል? በስምምነቱ በድርድር ስምምነት ላይ ለመድረስ ችግሩን ለመፍታት ትግስቱ በጣም ድንበር የሌለው ትግስት ነው ማለት ይቻላል። እንግዲህ እስካሁን የምናየው ግን በስምምነት በድርድር ስምምነት ላይ ለመድረስ ያለው እድል በጣም አናሳ እንደሆነ እየተነገረ ነው በኢራንና በአሜሪካ መካከል። አሜሪካ ደግሞ እስራኤል ጣልቃ እንዳትገባ ደጋግማ እያስጠነቀቀች ነው ይባላል። ቢሆንም በእስራኤል በኩል ደግሞ ተዘጋጅተውም እየጠበቁ እንደሆነ ነው የሚነገረው። ቅድም በዜና እንደተመለከትከው ደግሞ ከነገ ወዲያ በኢራን ዋና ከተማ በቴህራን እንደገና የቀብር ስነስርዓት ሽኝት ማድረግ ተዘጋጅተዋል ይባላል።
1: ይታያል ተብሏል።
0: በዛ እንግዲህ ልጃቸው ይኖራል ብለው አሳውቀዋል። እስካሁን አልታዩም እየተባለ ነበር። ለዛ ምላሽ ለመስጠት ይመስላል አዲሱ መሪ የኢላና የአሊ ሀሚናይ ልጅ ሙሽታባ ሀሚናይ በተገኘበት በርካቶች በሺዎች የሚቆጠሩ ዜጎች በተገኙበት በቴህራን በአገሪቱ ዋና ከተማ ይካሄዳል። እንግዲህ ይሄ ደግሞ የህይወታቸው ያለፈው የሞቱትን መሪ ከሚቀጥለው የእሳቸው ስርዓት ጋር ለማገናኘት እንደገና ቃል ኪዳኑን ለማደስ ነው አላማው ብለዋል። እንግዲህ በሞተ መሪ ሀገሪቱን ሊያስመሩም ከአማራቸው እናያለን ያለውን ሁኔታ። ከባድ ነው፣ ግን ከባድ ነው ሁኔታው። በቀላሉ የሚጠናቀቅ አይመስልም። በአሜሪካና በኢራን መካከል ያለው ምናልባት ዋጋም ሳያስከፍለን የሚቀር አይመስልም። እናየዋለን። እንግዲህ
2: ወደ ቀጣዩ ሰጠኝ ዘመነ፣ ወደ ቀጣዩ ወደ ስፖርት ወደ እኔ ከማለፍ እንግዲህ ወቅታዊ ዘገባ ትንተና የያዘ

0: ላቲን አሜሪካ ሀገር እንግዲህ እናያለን። አርጀንቲናም ቢሆን ቀላል ቡድን አይደለም፣ ቀላል ብሔራዊ ቡድን አይደለም። እንደው አራቱ አሁን ለግማሽ ፍጻሜ ደርሰዋል። እንደው ለማን ለፍጻሜ ይደርሳል ብላችሁ ታስባላችሁ? እርግጥ ፈረንሳይ ከስፔን እንግሊዝ ከአርጀንቲና ይጫወታሉ ገና ወደ ፍጻሜ ለመድረስ። እስኪ ግምታችሁን እንየው፣ ማን ይደርስ ይችላል?
1: መቼም የሜሲ በጣም የአርጀንቲናው ቡድን ጠንከር ያለ ይመስለኛል። በመጀመሪያ መፈረጀው ምናልባት የዓለምን ዋንጫ ያነሳል። በኔ ግምት የአርጀንቲና ቡድን ያሸንፋል ይሆናል። በሁለተኛ ደረጃ ደግሞ የፈረንሳይን ቡድን መድባለው። እንግዲህ ከሁለቱም የመጀመሪያ አርጀንቲና፣ በሁለተኛ ደረጃ የፈረንሳይ ቡድን ብያለው። ወርቅነሽ ንጋሽ ትንቢያ።
2: ያው እንግዲህ ቅድሚያ ለወንዶች ነው የተሰጠ። በእርግጥ ግን ከፈረንሳይና አርጀንቲና አሁን ካለፉት ወደ ግማሽ ፍጻሜ ካለፉት ቡድኖች መካከል እንደዛ ነው እኔ የምገምተው። ሁለቱ ነው እንግዲህ ጠንካራ የሚባል ቡድኖች። ግን ጥንካሬ ብቻ ሳይሆን የስፖርት የእግር ኳስ ጉዳይ የድልም ጉዳይ ነው። ብዙ አይተናል አሁን ባለቀ ሰዓት። አርጀንቲናም ሆነ አንዳንድ ሌላ ቡድኖች እንደው በተጨመረ ሰዓት ነው ድል እየቀናቸው ጎል እያስገቡ ያለፉት እንጂ ተፎካካሪዎቻቸው ቀላል አልነበሩም። በጣም ጨዋታው እስኪያልቅ ድረስ ባቻ ውጤት ወይ ደግሞ አንድ እየበለጧቸው ነው የዘለቁት። ዞሮ ዞሮ ግን እንደው ደህና የሚባሉ ቡድኖች በአጋጣሚም ቢሆን ከፍተኛ ጎል አስገብተው ያልፋሉ እና ለመገመት በእርግጥ አስቸጋሪ ይሆናል። እንደው እንደ ሰው ስንገምት በምናየው ሁኔታ ግን ያው ፈረንሳይና አርጀንቲና ነው እስካሁን ባለው ሁኔታ። ወይ ፈረንሳይ ወይ አርጀንቲና።
1: እነ ብራዚሎች ተሰናበቱ።
0: እነዚህ ቀሩ
1: አፍሪካኖች፣ እነ ሞሮኮ፣ እነ ግብፅ
0: ከአራቱ ውጭ ሁሉም ወደ ሀገራቸው ሄደዋል። ይሻየው እና ካለን ጊዜ አንጻር እኔ የኔን ግምት እንደው ሳስቀምጥ እንግዲህ ፈረንሳይና ስፔን ይጫወታሉ። ፈረንሳይ የማሸነፍ ሁኔታ ከፍተኛ አላት ብዬ አስባለሁ። እንግሊዝና አርጀንቲና ደግሞ እንግሊዝ እንደው ምናልባት ለፍጻሜ ፈረንሳይና እንግሊዝ ይደርሳሉ የሚል ግምት አለኝ። ግን አሁን እንዳላችሁት እግር ኳስ አይታወቅም፣ ማን አሸንፎ የት እንደሚደርስ ብዙ ድራማ የሆኑ ክስተቶች የሚታይበት ነው እና ማክሰኞ ምሽት፣ ሮብ ምሽት ይካሄዳሉ የግማሽ ፍጻሜ ጨዋታዎች። እዛ ለዋንጫ ሽሚያ የሚያልፈውን ቡድን እናየዋለን። 10:10 ምሽት ነገም የለም፣ ማክሰኞ እና ሮብ።
1: ጥሩ
2: እንግዲህ እናመሰግናለን።
0: እሺ መልካም ቀን። እንግዲህ ወደ አድማጮች ውይይት ከማለፋችን በፊት ሙዚቃ አድማጭ
2: መስመር ላይ አለ። አዎ ሀና እያሳየች ነው ምልክት። አድማጭ መስመር ላይ አለ። በቀጥታ ወደ አድማጭ ነው የምናልፈው። ጤና ይስጥልን።
3: ጤና ይስጥልኝ።
2: ማንን በል?
3: ያለው ዘመነ ነው የምባል።
2: ጤና ይስጥልን አቶ ያለው ዘመነ።
3: እና አመሰግናለሁ ለሬዲዮን ሰራተኞች ሀናም ለአድማጮች በሙሉ አመሰግናለሁ።
2: እሺ አመሰግናለን። ምነው ሀሳቦት ምን ነበር?
3: እኔ የምናገረው እንግዲህ ባለፈውም ተነግሯን በሃይማኖት የተነሳ ነው፣ ሃይማኖትን ባስመለከተ ነው። አሁን በእውነቱ ይኸው እዚች ሀገር ቀጥ ባለው መንገድ ወደ ኢየሩሳሌም አድርሰን እያሉ አባቶቻችን የጠለዩትን ለእኛ ደርሶን ይኸው እዚች ሀገር ስንገባ ደግሞ እኛ መንገዳችን ግብኛ ሆነ፣ መንገዳችን ያልተመቸ ሆነ እና በመንገዴ ብትሄዱ በስርዓቴ ብትሄዱ መሐላም በሽታም አላስከትልባችሁም እና በግብፅ የነበረውን በሽታ ሁላ ለእናንተም አልሰጣችሁም ብሎ እግዚአብሔር ቃል ገብቷል። ትበላላችሁ፣ ትጠግባላችሁ፣ ግን ትረሱኛላችሁ ብሏል። ታሰራችሁበት ቤት ትገባላችሁ ብሏል እና አሁን እየውላችሁ በእስራኤል ሃይማኖት እያለን እንደገና በክርስቲያን ሃይማኖት መሄድ ምን ይባላል? ተነግሮ አመነገርስ አሁን ከዚህ ከቤት አጥቅባ ራባኖች፣ ቀሳውስቶች፣ የሴት ወይዘሮ ወድ በኳንንቱ ሽማግሌ ውሏ ተሰብስበን ያልተሰበሰበ ጉድ የለም። አስተያየቱን ሁሉ ተናገረ፣ ግን ተጨባጭ ላይ ተነገሩ ተፍሬ ነገሩ አልደረሰም። ብቻ ዝም ብሎ መወራት ነው እና የሆነ ቄስ ሰውዬ ቄስ ዘላለም ይባላል። ስሙን መጥራት ይቻላል። እሱም አላፈረበትም እንኳን እኛ የምናፍር እና እሱ ሰዎችን እየሰበከ 4 መኪና 3 መኪና እያዘመነ ኢየሩሳሌም እየሄደ ኪዳነ ምሕረት ይላል፣ ጊዮርጊስ ይላል። እንደዚህ እያደረገ እየሰበከ ህዝቡን ይኸው የባህር ኩበት አድርጎታል። አሁን የባህር ኩበት ንፋስ ሲነካት ወዲህ

0: ያለች እንደምትዋልለው እንደዚህ አርጎ ህዝቡን እየዋለለና አለ።
1: አቶ ያለው
0: አቤት።
1: ሐሳቡ ሃይማኖት ጋር በተያያዘ መነሻ ያደረከው አዎ የሚያሳስብ ሆነና ግን በብዙሃን መገናኛ አውታር ያ የሚጠቀሰው የሚተቸው ሰው ማንም ይሁን ማን እሱ በለለበት እሱን በማንሳት በሬዲዮም ሳይሆን በዋትሳፕ በፌስቡክ በሌላ ሊሆን ይችላል ግን በዚህ የብዙሃን መገናኛ አውታር በለለበት ባለጠቀስከውና በአሁኑ ሰዓት ቄስ ዘላለም የሚያዳምጡን ከሆነ በአሁኑ ሰዓት ከአንተ ጋር የምናደርገውን ቃለ ምልልስ ቄሱ የሚያዳምጥ ከሆነ ይደውልልን፣ የእሱን ሀሳብ እንቀበላለን ለማለት ነው።
0: እና የውላችሁ
2: ሰዎች በሌሉበት አስቀድመው ቢነግሩን ለእሳቸውም ያው እንዲዘጋጁና ምላሽ እንዲሰጡ ማድረግ ይቻላል።
0: ላይቀርብ ይችላል
2: እንግዲህ ከደወሉ ይደውሉ።
1: ጥሪ ያደረግንለት አለቄሱ በአሁኑ ሰዓት ሬዲዮ ከፍቶ የሚያዳምጥ ከሆነ ይደውልልን ምላሹን።
0: እሺ፣ እሱን ይደውል። ግን ለእሱ ሙራል መስጠት አይገባም። አሁን እናንተ እንግዲህ ስታደርጉለት ይኮራል በጣም። እኛ ግን ይህ ሰውዬ መቅረብ አለበት። ለምስራዳ ቢኒም ለፍርድ ቤት ለምስጣር አቀርቦ የስንት ሰው የንስሐ አባት እንደሆነ ያጋልጥልን ተብሎ በስብሰባ በጭብጨባ ጠንቷል። የሚፈራበት ነገር የለም።
2: እሳቸው ቀርበው ነበር በስብሰባው ቀርበዋል።
0: አይቀርብም። ውስጥ ለውስጥ መስበክ ነው እንጂ የሚቀርብማ ቢሆን መቼ ይሁላ ነገር ይሁላ እንዳይሆንብን ይህ ሰውዬ ይጠየቅልን፣ ይህ ሰውዬ ስንት የንስሐ ልጆች አሉትና ቀርቦ ይጠየቅልን ብሎ ህዝቡ በአንድ ድምፅ በሂደት ላይ ነው ያለ። ለምን በቅዳሜ ቀን በሰንበት ቀን ለምን መኪና እያዘመነ ጤና የሌላቸውን ጤና ታገኛላችሁ፣ በገሉ ስትታሽፉ ትድናላችሁ እያለ እየሰበከ ነው ይዟቸው መሄድ።
2: እንግዲህ ስማቸው የተጠቀሰው ሰውዬ ቀርበው ሰዎችን ለምን ወደ ሌላ ሃይማኖት እንደዚህ ትሄዳላችሁ እያሉ ጫና እንደሚፈጥሩ ምላሽ መስጠት ይችላሉ። ለምን ምንድን ነው ምክንያቱ? መደወል ይችላሉ። እሺ፣ ሀሳቦትን አልጨረሱም? እሺ።
0: አሁና ይህ መሆን የለበትም፣ የተወዲሁ ማቆም አለበት። እና ደግሞ ሁለተኛው ሀሳቤ ያው እንግዲህ ኮፈሻ ጋደል መጥቷል። ልጆች በእውነቱ በየሞገር ቅሌጣው የሚሰሩት ልጆቻችን ወጠው እንዳያድሩ እናት አባት ጋር ተወላጅ ጋር ተባብረው የሆነ በጎ አድራጎት ድርጅትም አለ የሚረዳ ወጠው እንዳያድሩ የሚቆጣጠር ይሄ በወገር ቅልጣ የሚሰሩት ሄሪያ ሀማጻ ያሉት ይህንን ወላጅ ጋር ሆነው ቢገድፉን በጣም ጥሩ ነው። እየሰማሉ ይላሉ፣ ያዳምጣሉ። እንደ ስብሰባ በአሁን ልናደርግ ነው። ለልጆች በተነሳ ልጆች ይኸው አረብ ሂደው አድረው ሞጤሻ እሁድ ነው የሚወጡ። እሁድ ሲወጡ በጣም ሰክረው ተንዘላዝለው መኪናውን ሁላ አያዩም፣ እየተደናበሱ ነው የሚመጡ። ይህንስ ምን ለማድረግ ይቻላል? ምንስ እናድርግ የሚለው ነው። በጣም ከብዶናል። ስለዚህ
2: አሁን ደግሞ በረፍቱ ጊዜ እንዲህ አይነት ችግሮች ይበዛሉ። በጣም ከባድ ነው። ምን እናድርግ እንግዲህ ከአካባቢው የተለያዩ ከኤሪያው ሞኬድ ክሊታው ጋር መወያየት ያስፈልጋል። እድሜያቸው ትልቅ የሆኑት ግን ቢነገሩ ይሰማሉ፣ ያውቃሉ። አውቀው ነው የሚሰሩት። ምናልባት እንደ ሁለት ታዳጊ ልጆች እንደሆን እንጂ
0: 18 20 ዓመት ናቸው። ሴቱም ወንዱም ይሁላ እኮ አሁን በእውነቱ እኛ እናት አባት ቀጥቶ እንዳይመልስ ምስጣር አትንካ አትደስባቸው እያለ መብቱን ምስጣራ ይዞብን ሄደ። መብቱ በእናት አባት ቢሆን ኑሮ ቀጥተን እንደ ሀገራችን የምናሳድጋቸው ነበር። እኛ ተምረው ዶክተር የሆኑ ወራንድን የሆኑ ቂጥና የሆኑ የፈለገው ነገር የሆኑ ብለን ነው የምንፈቅድ እንጂ ልንገላቸው ልንደበድባቸው አይደለም። እነሱ ነው እየሄዱ ይኸው የሚጋደሉብን፣ የሚማቱ፣ የሚደባደቡ። በእኛ ስር ቁጥጥር ቢሆን መንግስት በእኛ ስር ቁጥጥር ቢያስተላልፍልን እኛ በደንብ አድርገን ቀጥተን ስነ ስርዓት አስይዘን ትዳር እንዲይዝ እናደርግ ነበር። ግን ስንናገር ምስጣራ መጥቶ እንዲያውም በእኛ ክፍል
2: ወሳኝ ነው። ልጅ ያላግባብ አቅጣጫውን ለቆ ሲሄድ ዝም ብላችሁ ዩሜል አካል አለ ብያላስብም። በአግባቡ ግን ልጆችን
0: በአግባቡ ነው በአግባቡ ነው
2: ተቀሙ እኮ በአግባቡ ማስተማር እኮ ነው።
0: ይሄን በአግባቡ ነው በአግባቡ እኛ መከረን ዘክረን የፈለጉትን ገዝተን ሲወጡ አብረን ወጠን አይተን መልሰን ይሄ ብቻን ይሄ አይበጅም ይሄ ብቻን ይሄ አይበጅም ያለ እኛ ባለን ችሎታ ብናስተምራቸው ከዚያም ደግሞ ግዳፍ ብናገኝ አሁን እንዳልኳቸው በመገርገጫ የሚሰሩት ልጆቻችን ይመለሳሉ። ምቅጦ አተምረው እንዲያው ራሳቸው ቢችሉ ምቅጦ አልባ ቀሩ። ዝም ብላችሁ ብታያቸው አሁን እኮ የ25 የ30 ሁና ዝም ብሎ ቦዘኔ እንዲያው ዘልዛላ ሆኖብናል። ይህንስ እንዴት አድርገን እንመልሳቸው? እንግዲህ በእኛ እግር እነሱ ታልተተኩ ማን ሊተካ ነው? ኦፖኖት የሁናንተ ብትማሩ አይደል ህዝቡን ሰብሰባችሁ ሀሳባቸው ሁላ ምሰሙ እንደዚህ እንዲያው አንድ ነገር ቢሆኑን ቢማሩን ምቅጧ እንዲያው ምንድን ነው እዚህ ላይ ብትረዱን እናንተም ግዳፍ ብታረጉ በጣም ጥሩ ነው እላለሁ። አመሰግናለሁ።
1: እናመሰግናለን። በዚህ በምኖርበት በክልል በየምትኖርበት የልጆች የወጣቶች የልጆችም እድሜያቸው በተለይ ከ18 ዓመት በላይ የሆናቸው ትላልቅ ናቸውን በል የእነሱ ደህንነት የሁሉም በእድሜ ልዩነትም ቢኖር ለእነሱ ደህንነት ለመጠበቅ እንደ ወላጆች ያስባሉ። ትጭን ያስጨንቃል። አዎ፣ ግን በቅርብ ርቀት በሚገኙ በውድም ሶሳሌም ምሳድ አረባኻ ከእነሱ ጋር በመመካከር እንዲህ አይነት ችግር አለ እንዲህ አይነት 5 ዓመት እዛ በላይ የሆነ በቃ ቦዘኔ ነው ችግር አለ በምን አይነት ነው ድጋፍ የምናደርግለት ብሎ መመካከር ጥሩ ነው።
2: አቶ ያለው ዘመነ እንግዲህ ያው ችግሩ የበጣም የበርካታ ሰዎች ችግር ነው። ጥሩ ወደሚመለከተው አካል ሻይ ይወንዳለው አሁን የሚቻለውን ሁሉ ማድረግ ወሳኝ ነው። እናመሰግናለን። ብዙ አድማጭ ስላለ ነው ለአድማጮች ለማዳረስ ስንል ያው ጊዜውን መጠቀም አለብን። ሰላም ይሁኑ። ሌላ አድማጭ መስመር ላይ አለ?
1: መስመር ላይ ያለ አድማጭ ተናስተልን።
3: አቶ ሻይው
1: ተናስተልን። ሸቦአቶ
3: ሸቦአቶ ለሁላችሁም ለባልደረቦች ሬዲዮን ለምታሰራጩት እንዲሁም ለአድማጮች በሙሉ
1: እናመሰግናለን። እንግዲህ ያለህ ማነህ አስታውቅ።
3: ስሜነ ማለደ ነው።
1: ደንበኛ አቶ ስሜነ።
3: አቤት።
1: ስለዚህ አስተያየትህ ምን ይመስላል?
3: አሁን አቶ አሎ ተናገሩት እዚህ የመጨረሻው ተናገሩት ስለ ልጆች ሁኔታ ነው እና እሳቸው የሚሉት መንግስት ለእኛ መብት ይሰጡነን እኛ ቀጠን መክረን እንል ነበር ባሉት፣ እርግጥ መምከር ጥሩ ነው፣ ግን መቅጣቱ ዛሬ 30 ዓመት የ25 ዓመት የ20 ዓመት ተመቶ ተደብድቦ አይችልም። የሰከረ ሰው የሰከረ ልጅ እንደገና ተመልሶ ይማታል እንጂ ዝም ብሎ አያየምና ዋናው ትልቁ መምከር ነው የሚያስፈልገው። እና ይሄ በፈፈሸ ጋዶል የመጣው የልጆች ማረፊያ የልጆች መዝናኛ ነው እና በዚህ ጊዜ እናት አባት ትልቅ ኃላፊነት አለባቸው። ምክንያቱም አሁን አንዳንድ እኔ እንደማየው ልጆችን ሰብስበው ሰርግ በሚሆን ጊዜ አወላም በሚሆን ጊዜ ከቤታዊ እንዴት አድርገን ጥለናቸው እንሄዳለን ብለው በግል መኪና ሆነ በአውቶቡስ ሰብስበው ሽሽሽ አባቱና ሀወላ ሙዞ መጠው ይቀመጣሉ። ያ አንዱን ሹልካን አንዱ ሹልካን 12 ኪስቴ ነው ያለ 12 ማና። በዚህ አለክ ሲቀመጥ እያንዳንዱ ማና ወደ 300 ብር ሲባዛ በ12 3600 ነው የሚመጣ እና እናት አባት ቢከፍልም 1000 ብር ቢከፍል ያሁን ሁሉ ማን ይከፍለዋል? ስለዚህ እነዚያ ልጆች ሙሽሮች ከሰሩ ማለት ነው። ስለዚህ አንደኛ ለሙሽሮች ማሰብ ያስፈልጋል። በሁለተኛ ደረጃ ደግሞ ልጆች ደግሞ ይህንን አወላም እየሄዱ እንደ ቀይጣና ድብያና መጫወት ስለፈለጉ ሁለዚህም ሻቧ የማንም ሲባል ብለው እናትን አባትን ስለሚጠይቁ ይህንን ነገር እናት አባት ቢያስብበት አንቺ ወይም ቅሬ እኔ ወይም እኔ ልሂድ ብለው ቢባባሉ ጥሩ ነው። ሁሎችን ተወሰነ ይህን ያህል ለእነሱ ሁሉ ገንዘብህም እናመጣለን ብለው ባልና ምሽቶች ቢወያዩ ይሄ በጣም ጥሩ መስሎ ይታየኛል።
2: ጥሩ ጥሩ ማሳሰቢያ ነው።
1: እኔም ማስተያየት አለ አቶ ስሜነህ። ድግስ በሰርግ በሆነ ባር ሚስባም በደስታ ያው ታዳጊ ልጆች ይሳተፋሉ። እንዳልከው በዛ አዳራሹ ከመዋዶን ለራሳቸው ቦታ ይዘው አልኮል መጠጥ ለታዳጊ ልጆች እድሚያቸው ይህን በእውነት ወላጆች ድግ የደገሱ ሰዎችም በኃላፊነት ተጠያቂዎች ናቸው። በህጉ መሰረት እድሚያቸው ከ18 ዓመት በታች ለሆነ ታዳጊ ልጆች አልኮል መጠጥ እንደ ቢራ ውስኪ ልበለው የተለያየ አልኮል መስጠት በህግ ያስጠቃል። ያስቃው ይሄን ነገር እንግዲህ ባለ ሱቆችም እንበል ከህዶ እድሜው ከ18 ዓመት በታች ከሆነ ያሰው አልኮል ነገር መሸጥ የተከለከለ ነው። ባለ ሱቁም ይቀጣል። በድግስም በመናረግበት ጊዜ ደግሞ ታዳጊ ልጆች ለነሱም ምንም አይነት አልኮል እንዳይነኩ መቆጣጠር በጣም አስፈላጊ መሆኑን ሁላችንም ማወቅ አለብን አይደለ? እዚህ ላይ ችግር አለ። በእውነትም በዚህ በሐዘን ቀንም ቢሆን የሰባተኛ ቀን አልኮል ቢራ ይገዛል። አሁን ታዳጊ ልጆች ሳይቀር ነው ሆዶ እዛ ቦታ ላይ በተለይ ማምሻውን ይሉኛል ሲነግሩን ወጣ ታዳጊ ልጆች ነው አልኮል ሲጠጡ የሚያመሹ ይላሉና ይሄን ነገር ሐዘንተኛ ቤተሰቦችን ቢሆን ሊያስቡበት ይገባል። የተከለከለ መሆኑን ሁላችን ማወቅ አለብን።
3: ያው አሁን ባለፈው ሳምንት እንደዚሁ ከሱቅ ሰህል የመጠጥ ቦታ ነው ቢራ ምናምን ይሸጥበታል እዚያ ቦታ። አሁን እዚያ ሰህል ሁለት ልጆች ወፍና የማደ ይዘው በደጃፍ ቁመዋሉ። አሁን ስገባ ከአምሳ ብርና ሺየ ቢራ ቀዝቃዛ ቢራ ግዛልን አሉ። ልጆች የገና 10 ዓመት ልጆች ናቸው። አይ እኔ ክልክል ነው፣ እኔ ለእናንተ ገዝቼ መስጠት አልችልም፣ ተፈልጋችሁ ኮላ ልግዛላችሁ ብዬ ብላችሁ እምቢ አሉ። እና ሌላውን እንደዚህ እየለመኑ ትልቁን ሰው እየለመኑ
2: ኃላፊነት ሊሰማ ይገባል። ሌላው ሰውም አንተ እንዳረከው ሁሉ እንደውም መቆጣት ልጆቹን እናንተ እዚህ ቦታ ሄዱ እናገርባችኋለሁ ብሎ ያው እንዲሸሹ ማድረግም ጥሩ ይመስለኛል፣ ግጭት በማይፈጥር መንገድ። ምክንያቱም ጉዳቱ ምን ያህል እንደሆነ ይታወቃል። እዚህ ላይ ኃላፊነት ነው። ጥሩ ነው ያደረከው አንተ። ሌሎችም እንደዚህ ነው ማድረግ ያለባቸው።
3: እኔም አድማጮች እንደዚሁ ሲለምኑ አትግዙ የሚል ነው። እንደገና ራስ መንግስት እንኳ ከ11 ሰዓት በኋላ ማንም ትልቅ ሆነ ትንሽ እንዳይገዛ እንዳይሸጥ ተብሎ የተወሰኑ ነበር። ሆኖም ግና ምንድን ነው ያደረጉ በጊዜ ትላልቅ እድሜ በ18 ዓመት በላይ ላሉ ሰዎች ልጆች አስገዙና በኬራ አድርገው ወስደው ደብቀው ሌሊቱ ሁሉ ሲጠጣራሉ። እና
2: ልጆች የራሳቸው የሆነ መንገድ አላቸው። ግናው በተቻለ መጠን ለመቆጣጠር ጥረት ማድረግ ነው። እንግዲህ ከባድ ቢሆንም መቼም ታዳጊ ልጅ ያለው ሰው ልጁ ውጭ ሆኖ አርፎ አይተኛም። ከባድ ነው ያለው ሁኔታ። ባልተገናተረ ሁኔታ ግንኙነታቸውን በማያበላሽ መልኩ ወላጆች ልጆችን ቢከታተሉ መልካም ነው። ጥሩ ማሳሰቢያ ነው።
3: ከዚያም ደግሞ ወላጅ ብቻም ሳይሆን ሀጃው ያለ ዘመድም ሆነ ማንም አገርቼም ቢሆን አንተ ለአንተ አይመችህም ይህ መጠጥ ብሎ
2: አይቷል ማለት
3: መምከር፣ መቆጣትን ሳይሆን መምከር፣ ይሄ ክልክል ነው ሰው ቢያይ ምን ይልህ ብሎ ለአንተ አይጠቅምህም ብሎ መምከሩ ያስፈልጋል ብዬ ነው የማስበው።
2: ጥሩ አስተያየት ነው። ጥሩ ሀሳብ ነው። እንግሊዝ ላይ ኃላፊነትን መወጣት ወሳኝ ነው። ልጆች እንኳን ትልቅ ሰው ሲያዩ አንዱ እንደዚህ ከመከራቸው አይ እሱስ ሲያየኝ አሁን ምን ይላል ማለት የማፈር ስሜት ይሰማቸዋል። እና ጥሩ ሀሳብ ነው። እናመሰግናለን አቶ ስሜ።
3: አመሰግናለሁ። አድማጮቻችን
2: መልካም ቀን። ሌላ አድማጭ መስመር ላይ አለ። ሄላው ጤና ይስጥልን።
4: ሄላው ጤና ይስጥልኝ።
2: እንደምን አሉ? ሰላም ነን፣ እግዚአብሔር ይመስገን።
4: ናቸው
1: አቶ ይርጋ?
2: ይርጋ ላምነ
4: ለአና አመሰግናለሁ። ቴሌፎን ደውለን በተራ ቁጥር የምሰጠን ሰላም ናችሁ። ይሻያው ደው እንደምን አላችሁ?
1: እንስትልን አቶ ማን ነው?
2: አቶ ይርጋ
4: ይባላለሁ። ያፎላ ተቀማጭ
1: ሰሜን እስራኤል ነዋሪ
4: እነፈንታ ጠጋው ነው ወደ አቤትን እና አሁን እንግዲህ እኔ ልናገር የምፈልገው ስለ ሀገራችን፣ ስለ ፖለቲካ፣ ስለ ምርጫው እና ይኸውና የጦርነቱም በረደ ቀዘቀዘ እንላለ እንጂ ገና ነው። በአዛም፣ በሊባኖ፣ በኢራቅ ዛሬ አብርዳቸው እና ምርጫው ገና እንግዲህ እየመጣ ነው በእናንተም ባዳልኩት እየሰማነ ነው አሁን የኛ የኢትዮጵያ ቤተ እስራኤል 40 አመት አርገናል ይበልጣን አረ እንዴ ከመከፋፈልና ከመበታተን አንድ አብካርነን ኢትዮጵያዊ አንዱ ነው አምስት ሆኑ ስድስት ሆኑ ተወዳዳሪው አንዱ ነው በቁጥር በቁጥር ሆነው በአንድ ላይ ቢሄዱ ለህዝቡ ጥሩ መስሎ ይታያል ማለት ነው እንጂ እኔ እንግዲህ ተመራጮች ነው የሚያውቁት ግን
1: ያሳየት የነ ሐሳቡ በጣም ጥሩ ነው እጩ ተወዳዳሪዎቹ የብስልጣን የክነሴት መቀመጫውን በር እጩ ተወዳዳሪዎች ደግሞ ብዛት ካላቸው ውጤቱ ግን 0 ይሆናል ውጤታማ ላይሆን ይችላል ግን እንዳልከው አንድነትም ጥሩ በጎ ምክር ነበረ የግን በፖለቲካ ዓለም ደግሞ ሪዮት ዓለም አንዱ የቀኝ ክንፍ ሪዮት ዓለም ሲኖረው ሌላኛው የግራ ክንፍ ሪዮት ዓለም ሁኔታ አላቸውና እንዴት ብለው አንድ ይሆናሉ ብለ ታስባለህ?
4: እንግዲህ የታየን ነው እንግዲህ ሁላችንም ይኸውና ከተጀመረ ወደ 45 50 በግድም ቢገቡ የገቡም አሉ በእውነት በጣም አዲሱ መሰለ በነበረበት ያው ማልመጠ ብዙ ስራ ሰርቷል አሁንም ደግሞ ስም አልጠራም እንጂ የሆነ ፈንታ ጠጋ ሁሉም ገብቷል ነብኝና ግን አሁንም
2: እየጠሩኮ ነው
4: አዎ ምርጫው ግን ሲሰማ ብዙዎች ናቸው ተከፋፍለው ያለ አንዱ ነው ቢሄዱልና ጥሩ ነበር በማለት ነው እንጂ እንግዲህ ግራ ክንፍና ቀኝ ክንፍ ነው አዎ ዴሞክራሲ ሀገር ነው የዴሞክራሲ ስለሆነ መምቻላው ደግሞ እግዚአብሔር የሚወጣው መምቻላ ይስጠነ ለኛም ለህዝቡ ልባችን አንዱ ነን የእኛን የሚጠቅመውን አይተን ምን መርጥ ያርገን ብዬ ለማለት ነው
1: ነው
4: ቅድም ገባ ብለው ሲናገሩ በዚህ ስለ ሃይማኖት ስለምን እንላለን እናንተ ጋዜጠኞች ሰባረኩ ዋናው ቁም ነገሩ እኛ የገባነው መንገድ እናኛ ያለንበት አለማ ሰፍሩዝ በጣም አቁም ግን መሪው ለሃይማኖት የሚታገሉ በኢትዮጵያ እንደተገሉ ጫቶች ነበሩ ለጫስ ነው መስጠት እኔ ለራሴ ጫቶች አላፎቻችን ጫቶች ናቸው በኢትዮጵያም እንዲህ ሲሆን ለጠቅላይ ፍርድ ቤቱ ለአውራጃው ሁደው ጫቶች ገብተው ጠበቃም ይባል አለ ተከራክረው ሃይማኖት የሚያጠኑ ጫቶች ነበሩ አሁን ግን እኔ በራሴ ስናገር በዛን ጊዜ ህዝብ በህዝብ ላይ መንግስት በመንግስት ላይ ህዝብና ህዝብ ሰባኪ ይበዛል አሳብ መንስዎች አሉ ይህን ወዴት ያውቃል ህዝቡ አያውቅም እኮ ሄደ ወዲያ ሃይማኖታቸው የተቆረሰ ወዲያ ይህ ነው ብንል አይሆንም ዋናው መሰረቱ ቢሰሙኝም ይቅርታ ጋር ጨሶች ነው አላፎቻችን
1: ራባኒም ቄሶችም
4: ራባናትና ቄሶች በአንድ ላይ ሆነው ህዝቡ ሽምጣ ቢያርግና ይጠቀምም ራባናትና ቄሶች አንድ ላይ ገብተው እነሱ ሃይማኖት እንዲብሎ ተሸረሸረብን ብለው ሲናገሩ በጣም የሚሰሙ ይመስለኛል በእኔ አስተያየቴ ነው ግን በመጣቡ አሳመች እነሳሉ ይሰብካሉ ወዮላቸው ተጠንቀቁ እኔ ካልተጠነቀቁ እኔ ራሴ ከርኩኝ ደግሞ ብዙ ሰው ደግሞ ራስ ፈልጎ ነው እንጂ የሚሄድ ያ ሰውዬ የሚሰብከው ወጥቶ አያገባው
2: ፈልጎ ብቻ ነው ማለት ይችላሉ አሁን እንደምንሰማው እኮ
4: ፈልጎ ማለት የመጀመሪያ ይመጣል ይነግረያል ይሰብካል ኋላ እንደ ገንዘብ ይጨቡጣል ተጃሪ ልቡ ልብ ይሄድና ይገባል ለገቡ ወዲያ መመለቻው የለም ይህን እኮ የሚያውቅ የለም አታላ ይበዛን በኢየሩሳሌም ላይ በዛን ጊዜ ወዮላችሁ ተጠንቀቁ አገባችኋለሁ ወይኑን ትርንጎን አጠጣችኋለሁ ያለው ቃል ዛሬ እኮ ነው በእውነት በእናንተ ባዳችሁት እምሰማለሁ እንዴት እንደሆነ እምስ እኮ ነው ያለ ሰፉዝ እና እኔ ለጨሶች ነው አደርነት እምሰጥ ጨስ አሉ በቀደም ሲናገሩ ሰምቻለሁ ጨስ ብርቁ ዋናው ኮይኑ እሳቸው ቀሱኑን ላይዘው አላፊው ነው ከራባናቱ ነው ህዝቡን ከመሰብሰብ እነሱ ከሚቻለው መስሪያ ቤት ሂደው ይሄውና የተሰሙ እነሱ ይሰማሉ
2: አዎ እናመሰግናለን እውነት ነው የሃይማኖት አባቶች ነው ቅድሚያ
4: ልጆቻችን ደግሞ ቅድሚያ ያለው በመጠጥ በዚህ እንግዲህ ጊዜና ወቅቱ አስቸጋሪ ነው እስራኤል ሀገር ወይን ናት በየስፍራው ይጠጣን እንግዲህ የተራረከውን ልጅ ይስጠና አና አመሰግናችኋለሁ ስላቀረባችሁ በጣም አርጌ አመሰግናለሁ
1: እናመሰግናለን በጥሞና አዳመጥን አስተያየቱን ተቀበል እናመሰግናለን አቶ አለምነ
2: አትርጋ አላምነ ናቸው ያው እንግዲህ ሰጥፋሉ በተከታታይ አሁን አሁን አንዳንዴ ይጠፉ መስሎን ነበር ግን አሁን ያው በየመጡ ነው ጥሩ ነው እንግዲህ አድማጮቻችን ማህበረሰባችን በሚጠቅም ማንኛውም ሐሳብ ዙሪያ መወያየት ይቻላል አሁን ባለን ጊዜ በተለይ ደግሞ አሁን በረፍት ወቅት የልጆች ሁኔታ በጣም አሳሳቢ ነው አንዳንዴ ሌላውን የውጭን ትልቅ መስሎን እያየን እጃችን ላይ ያሉ ልጆች ሳናስበው ያመልጡናል ወላልታስበ መንገድ ይገቡብናልና ጥንቃቄ የሚያስፈልገው ጉዳይ ነው በዚህ ዙሪያም ብዙ መወያየት ይቻላል አድማጭ መስመር ላይ ያለ ያለችን ነውና ጤና ይስጥልን አድማጫችን
5: ጤና ይስጥልኝ እንደምን አላችሁ
2: እግዚአብሔር ይመስገን
1: ደህና ነን ሸቧቶ
5: ሰላም ብራ
1: እሺ ማለን በል
5: እኔ ሞባ አንዱ አረባል ያው እንጠዋቀን ሲያዩ
1: አዎ ታውን ቀደም ማባው ማን ያልከኝ?
5: አንዱ ዓለም
1: ማባው አንዱ ዓለም ጤና ይስጥልኝ እንደምን አለ?
5: ጤና ይስጥልኝ ደህና ናችሁ?
1: እግዚአብሔር ይመስገን ደህና ነን እንግዲህ ባለው ጊዜ እንዴት ነው ያለ አስተያየት?
5: በጣም ጥሩ ሰዓት ወይ የደከመ ነው እና ያለ አስተያየት እኔ ዛሬ ትንሽ ለየት ያለ ነው ማለትም በነገው ቀን በ13/7 2026 ሰኞ ነገ በ10 ሰዓት ጀምሮ ሰላማዊ ሰልፍ ስለምናደርግ ኢየሩሳሌም ከጠቅላይ ሚኒስትሩ መስሪያ ቤት ለፊት ማለትም ለቀሩ ወገኖቻችን የሚል ነው። ይሄ ሊሆን የቻለው እንደምታውቁት ሁልጊዜ እነሳን ነገር ግን በአሁኑ ሰዓት ይኸው እንደምታውቀው 4 ዓመት ተዘግቷል። ይሄ ያለው መንግስት ምንም ዘግቶት ካለፈ በሚመጣው ከባድ ስለሚሆን አሁን ለነገ ራባራት ካናት ከሳ ውስጥ ሁሉም የህዝቡ አንቂ የሆኑ አክቲቪስቶችም እንዲያው ሁላችንም ኮሚቴ ያለን የዚህ ህዝብ አንቂ ኮሚቴ ያለው በዛ አማካይነት ሁሉን ተሳስረን ያው ለነገ ሰላማዊ ሰልፍ እንድናደርግ ፍቃድ አግኝተናል እና በዚህ ሰላማዊ ሰልፍ ሁሉም የሰማ ታልሰማተ እንዲሁ ተነጋግሮ አሳሳቢ ነው ነገሩ። ሁልጊዜ የታችሁን ብናለቅስ ነገሩን ብናነሳ ብንጥለው ሰዎች እዛ ጋር እየሞቱና እየተጎዱ ነው ያለ እና ስለዚህ
2: አቶ ማባው አሁን ሰልፉ ለሚመጣው ለአዲሱ መንግስት ነው ወይስ አሁን ስልጣን ላይ ያለው መንግስት ነው ታዲያ ያሁንም የቀደሙም ስላልክ ነው?
5: በጣም ጥሩ። አሁን ያለው መንግስት እስካሁን አልፈረሰም ገና የሶስት ወር ጊዜ ምናምን አለው እና እኛ የምናስገነዝበው ላለው መንግስት ነው ያለው መንግስት ገና ብዙ እንትን አለው አልዘጋም እና ይህን ነገር ተግባራዊ አድርጎ ሰምቶን የወገኖቻችን ጉዳይ ዘግቶብን እንዳያልፍ ነው ሮሮ የምናቀርበው። ከዛ ለሚቀጥለው እንዲያስረክም ከዛ በፊት እንዲመጡ ነው እኛ ምንፈልገው።
2: እንደው ግን ተስፋ ይኖረዋል ብለህ ታስባለህ? አሁን 4 ዓመት ያልተነሳው ያልተሰራበት ጉዳይ በምርጫ ዋዜማ ላይ ሆኖ 1 ወር ሲቀር 2-3 ሳምንት ሲቀር እንደሆኑ ይሄን ያህል አሳስቦት ይሄን ያህል በጣም ክሪቲ የሆነ ቁርጥ የሆነ ጉዳይ ሆኖበት የሆኑ መንግስት ይሄን ሀሳብ ይቀበሏል ብለህ ታስባለህ?
5: በእኛ በኩል ያስባልናል። ለምንድን ነው ይቆረቁራቸዋል? ወገን እየሞተ እዛም ጋር ያሉ የኛም ሁሉ ነገሩን ያው ባለመገለባበጡ ነው እንደዚህ ሊረሳ ይቻለው እና አሁን ሁሉም ነገር አልፎ አዲስ ነገር ስለሚመጣ እስከዛው ድረስ ባላቸው ጊዜ ግን እንዴት ለምን ይዘጋል ብለው መብት እኮ መንግስት አንድ ቀንም ቢሆን መብት አለው እና እንኳን ረጅም ጊዜ ያላቸውን እና እዛ በፊት አውቀውትና ነገሩን ቀስቅሰው አይንሶች መምጣት አለባቸው ብለው የተወሰነውን እንኳን መንገድ ጀምረው ወደ ምርጫ ቢሄዱ ለኛ ተስፋ ይሆናል።
1: እና እኛ ትን የምርጫው ዋዜማ በሚሆንበት ጊዜ ብዙ የፖለቲካ የሚፈጸምበት ነው። ለወደፊቱ መቼም የፖለቲከኛ እኔን እንድትመርጠኝ በሚል ሐሳብ አሁን ከወዲሁ ቃል ይገባል። በተለያዩ ተወዳዳሪዎቹ አሁን ወደ 3 ወር ቢቀርም በሚካሄደው ሰላማዊ ሰልፍ እንግዲህ ምን የቀሩትን ወገኖች ለብዙ አመታት ከቤተሰብ ተለያይቶ የሚኖሩ በጎንደርና በአዲስ አበባ ቤተሰብ ያልተለያዩ ወላጆች ከልጆቻቸው ጋር ቢሆኑዋልና የሰላማዊ ሰልፋችሁ አላማው ምንድነው? ከሚኒስትሮች ከፖለቲከኞች ቃል ግቡልን ለማስገባት ነው ወይ?
5: ቃል ግቡልን ብቻ ሳይሆን ውሳኔ ወስኑ። እንደምሳሌ አንድ ሺህ 226 ሰዎች እንዲመጡ ያሏቸው ያስቀመጧቸው ሆች አሉ። ከዛ የበለጠውን ሁሉንም ይሄ መንግስት ያውቀዋል። 2015 ጀምሮ እንዲመጡ በዚህ ጊዜ አመጣቸው ለያለ ስራቸው ቆይ ነው ፈቃድ መስጠት ብቻ ነው የሚጠበቅበት መንግስቱ። አዎ ትክክል ነው፣ እስካሁን ድረስ ያላነሳንበት ጉዳይ ተጣበን ነው ስራ በዝቶብን ነው ብሎ አሁንም አይረፍድበትም። ውሳኔውን ወስኖ ሰዎቻችን እንዲገቡልን ነው እኛ ምን ማጸነው። ለምን ያልክ እንደሆነ አሁን ወደ አዲስ ፖለቲካ ሲገባ ሁልጊዜ የመሰንቆ መቼው ነገር ነው። ሆውዬ የመሰንቆ እየመጣ አዲስ መንግስት ይመጣ እኛን ብዙ ያላወቁ ነው ይመጣሉ። ያን ስትተዋወቅ ድረስ ሰዎች እዛ ሞቶ ያልቃሉ እና ወገናቸው ከዚህ ተቀምጦ የአሰራር ቢሮክራት የአሰራር ችግር እንጂ የሰዎች ችግር እንዳልሆነ መንግስት ያውቃል። ለምሳሌ እናት መጣ ልጅ ቤተሰራይል አይደለም ብሎ መቼስ መፍረድ አይቻልም። እና ይሄን ተግባራዊ ያደርጉልን ዘንድ አሁን እኛ ልዩነት ያደርገው ምንድን መሰለ ዛሬ ቀደም ሆኖ ማያውቅ ቀሳውስት ራባን ሁሉም ባንድ ላይ ተስማምተን እነሱ ናቸው የሚገኙ ነገር መሪዎች መንገዱን እና ይሄ ምንድነው እንዲሆነ
2: አሁን አንድ ሆኗል በየቦታው ይሄ እናስመጣለን እያለ የሚቋቋመው ኮሚቴ ሁሉ አንድ ሆኗል ይያልከን ነው። በጣም ብዙ ኮሚቴ አለ ነው ባልሳሳት 5 4 ኮሚቴ ይኖራል። ዞሮ ዞሮ አላማው አንድ ነው ብዬ ነው እኔ ማምነው ሰዎችን ለማስመጣት ነው እዛ የቀሩ ወገኖችን። እዚህ ግን ያለው ኮሚቴ እናንተ በእናንተ አትግባቡም የተለያየ ሐሳብ ያለው አለ። ዛሬ እንኳን አሁን 3 ነው 4 ሰው ደውሎ ነበር ንግባ ብለውና እናንተ በእናንተ እንኳን አትናበቡምና አንድ ሆን ስትል እንዴት ነው አንድነቱ?
5: በጣም ጥሩ ነው። አንድ ሆኗል ያልኩበት ይያልኩሻለሁ የሃይማኖት አባቶች ከኛ ጋር ሆኖ እንግዲህ ሀገር የሚመሯት ሃይማኖትን እዚያም ጠብቀው እዚህም እየጠበቁ ነው ያሉ አባቶቻችን ናቸው። ለምንድን አንለ ልሆን ቻለ? ይሄ ጉዳይ ተጠቃሚና ጥቅም ፈላጊ ይዞት ነው ኑሮ የሚንከራተተው ነገሩ እና ይሄ ግን ነፃ ናቸው እኒ አባቶቻችን ስለ ወገናቸው የሚቆረቆሩ ናቸው። ንጹህ ሊራቸው
2: እነሱም አኩ ማንኛውም ሰው ቢመጣ ፈቃደኛ ይሆናሉ። ኑ አግዙን አስመጡልን ቢላቸው ነገም ደግሞ አሁን ሌላው ኮሚቴ ቢሄድ ያው ለማስመጣት ነው ብለው ይመጣሉ። እንደው ግን ኮሚቴው አንድ ቢሆን ምን አለበት? እንደው ትንሽ ፖለቲካ የሆነ ይመስላል እዚህ ላይ የማስመጣቱ ጉዳይ።
5: በጣም ጥሩ ፖለቲካ ነው እንጂ ግልጽ ፖለቲካ ነው። ለምን ፖለቲካ የሆነው? እንደውም አስመጪ ክብሩ የሆኑ ሰዎች በሰዎች ሽፋን ወደ ፖለቲካ ለመሄድ ብዙ ትሰሚያለሽ። ይሄ ትክክል ኮምፖዚት ነው።
2: ለምን አዚ ያልመጡበት ምክንያት ሲሄ ነው ብለህ አታስብም?
5: እኛም እኮ ያናለ እኛ የሚሰሙሽ ናቸው። ታዲያ ሰዎች ፖለቲካው ጋርም ሰዎችን አያይዘው ዛሬ እንዲሁ ተጨማልቆ የሰዎች ሞት የረዘመው በዚህ ምክንያት እኛውን ያልናለ ነው። አስመጪ ክፍል ልዩ መሆን አለበት። ዳኛ መንግስት የሚሆነው አካል የፖለቲካ ክፍል የሚሆነው ተጠያቂ መሆን አለበት። አሁን ግን እኛው ጠይቀን እኛው ዳኛ ሆነን እኛው አስመጪ ሆነን የሚሉ ስራ አለ። ነገሩ እንደዚህ
1: ተፈራሸለ። እሺ ማለት ነገ ሰላማዊ ሰልፍ ኢየሩሳሌም ሰላማዊ ሰልፍ እናደርግ ማጠቃለያ ነገ ምን ቢሮ ከየትኛው መንግስታዊ መስሪያ ቤት ፊት ለፊት ነው ሰላማዊ ሰልፍ? በስንት ሰዓት ላይ ነው ስብሰባው ሰላማዊ ሰልፉ ማጠቃለያ?
5: ያው ኢየሩሳሌም ጠቅላይ ሚኒስትሩ ቢሮ ፊት ለፊት ነው ጊዜ የሚደረግበት ነው። ሰዓቱ 10 ሰዓት ጀምሮ ነው የሚደረገው እና ሁላችሁም ጋዜጠኛም ቢሆን የእናንተ ትልቅ ድርሻ አላችሁ፣ ፓወር ያላችሁ እናንተ ናችሁ። በዚህ ሰዓት ተገኝታችሁ ያለውን ነገር ዘግቡ። ለምን ለፖለቲካ መጠቀም ይሆናሉ ወገኖቻችን። ማንም በተነሳ ቁጥር ፖለቲከኛ ውስጥ ይገባሉ፣ ይጠመዘዛ እንዲሆኖ ሞታቸውን በደንብ እያዘጋጀላቸው ይገኛሉ። እና እንዲህ እንዳይሆን ያው በዚህ ሰዓት ተገኝታችሁ ሁላችሁም ሌላው ሰው ያልሰማው በዚህ ሰምቶ ለዚህ ስብሰባ ይገኝ ዘንድ ይሄ ለወገኑ ሲል ነው። ለማንም አይደለም፣ ምንም ጎልኞች ግንባር የለውም።
2: አሁን አንተ ለማስመጣት ሌላውም እንደዚህ ለምን አይመጡም? ሌላው ደግሞ አይ እሱ የተናገረው ለማስመጣት ሆኖ እያለ የኛው ነው ልክ ደግሞ እንዲህ ይላል እና ይህ ትንሽ አስቸጋሪ ሁኔታ ተፈጥሯል በማህበረሰብ ውስጥ። እና እንደው እውነት መሀባው አንድነት ቢፈጠር መልካም ነው፣ አንድ አይነት አላማ ባላቸው ሰዎች መካከል። እና ለማንኛውም እናመሰግናለን። ሌላም ጊዜ
5: ሆነ አሁን ያሻነጥም ለሁላችን የምንፈልግ ነው። እኛ ብዙ ነገር አድርገናል፣ ግን ሽግግር የቻለ ሰው የለም። እና አመሰግናለሁ። መልካም ቀን።
2: እሺ፣ መልካም ቀን። እናመሰግናለን። ስርጭታችንን እንግዲህ ተጠናቀቀ። ለቴክኒክ ባለሙያው ለናቲ ብላንኬት ምስጋና ይድረሰው። ሻያው ደጉ እንግዲህ ምሽት አንተ አድማጮችን ትጠብቃለህ ለአዲስ መረጃዎችን ይዘህ። እናመሰግናለን። መልካም ቀን ይሆንላቸው።
1: ጠናካሪዋ
2: ሀና ስፈረው እንዲሁም ሰጠ ዘመነ ባልደረባችን እናመሰግናለን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካናሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።

0: የተከበራችሁ አድማጮች ጤና ይስጥልን እንደምን ዋላችሁ እንዴት አመሻችሁ በያላችሁበት እኛ ደህና ነን እዚህ ኢየሩሳሌምና አካባቢዋ ደህና ነን እለቱን ደብራያን ዘመን አቆጣጠር ካፍዛይን በታሙዝ ታብሽን ፔባብ እንደ አውሮፓ ዘመን አቆጣጠር ጁላይ 12 ቀን 2026 ዓመተ ምህረት ነውና እንደ ኢትዮጵያ ዘመን አቆጣጠር እሁድ ሐምሌ 2018 ዓመተ ምህረት ቀጥታውን ቀን እንነግራለን። የቴክኒክ ባለሙያችን ሮኒ እንዳህል ሲሆን የፕሮግራሙ አጠናካሪዋ ሃና ስፈረው ስትሆን የስቱዲዮ ተረኛ አስተናጋጁ ይሻያው ደጉ ነኝ። ያለን ዝግጅት የሰዓቱን ዜና፣ ወቅታዊ ዘገባ፣ የደህንነት ዘጋቢያችን ከጥላሁን መልኬ ጋር በአሜሪካና በኢራን መካከል ያለው ፍጥጫ ሲቀጥል ቤተ እስራኤላውያን ከተባለ አዲስ ፓርቲ ካቋቋሙ ከቀድሞው ምክትል የደህንነት ሚኒስተር ጋዲ ባርከን ጋር ያካሄድነው ቃለ ምልልስና ሳምንታዊ የአገር ንዑስ ፕሮግራም እናቀርባለን። አሁን ዜናውን እናስቀድም። በቅድሚያም አርዕስተ ዜና፣ የክነሴት የውጭ ጉዳይና የመከላከያ ኮሚቴ ከውትድርና እናገለግልም የሚሉ አማጽያን ወጣቶች የማሰር ህግ እንዲሰረዝ የቀረበውን የውሳኔ ሐሳብ በድምፅ ብልጫ ዛሬ አጸደቀም። የክነሴት ኮሚቴ በጦርነት ቀውስ የስነ አእምሮ ጉዳት የደረሰባቸው ወታደሮች እውቅናም የሚሰጠውን የአካል ጉዳተኞች ህግ ማሻሻያ ለመጀመሪያ ንባብ አጸደቀም። ኢራን ፕሬዝዳንት ትራምፕና ጠቅላይ ሚኒስትር ናታንያሁ ህይወት ለማጥፋት በድጋሜ ዛተች። ሚኒስተር ኒር ባራካት ኢራናውያን እስራኤልን ካጠቁም በጣም ከባድ አጸፋ እንደሚደርስባቸው አስጠነቀቁም። የእስራኤል መከላከያ ሰራዊት ወታደሮች ለቀድሞዎቹ ለደቡብ ሊባኖስ ጦር ሰማዕታት መታሰቢያ የሆነውን ሐውልት አውድም አፍርሰዋል ተብለው ተጠረጠሩም። ሂዝቦላ ሽብር ፈጣሪ ድርጅት መልሶ ለመቋቋም እየሰራ መሆኑ ተነገረ። የሚሉት የሰዓቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። የፓርላማ ክነሴት መደበኛ የውጭ ጉዳይና የመከላከያ ኮሚቴ ውትድርና እናገለግልም በሚል አመፅ ምክንያት እንዲታሰሩ የወጣውን ህግ እንዲሰረዝ የቀረበ ረቂቅ ህግ ለሁለተኛና ለሶስተኛ ንባብ ለመጨረሻ ድምፅ አጸደቀም። ይህም ማለት ወታደርን አናገለግልም የሚሉ ሀሬዲን ማህበረሰብ ወጣቶች አይታሰሩም ማለት ነው። ከይሁዳ ከያዶታ ቶራ ፓርቲ የክነሴት አባል የሆኑት ሜይር ፖሩሽ ከድምፅ አሰጣጥ በኋላ እንደተናገሩት ፓርቲያቸው ህጉ በዚህ ሳምንት በክነሴት ጠቅላላ ጉባኤ የመጨረሻ ይጸድቃል የሚል እምነት እንዳላቸው ተናግረዋል። የክነሴት ኮሚቴ በጦርነት ቀውስ የስነ አእምሮ ጉዳት የደረሰባቸው ወታደሮች እውቅና የሚሰጠው የአካል ጉዳተኞች ህግ ማሻሻያ ለመጀመሪያ ንባብ አጸደቀም። ለጦርነት ቀውስ የስነ አእምሮ ጉዳት ተጎጂዎች የሚሆን አዲስ ህግ እንዲጸድቅ መንገዱ ተጠርጓል። የክነሴት ኮሚቴ ህጉን ሂደት በአንድ ድምፅ ያጸደቀ ሲሆን ክነሴት ከመበተኑ በፊት በጠቅላላ ጉባኤ ላይ ለድምፅ አሰጣት ይቀርባል። ህጉ በአካል ጉዳተኞች ህግ ውስጥ የጦርነት ምላሽ ጉዳት ሰለባ የሚለውን ሀሳብ ለመጀመሪያ ጊዜ ያካተተ ሲሆን ለጦርነት ቀውስ ሰለባዎችም ልዩ ፍላጎት እውቅና ይሰጣል። የጦርነት መድረክ ላይ እንደተነገረው ከሆነም የመከላከያ ሚኒስቴር መልሶ ማቋቋም ክፍል እንደ ጉዳቱ ባህሪ እንደ እያንዳንዱ ተጎጂ ፍላጎት ለጦርነት ምላሽ ጉዳት ሰላቢው የተጎዱት ሰዎች አስፈላጊውን የሕክምና እርዳታ ሁሉ እንዲሁም ለዚህ ለተጎዱት ቤተሰቦቻቸውን ጭምር የሚመለከት ህግ ነው ተብሏል። የክነሴት ወይም ፓርላማ የእስራኤል ፓርላማ የምርጫ ፊት አይሻገርም በተያዘለት በተቀደበ ጥቅምት 27 ቀን ላይ ይካሄዳል ተብሏል። በዛ ከተማ የአየር ኃይል ጥቃት መፈጸሙ ተዘገበም። ቀላቀቢያችን ዮባል ኢንባር እንደዘገበችው በዘጋቢዎች መሰረት በከተማዋ ምዕራባዊ ክፍል የሚገኝና ዛሬ ቀደም ብሎ በድሮን የተመታ የላስቲክ ፋብሪካ በድጋሜ ተመስቷል። ዘጋቢያችን ኢታይ ብሎምንታል እንደዘገበው የጥቃቱ ኢላማም የጦር መሳሪያዎችን ለማምረት የተዘጋጀ ጊዜያዊ አውደ ጥናት ነው። ይህ በእንዲህ እንዳለም የእስራኤል መከላከያ ሰራዊት ቅዳሜና እሁድ በሰሜናዊ አዛ በፈጸሙት የአየር ጥቃቶች 2 የሐማስ ታጣቂዎች መገደላቸውም ተዘግቧል። በሊባኖስ በቦፎር ተራራማ ቦታ ላይ የእስራኤል መከላከያ ሰራዊት እንቅስቃሴ የመከላከያ ኃይሉ የጥቅምት 7 ትምህርቶችን በሰሜናዊ ድንበር ላይ ያለውን የመከላከያ ጽንሰ ሐሳብ ከመሰረቱ እንደቀየሩትና ሂዝቦላም በድንበሩ አቅራቢያ የሽብር መሰረተ ልማቶች እንደገና የመገንባት ማንኛውም እድል መከልከል አስፈላጊ መሆኑን አጽንኦት ሰጥቷል። ቃል አቀባያችን ካርሜላ ምናሼ በቦታው ተገኝታ እንደዘገበችው ወታደራዊ ሰራዊት ወታደራዊ እንቅስቃሴ ካስፈለገም ትላልቅ ኃይሎች በፍጥነት እንዲንቀሳቀሱ ለሚያስችል የታለመ አዲስ የመንገድ ስርዓት መዘጋጀቱን ቀጥሏል። የክፍለ ጦር 36 አዛዥ ብርጋዴር ጀነራል ይፍታህ ኖርኪን ሰራዊቱ ለማንኛውም ክስተቱን ዝግጁ መሆኑን እንዲህ ሲሉ አረጋግጠዋል።
1: חיזבאללה מרענן את כוחותיו, מנסה להוציא אמל"ח ממרחב הלחימה, משפר חלק מהעמדות והיכולות שלו, אנחנו צופים בו. ברגע שאנחנו נידרש לחזור ללחימה גם נוכל לפגוע באותם כוחות, ואנחנו ערוכים לכל תרחיש בעניין הזה.
0: እንደተናገሩት חיזבאללה שחיילון እያደሰ ነው ከውጊያው ቀጠና የጦር መሳሪያዎችን ለማውጣት እየሞከረ ነው። እንዲሁም አንዳንድ ቦታዎችና አቅሞቹን እያሻሻለ ነው። እኛም እየተከታተል ነው። ወደ ውጊያው እንድንመለስ በሚፈልግበት ቅጽበት እኛም ኃይሉ መከላከያ ሰራዊታችን ዝግጁ ነው ብለዋል። ኢራን በከፍተኛ መሪ አሊ ኻማናይ ላይ በተፈጸመ ግድያ እርምጃ ምክንያት እንደገና የበቀል ዛቻ አሰሙ። የአሁኑ መሪ የሙጃሃዳባ ኻማኒ ወታደራዊ አማካሪ የሆኑትን ሙሐሳን ራዛኢ እንደተናገረው ፕሬዚዳንት ትራምፕና ጠቅላይ ሚኒስትር ናታንያው ላይ በደሱ ላይ ህይወታቸው እናጠፋለን በማለት በድጋሚ አስጠንቅቋል። ይህን በተመለከተም የሊኩድ ፓርቲ የሆነው ሚኒስተር ኒር ባረካት ለኢራን ማስጠንቀቂያ አስተላለፉ። በእስራኤል ላይ ከተኮሱባት በኃይል እርምጃ እንመልሳለን በማለት አስጠንቅቀዋል። እንዲህ ሲሉ
2: דבר אחד ברור, הם יודעים שאם וכאשר יירו טילים על ישראל, הם הולכים לחטוף מכה קשה מאוד. בוודאי שישראל יודעת וערוכה החדירות שלנו לתוך איראן. פירקנו להם, הורדנו להם את השכבה הראשונה של המנהיגות, את השכבה השנייה של המנהיגות, את המדענים המובילים, את כל מערך הטילאות שלהם, את מערך הייצור שלהם.
0: ברקת מיניסטרו, ברקת איראן בתמלכתה, בנדתנגרות, אנדנגר גלצנאום, בסראילאי מסאלוצ'ן, ימיתה כוסובת גיזי, בטעם כבד, יעץ אפר מג'ה, יתאבקעת על איראן. בטעם כבד, בנסולאי פעלו, יצ'ז צ'ועת אסטסאסב, יהנן יאוק אלום, יהנן מוינת, ידרגות על וויס, አደርጉትም የሚለውን ድንገራችሁ አልችልም። በርግጠኝነት የምንወስደውን የመከላከያ ሰራዊት በኢራን ላይ እስካሁን ባልነበረ ከባድ ወታደራዊ የማጥቃት እርምጃ እንወስዳለን። እስካሁን በተደረገው ውጊያ የመጀመሪያዎቹም ከፍተኛ አመራሮች ተደምሰዋል። ሁለተኛ ደረጃ ያሉ ባለስልጣናትም ተደምሰዋል ነው ያሉትን። የአሜሪካ ፕሬዝዳንት ትራምፕ የሆርሙዝ ባህር ወሽመጥ ክፍት ነው አሉ። ከኤንቢሲ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ትራምፕ የኢራን መሪዎችን በድጋሜ በጥብቅ ኮንነዋል። እንዲህ ሲሉ
3: It's open. We bombed the hell out of them last night. They're very, very evil and sick people. We had meetings with them. They gave up everything. And then after that, they left the room. They launched a drone and a ship. I said, you people are sick. You're sick people.
0: የመርከቦች መተላለፊያ ወሽመጡ ክፍት ነው ትናንት ማታ በኃይል ደብደበናቸዋል እነሱ በጣም መጥፎና የታመሙ ሰዎች ናቸው ከነሱ ጋር ንግግሮች ነበረን ቀድሞውንም በሁሉም ነገር ተስማምተው ነበረ ከዛም ክፍሉን ለቀው ወጥተው ወደ መርከብ ድሮን አስወነጨፉም እኔም እናንተም የታመማችሁ ሰዎች ናችሁ በማለትም ሁሎች የኢራን አመራሮች ታመዋል ነው ያሉት በሰሜኑ ክፍል በሊባኖስ ድንበር አቅራቢያ በምትገኘው ማቱላ ከተማ የሚገኘው የደቡብ ሊባኖስ የቀድሞው የጦር ሰማዕታት መታሰቢያ ሐውልት ፈረሰ ከደህንነት ካሜራዎች ምስል እንደታየው በአቅራቢያው የሚያገለግሉ ሁለት የእስራኤል ወታደሮች ባለፉት ቀናት ወደ ቦታው በመምጣት የሊባኖስን ባንዲራ ሆን ብለው እንደሰበሩ ለዜና አቅራቢ ራቢ ሮቢ ገልጸው ዘግቧል ከሱ ቅሬታ ባለበትና ድሮ ደቡብ ሊባኖስ ከእስራኤል መከላከያ ሰራዊት ጋር በመተባበር ያገለግሉ የነበሩት የደቡብ ሊባኖስ ወታደሮችም የመታሰቢያ ሐውልት መፍረሱ ተገቢ አይደለም ተብሏል። በዚህ ድርጊት የተጠረጠሩ ወታደሮችም ይመረመራሉ ተብሏል። በመጨረሻ የአየር ጸባይ ትንበያ ነገም እንደዛሬው ተመሳሳይ ይሆናል። ከነገ ወዲያም ማክሰኞ ግን በመጠኑ ሙቀቱ ይጨምራል ተብሎ ይተነበያል። የአየር ጸባይ ተመራማሪዎቹም ዜናው የስከዚሁ ነው።
4: ወይቴና

0: ወደ ወቅታዊ ዘገባ እናልፋለን። ከደህንነት ዘጋቢያችን ጥላሁን መልኬም ተናስተል እንደምን አመሸ?
1: ከናስልኝ ሻያው ሰላም ላንተም ለአድማጮቼ።
0: ደናንን እግዚአብሔር መስገን። እንግዲህ በዚህ በአሜሪካና በኢራን መካከል ያለው ፍጥጫ ውጥረቱም የተተኩስ ልውውጥም እየተካሄደ ነውና እስኪ እንዲያው ሁኔታ እንዴት ተያለ ጥላሁን?
1: እንግዲህ እንዴት ነው በአንድ በኩል ወደ ጦርነት ውስጥ ይገባል የሚል ፍጋት፣ ሌላው ደግሞ አየተለመደ ነው እንደው አንዱ ሌላውን የማፋራት ሁኔታ እንጂ ጠንከር ያለ እርምጃ ላይ ወሰድ ይችላል የሚል እንዴት ነው ማወቅ የሚችል ማንም የለም ይሻየው ይህንን ማንም። ምክንያቱም ሁለቱ በጣም አሁን አይትና ድመት ሆነው ያሉት አሜሪካና ኢራን ከግል ጥቅማቸው ጋር በተያያዘ ያው ጥቅማቸውን ለማስጠበቅ የሚያደርጉት ሁኔታ ነው እንጂ ጦርነቱን ወደ ውስጥ የመግባት ፍላጎት ሁለቱም እንደሌላቸው ይነገራል። ምናልባት ጦርነቱን እንዲታደስ ፍላጎት ያላት አንድ ሀገር ብትኖር እስራኤል ነች ከጥቅሟ ጋር በተያያዘ። ለማንኛውም ኢራን የምትለው ይህን በጣም አነጋጋሪ የሆነውን የሆርሙዝን የባህር ወሽመጥ እንዴት ነው እንዲያውም አንድ ከፍተኛ ባለስልጣን ዛሬ የተናገረው አለ በኢራን የሙሽታባህ አማካሪ የሆነው ኢብራሂም ሙሳህ ራዛኢ ይባላልኝ ሙሐሳን ራዛኢ ምንድን ያለው የሆርሙዝ የባህር ወሽመጥ ከአስር በላይ በአስሮች ከሚቆጠሩ የአቶም ቦምቦች የበለጠ ተፈላጊነት አለው። ማለት እነሱ አሁን የዓለም ህዝብ ይበልጥ እስራኤል አሜሪካ ኢራንን እየወገዙ ያሉት ይህን የንግዶር ጦር መሳሪያቸው እንዳያስገቡ ነው። ግን ከሱ በላይ የሆርሙዝ ተፈላጊነቱ በኢራን በጣም ከፍተኛ ቦታ ይሰጠዋል። ምን ማለታቸው ነው? በዚህ ምንም ጥያቄ የለው።
0: የምጣኔ ሀብት ኢኮኖሚካሊ እይታዋ ነው
1: በትክክል። ምክንያቱም የኢራን የመኖር የኢራን ህልውና በዚህ የባህር ወሽመጥ የተመሰረተ ከመሆኑ ማንም ሊቆጣጠረው ሉዓላዊነቱ የኛ ነው የሚል እንግዲህ ዛሬ ከፍተኛ ባለስልጣን የተናገሩበት ሁኔታ አለ። አሁን እንዴት ነው አንተም ዜና ወጃ ጠቆመዋል ይሻያው በአሜሪካ በኩል የሚነገረው የሆርሙዝ ባህር ወሽመጥ ዛሬ ክፍት ሆኗል። ትናንት በወሰድነው እርምጃ እንዲከፈቱናል ያሉበት ሁኔታ አለ። ኢራንን ብትሰማ ደግሞ በኢራን በኩል የሚነገረው ነው ተዘግቷል፣ ምንም አይነት የሚወጣ የሚገባ ነገር የለም የሚሉበት ሁኔታ አለ። ምን ማለት ነው? ያው እንግዲህ ሁለቱም አሁንም ያው አንዱ በሌላው የመሰንዘርና ያው የወታደራዊ እርምጃ የመውሰዱ ሁኔታ እንግዲህ ትናንት ብቻ ኢሻያው አሜሪካ በወሰደችው ወደ 140 በላይ የሚሆኑ በኢራን ብዛት ያላቸውን ቦታዎች አሜሪካ ደብድባለች። አብዛኞቹ ወታደራዊ ተቋሞች ናቸው። ይህንን ባሊስቲክ ሚሳኤሎችን ይህንን ድሮን የምንለውን የአናሳ ያለ አብራሪ የሚበር ሌሎችን የጦር መጋዘኖችን እንደገና የመረጃ ድርጅትና የመገናኛ ማዕከል የሆኑትንን የአሜሪካ ወታደር ኃይል ብዛት እንደገና ወደ አንዳንድ ከተሞችን ወደ 16 የሚሆኑ የኢራንን የጦር ሰፈሮች በሶስት ከተማዎች ማለት ነው የአሜሪካ ወታደርም የመታበት ሁኔታ አለ። እንግዲህ ምንም እንኳ በአሜሪካ በኩል ይህ ጉዳት ቢደርስም ኢራንም እጇን አጥፋ አልተቀመጠችም ይሻየው። ኢራንም ወዳጅ ሀገሮች አካባቢ የሚገኙትን የአሜሪካ ጦር ሰፈሮች የሚገኙባቸውን ወደ 6 የሚሆኑ ሀገሮችንም መታለች። ለምሳሌ እንደነ ዮርዳኖስ፣ ባህሬን፣ ካታርን፣ የተባበሩት አሚሪዮት፣ ኩዌትንና ኦማን። ኦማን እንኳ ከተወሰነ ጊዜ በፊት አስታራቂ አሸማጋይ ከነበረችው እንደገና በሆርሙዝ ባህር ወሽመጥ በኩል ደግሞ የግል ጥቅምም አላት። እንደውም በቀጣይ ከኢራን ጋር ስምምነት ለመድረስ የሚፈልጉት ሁለቱ በቀጣይ ቀረጥ በመቀበል በአመት እስከ ቢሊዮን ብዙ ባለው እስከ 40 ቢሊዮን ዶላር ገቢ ያገኙበታል የሚባል ሁኔታ ላይ አልፎ ያው በእነዚህ አካባቢ የአሜሪካ ጦር ሰፈር አለና ኢራንም ወደ ቦታው ጥቃት እያደረሰች ነው። አንተ በወሰደችው ጥቃት ራሱ አንድ የቆጵሮስ የንግድ መርከብ ማለት ነው እሱም ተመቶ ከውስጡ ወደ 24 የሚሆኑ ሰራተኞች ነበሩ። 23ቱ ህይወታቸው ሲተርፍና ሲገኙ አንዱ ግን እስካሁን መዳረሻው ያልተገኘበት ሁኔታ አለ። እነዚህ ምልክቶች ኢራንም እጇን አጣጥፋ አልተቀመጠችም፣ አሁንም እየዛተች ትገኛለች። በአሜሪካ በኩል ደግሞ ይህ የባህር መተላለፊያ ወሽመጥ እንዲከፈት ፍላጎቱ ነው አሜሪካ። አሁን በሁለቱ አለመግባባት እንግዲህ እንዴት ነው ያው ሁለቱም አለው ባይ እንዴት ነው አሜሪካ አሁንም እርምጃ ወስዳለው ትላለች ታስፈራራለች። በኢራን በኩል ያለ ሁኔታ ደግሞ በፍጹም እናንተ በእኛ ላይ እርምጃ ከወሰዳችሁ አጠገብ ያሉት የጦር ካምፓችሁ ይመታሉ፣ ያ ብቻ አይደለም እስራኤልም ጉዳት ይደርስባችኋል ማለት ዛቸው አለና እንዴት ነው ፍጥጫው እንደቀጠለ ነው ማለት ይቻላል ይሻየው። እስካሁን መረጋጋት አይታይም።
0: በዚህ አልበቃ ብሎ አሁን የሃይማኖት መሪ ጠቅላይ መሪ የነበረው አሊ ሃማናይ ከስድስት ወር ተገደለ። ከተገደለ በኋላም አሙስ ለት ነበር የቀብር ስነ ስርዓት የተፈጸመው። ስድስት ወራት አስከሬን ቆይታ በኋላ አሁን ከዛ በኋላ ደግሞ በኢራን አመራሮች ደግሞ ትራምፕና ናታንያሁን እንገላለን የሚል ዛቻ እየሰማን ነው።
1: አዎ ይህ እንኳን የስነልቦና ጦርነት ነው የምለው። ምክንያቱም ኢራን ፍላጎቱ ቢሳካላት ኖሮ እኮ ይሻየው የአሜሪካን ፕሬዚዳንት ዶናልድ ትራምፕ እንዲሁም ስልጣን ከመምጣታቸው በፊትም እንዲሁም ለመግደል ፍላጎት አላቸው ይባላል። ከኢራን ጋር እንግዲህ ሌላ ቅራ ማለት ከትራምፕ ጋር ሌላ ቅራ ነው። አሁን ስልጣን ላይ ከወጡ በኋላ በይበልጥ ደግሞ ከእስራኤል ጎን የአሜሪካን መቆሟን ተያይዞ ዶናልድ ትራምፕ ከዛም አልፎ አሁን ሃሚኔን መገደልና ሌሎች ከፍተኛ ባለስልጣናትና ለኢራን በከፍተኛ ሁኔታ መጎዳት አንዱ አሜሪካ ነች በሚል ያው አሜሪካ እንዲሁም ዶናልድ ትራምፕ ያሉት ምንድን ነው ኢራን መግደል ከምትፈልጋቸው በዓለም ካስቀመጣቸው ስም ዝርዝሮች የመጀመሪያው ቁጥር እኔ ነኝ ብለው ዶናልድ ትራምፕም ራሳቸው ተናግረዋልኝ። ምን ማለት ነው? ያው ይሄ ምስጢር አይደለም። ከአንዴ ሁለቴ ሶስቴ ኢራን ሙከራ አድርጋ አልተሳካላትም። ይህንን መልስ ሲሰጡ ዶናልድ ትራምፕ ያሉት ምንድን ነው? በእኔ ላይ የግድያ ድርጊት ከተፈጸመ ወደ ኢራን ወደ 1000 የሚሆኑ ሚሳኤሎች በቃ ፊታቸው ትእዛዝ ብቻ ነው የሚጠብቁ። ኢራንን አንድ አመት ድረስ ቢወስድም ኢራንን ድምጥማጧን ለማጥፋት እርምጃ የጦር ኃይል እርምጃ ድብደባ እናደርጋለን በማለት ያስፈራሩበት ሁኔታ ለና ይሄ የስነ ልቦና ጦርነት ይመስለኛል። ምክንያቱም በኢራን በኩል ፍላጎቱ እንደውም ሃሚኔ የተናገሩት እስካሁን ድረስ ያው ቆስሏል ይባላል እንዴት ነው በህይወት የለሚባል ሁኔታ ማለት ነው። እንኳን አብዛኞቹ በህይወት አለ የማለት ሁኔታ ቢታይም እሱ ያለው እንዴት ነው በቅርብ ቀናት ውስጥ በአሜሪካ ዶናልድ ትራምፕን የአሜሪካን የውጭ ጉዳይ ሚኒስትር የመከላከያ ሚኒስትሩና ሌሎች ባለስልጣናትን በእስራኤል በኩልም ጠቅላይ ሚኒስትሩን የመከላከያ ሚኒስትሩን የጦር ኃይሎች ኢታማጆር ሹም ኤል ዛሚርን የውጭ ጉዳይ ሚኒስትርና ሌሎች ከፍተኛ ባለስልጣናትን በእስራኤልም ስም በኢራን ስም ዝርዝር እንዳለና እነዚህን በቅርብ ቀን እንጎዳለን የማለት ድምጽ እያሰማ ነው። እንደኔ ይታ ቀደም የተቀስከው አለ ይሻየው በነበረው የተወሰኑ ቀናት የቀብር ስነ ስርዓት ማለት ነው ሃሚኔን ለመቅበር ከቦታ ቦታ በመንቀሳቀስ በነበረው ስነ ስርዓት ህዝቡ የጠየቀው የዚህ ስርዓቱ ደጋፊዎች የጠየቁት በሚሊዮን አደባባይ የወጡትን ብቀላ የማለት ሁኔታ አለ። ማለት የሃሚናይን ደም መመለስ አለበት ጥያቄው ይህ ነበር። አሁን ለዚህ ጥያቄ መልስ መስጠት ሲባል ደግሞ ስልጣን ላይ ያለው ምንድን ነው መናገር ያለበት? በቅርቡ እንበቀላለን የሆነ እኔ እንጃ እንግዲህ ምክንያቱም ይሳካላቸው ኑሮ ከአሁን በፊትም ያው የማያደርጉት ነገር የለምና በተሳካላቸው ነበር። እና የስነ ልቦና ጦርነት ነው። በአንድ በኩል የዜጎችን ጥያቄ የሚፈልጉትን ኦኬ እውነታችሁን ነው እንሞክራለን ማለት ሁኔታ ነው። መጨረሻ ላይ ግን ከታች ወርደን ስናየው ይሳካላቸው ስሉ አይታይ። ምክንያቱም እንግዲህ የመረጃው ድርጅትም እንዲሁም በመረጃ በኩል አሁን ለትራምፕም ለህይወቱ አስጊ መሆኑን በተመለከተ እስራኤል መረጃ አቀብላለች ይባላል። ምን እንኳ በአሜሪካ በኩል እኛ ማስቀድመን አውቀናል ማለት ሁኔታ ቢገርም ምክንያቱም መረጃ በመሰብሰቡም ያው የተካን እስራኤልሞች አሜሪካ ስለሚያውቁ እነዚህ ማለት ኢራን በእውነት ሌላ ኔንጃ ሚፈጠር ተአምር ሆኖ በአሜሪካም ሆነ በእስራኤል ከፍተኛ ጉዳት ካላደረሱ በቀር እንዲሁ በሚናገሩት ቃል ግን ጉዳት ያደርሳሉ ብዬ አላስብም።
0: ይህ በእንዲህ እንዳለ ሩቅሳኔድ በሰሜን በኩል የሂዝቦላ ሽብር ፈጣሪ ድርጅት እና መከላከያ ሰራዊት እስራኤሉ እየተቆጣጠረ ነው ያለው በደቡብ ሊባኖስ አካባቢ። ይህን ሁኔታ እንደው ባጭሩ
1: የደቡብ ሊባኖስ ሁኔታ ያው የነበር በእስራኤል በኩል ያለው አቋም እንዳለ ነው ይሻየው። ማለት አስጊ ከሆነና ለወታደሮቻችን ስጋት ከተፈጠረ እንወሰደው እርምጃ አለ። ከዛም አልፎ አስፈላጊ ከሆነና በጣም ሚዛን ለዋጭ የሆኑ ሽብርተኞች ወይም መሪዎችን ከቦታ ቦታ የሚፈለጉት በእስራኤል በኩል እኮ ነገሮች ተጠንተውበት ምን መመታት እንዳለበት ማን መመታት እንዳለበት ሁሉ ነገር የተቀመጠ ነገር ውይይትም አያስፈልግም። እና እርምጃ መውሰድ ስትፈልግ እስራኤል ምንም ነገር ጥያቄ በሌለው እርምጃ ትወስዳለች። ምንም እንኳ የአሜሪካን መንግስት ላለማስቀየም ሲባል ወደ ቤሩትና ሌላ ቦታ እርምጃ ከቦታ ብትቆጠብ ግን አስፈላጊ ከሆነ ከአሜሪካን ፈቃድ ጠይቃ እርምጃ ትወስዳለች። አሁን ባለው ሁኔታ የእስራኤል ጦር ኃይል እስከ 11 ኪሎ ሜትር የሚሆኑ የደቡብ ሊባኖስ አካባቢን የያዘችበት በይበልጥ ደግሞ በጣም አንድ ዋሻ ውስጥ ማለት ነው ለዘመናት የገነባውን የሂዝቦላ ድርጅት የጦር ዋሻ እስራኤል ለማፍረስና ብዙ ሽብርተኞች አሉ ይባላል ታች ብዙ የጦር መሳሪያዎች እንዳሉ የሚነገርበት ሁኔታ አለ ያለ ማፍረስ ያንን ቢፎር አካባቢ ማለት ነው እሱንም እንግዲህ በዚህ ዙሪያ የሚነገርበት ሁኔታ አለ እና እስራኤል ጦሯን እዛ ቦታ ማውጣት ፍላጎት እንደሌላት የሚነገርበት ሁኔታ አለ ደግሞ ትክክል ነው ምክንያቱም የሀገራችን እስተነክ ፍል ነዋሪዎች ወደ ቦታቸው እስካልተመለሱና በእነሱ ለህይወት ለደህንነታቸው አስተማማኝነት እስካልተደረሰ ድረስ እስራኤል የደረሰችበት ውሳኔ ጦሬን ከቦታው አላወጣም ነው በቀጣይ አሜሪካና ሌሎች አውሮፓ ሀገሮች በሚያደርጉት የማስታረቅ ስምምነት ምናልባት በሊባኖስ መንግስትና በእስራኤል ሌላ ነገር ተፈጥሮ ወደ ሰላሙ የመድረሱ ሁኔታ እኔ እንጃ እንግዲህ ከወዲሁ ግን ሂዝቡላ ስለማይፈልገው ከጀርባ ያለችው ኢራን ምን ሁኔታ ስለማይፈልጉት እነሱ ሁኔታውን ለማንኮላሸት የማያደርጉት ነገር የለም እንዲያውም ከውስጥ ከሊባኖስ ምናልባት ያልተጠበቀ የእርስ በርስ ማለት ጦርነት በሊባኖስ የጦር ሰራዊትና በሂዝቡላ ወይም ደግሞ አጠቃላይ በከፍተኛ ባለስልጣናትም የሂዝቡላ ድርጅት ነገሩ ለማንኮላሸት እርምጃ ይወስዳል ይገላል ብዙ ነገሮችን ነገራሉ ከወዲሁ ያለው ግን እስራኤል ጦሬን አላወጣም ትላለች አረንጓዴ መብራት የምጠብቀው ደግሞ እርምጃ ለመውሰድ ከአሜሪካ ነው ዞሮ ዞሮ ኢሳያ በተደጋጋሚ የምንናገረው ነገር አለ እስራኤል እርምጃ መውሰድ ብትፈልግም በሁሉም አቅጣጫ እጃችን ተይዟል ግን በአሜሪካ መንግስት ነው የአሜሪካ መንግስት ደግሞ ተረጋጉ መጀመሪያ የዲፕሎማሲውን ዘርፍ ቦታ እንስጠው ከሚል የተነሳ ማለት ነው እና በሀገራችን የሰሜን ክፍል መሆነ በደቡብ ክፍል ተመሳሳይ ሁኔታ ነው ይበልጥ ግን ራስ ምታቷ ኢራን ነች እና በኢራን በኩል ያልነው ቀደም ብለን ዶናልድ ትራምፕ ተከፍቷል ይላሉ እንደገርም ባሳለፍነው ሁለት ወር ከማይ ወር ጀምሮ እስካሁን ድረስ ማለት ነው ይሻያው ወደ 800 የሚሆኑ የንግድ መርከቦች ሲወጡና ሲገቡ ወደ 400 ሚሊዮን የሚሆኑ የበርሚሎች ማለት ነው ናፍጣ የተጫኑ በርሚሎች ለዓለም ገበያ ቀርበዋል ዶናልድ ትራምፕ ብሉት ምንድነው አሁንም ቢሆን የነዳጅ ምርት ላይ እንዳይደርስ እንዳይወደድ ያን ቦታ ክፍት በማድረግ ፍላጎታቸውም ያን ነው ያን የማረጋጋት ሁኔታና ውስጥ ለውስጥ ያው ትራንስፈር አላሉ ለማንኛውም የኢራን ተጨባጭ ሁኔታ መፍትሄ ካገኘ ለሌሎችም እንድነው ያንጸባርቃል ያ ነገር መፍትሄ ካልተገኘ ግን እስካሁን ያው ነገሩ እንዳለ ይቀጥላል
0: በጣም ግሩም ዘጋቢያችን ጥላሁን መልኬ ለሰጠው ወቅታዊ ከማን አመሰግናለን
2: ሽመላ ሽመላ አገራችን ኢየሩሳሌም ደና
0: አገርህን ኦክ አዘጋጅና አቅራቢ ይሻያው ደቆም ክቡራትና ክቡራን አድማጮቻችን ጤና ይስጥልን ከዚህ ቀጥለን ሳምንታዊ አገርህን ወቅ ፕሮግራም በእስራኤል ሀገር ስለሚገኙ ለሰው ልጆች ጤንነት ጥበቃም የተፈጥሮ ሀብቶች ስለ አስፈላጊነታቸው በተለያዩ ስፍራዎች የሚገኙትም የጤና ሟቶችም እንቃኛለን። በእስራኤል ውስጥ በጤናና በሕክምና ጠቀሜታቸው ባህሪያቸው ምክንያት ዓለም አቀፉና አካባቢያዊ ዝና የተረፉ በርካታ ልዩ የተፈጥሮ ሀብቶች አሉን። እነዚህ ሀብቶች በዋናነት የተመሰረቱት በሙቀት ሚኔራል ውሃዎችም በሚኔራል የበለጸጉ ጭቃና በልዩ አየር ንብረት ውህደት ላይ ነው። በተፈጥሮ ሀብት ላይ የተመሰረቱ ዋና ዋና የጤናና የሕክምና ቦታዎች በሀገሪቱ በእስራኤል ውስጥ በልዩ ተፈጥሯዊ ባህሪያቸው እንደ ማዕደናት፣ የሙቀት ምንጮችና የአየር ንብረት ለጤና፣ ለሕክምናና ለመዝናናት የሚያገለግሉ በርካታ ታዋቂ ቦታዎች አሉ። ዋና ዋናዎቹ የሚከተሉት ናቸው። አንደኛም ያም ሐሜላህ ማለትም የጨው ባህር ይህም በዓለም ላይ ካሉ ዝነኛ የሕክምናና የጤና ቦታዎች አንዱ

ራዊ የሙቀት ምንጭ መፈወሻ ሙዋት ነው። የተፈጥሮ ሀብቶች የበለጸጉ የፍሉሃ ምንጮችን የውሃ ሙቀት በቋሚነት 42 ዲግሪ ሴንቲግሬድ አካባቢ ነው። በጣም ሞቃታማ ነው፣ ግን ማደን ለጤና የሚበጅ ያዘ ነው። የህክምና ጥቅሞች የደም ዝውውርን ያሻሽላል። የጡንቻ እና የመገጣጠሚያ ህመሞችን ያስታግሳል። እንዲሁም ለቆዳ ጤንነትም ጠቃሚ ነው። በሶስተኛው ደረጃ ደግሞ ሃሜ ቲቤሪያ የተሰኘ ደግሞ በክነሬት ባህር ጋሊል ባህር ዳርቻ የሚገኝ ጥንታዊ የህክምና ቦታ ነው። የተፈጥሮ ሀብቶች ከመሬት በታች የሚፈልቁ የሙቀትና የማዕደን ምንጮች፣ ውሃው በጨው የፈሉና ውሃው በጨው የፈሉ ማዕደን የበለጸጉ ነው። የህክምና ጥቅሞች ድም የነርቭ ስርዓትን ያረጋጋል። የጡንቻ ጥንካሬና ለተለያዩ የመተንፈሻ አካላት ችግሮች ፎይታ ይሰጣል። ሃሜ ጋአሽ የተሰኘው ሙዋት በሀገሪቱ መሃል በሻሮን ቀበሌ አካባቢ የሚገኝ ዘመናዊ ስፓ በውሃ ህክምና፣ ነፍስና አካል መዝናኛ፣ ማሸት ማሳጅ እና በውበት ለማሳመር መልክን ለማሳመር አማካኝነት የጤና የመዝናኛና የእንክብካቤ አገልግሎቶችን የሚሰጥ ስፍራ ወይም ተቋም ነው። የቃሉ መነሻ በፈውስ ምንጮች ከሮማውያን ዘመን ጀምሮ ታዋቂ ከነበራቸው ስፓ ከተባለው የቤልጅየም ከተማ የመጣ ነው። ስፓ እና የፍሉሃ ማዕከል ማለት ነው። የተፈጥሮ ሀብቶች ከጥልቅ መሬት የሚወጡ በማዕደን የበለጸጉ የተፈጥሮ የሙቀት ምንጮች። የህክምና ጥቅሞች ለአካልና ለአእምሮ መዝናናት፣ ለጭንቀት መቀነስና ለአጠቃላይ የሰውነትን መታደስ በጣም ጥሩ ነው። አምስተኛም አራድ ባሃነጌቭ ልዩ የአየር ንብረት ያለው የበረሃ ቀጠና በደቡብ እስራኤል የሚገኝ የተፈጥሮ ሀብቶች በጣም ደረቅ አየር፣ ጤናማ የሆነም ምንም አይነት የአበባ ብናኝ የሌለበት ንጹህ አየርና ከፍተኛ የባህር ከፍታ ማለት ነው። የህክምና ጥቅሞችም ለአስም አስማ እና ለተለያዩ የመተንፈሻ አካላት አላርጂ ላለባቸው ህሙማን እጅግ በጣም ጠቃሚ የሆነ የተፈጥሮ ህክምና ቦታ ነው። ሃሜ ዮአቭ ሙዋት በደቡብ እስራኤል የሚገኝ ውሃ ምንጭ በላኺሽ አካባቢ ከአሽቀሎን ከተማና ከቅሪያት ጋት ከተማ በሚያገናኘው መንገድ ላይ የፍል መታጠቢያ ስፍራ ነው። የጤና ጥቅሞቹ በዚህ ስፍራ የሚገኙትና ከመሬቱ ውስጥ የሚፈልቁት ውሃዎች በተለይ በሰልፈር ዲንና በተፈጥሯዊ ሚኔራሎች የበለጸጉ ናቸው። በእነዚህ ምንጮች ውስጥ መታጠብ የደም ዝውውር እንደሚያነቃቃ፣ የምግብ መፍጨት በሆድ የምግብ መፈጨትን ሁኔታ እንደሚረዳ፣ እንዲሁም አካልና ነፍስን ለማረጋጋትም በጣም ጥሩ እንደሆነ ይታወቃል። የጤናን በተመለከተ ማሳሰቢያ፣ ሙቀት ሚኔራል እና ሰልፈር ውሃዎች ውስጥ መታጠብና መታከም ለጤና ጠቃሚና ፈውስ ሰጪ ተሞክሮ ተደርጎ የሚወሰድ ቢሆንም ስር የሰደደ የጤና አካሎች ያሉባቸው ሰዎች እንደ ከፍተኛ የደም ግፊት፣ የልብ ህመም ወይም ነፍሰ ጡር ሴቶች ከመታጠባቸው በፊት ሁልጊዜ ሐኪም መማከር ይመረጣል። ሃሜ ጋአሽ የተሰኘው ሙዋት ደግሞ በቅቡጽ
ጋሽ ውስጥ የሚገኝ

0: የሙቀት ውሃ ፍል ውሃ እና የስፓ መዝናኛ ቦታ ነው። መጀመሪያ ለቂቡስ ንጹህ መጠጥ ውሃ ለማግኘት በተደረጉ ቁፈራዎች የተጀመረ ቢሆንም እንደ አውሮፓ ዘመን አቆጣጠር በ1990ዎቹ ዓመተ ምህረት ውስጥ በጂኦሎጂስት በዮሴፍ ባር ዮሴፍ እገዛ ከሙቀት ሚኒራል ውሃዎችም በሚራሮችም በጨውና በሰልፈር የበለጸጉ ጥቅምን ለማስገኘት ቆፋራዎቹም እንዲስተካከሉ ተደርጓል። ከዛን ጊዜ ጀምሮ ግንባር ቀደም የመዝናኛ ስፍራ ሆኗል። የጣቢያው ዋና ልማት በርካታ ታዋቂ ደረጃዎችን ያጠቃልላል። በ1980ዎቹ እና በ1990ዎቹም የተገኘው የተጋለጠው ነገር ቢኖር ለግብርና ዘርፍ የሚሆን ውሃ ለመቆፈር በተደረገ ሙከራ ወቅት ተፈጥሯዊ ሙቀት ከ37 እስከ 40 ዲግሪ ሴንቲግሬድ የሚደርስ የሙቅ ሚኒራል ውሃ ጥልቀት ያለው ሆኖ ተገኝቷል። በ1990ዎቹ መጀመሪያ ውሃውን ለገላ መታጠቢያነት ምቹ ለማድረግ በቁፈራዎቹ ላይ ያነጣጠሩ ሕክምናዎችና ማስተካከያዎች ተጀመሩ። የቱሪዝምና የስፓ መዝናኛ ቦታ መሆኑ ቂቡስ ያለውን አቅም በመገንዘብ በቦታው ላይ የተስተካከለ የፍል ውሃ እና የስፓ የመዝናኛ ግቢ አቋቋመ። በእስራኤል የሚገኙ የፍል ውሃ መታጠቢያ ስፍራዎችም እንደ ሃሜ ዮአብ፣ ሃሜ ጋሽ፣ ሃሜ ቲቤሪያ ወይም ሃሜ ጌደር ያሉ የገበያ ዋጋ እንደ የሳምንቱ ቀናት የስራ ቀናት ከሳምንቱ መጨረሻና በዓላት ጋር ሲነጻጸር እንደ የትኬት ወደዛ ወደ ሟት ተቋም ለመግባት ደግሞ የዋጋ ሁኔታ ቅናሽ ለማግኘት ወደ ቦታው እየደወሉ መጠየቅ ቅናሽ ለመግባት ክፍያ ለማድረግ መሞከር ይቻላል። በዚህ በመደበኛ የተከበራችሁ አድማጮቻችን ሳምንታዊ ሀገር ወግ ፕሮግራም እዚህ ላይ ተጠናቀቀ። ወደ ቀጣዩ ዝግጅት እንሆ። የተከበራችሁ አድማጮቻችን ከዚህ ቀጥለን የቀድሞው የብሔራዊ የደህንነት ምክትል ሚኒስተር እና የክነሴት አባል ጋዲ ባርከን ጋር ነው ፖለቲካን የተመለከተ ቃለ ምልልስ እናካሄዳለን። የደረሰን አዲስ ዜና እንደሚያሳየው ከሆነ ባለፉት ቅርብ ወራት ወደ ፖለቲካ ዓለም መለሱ ነግሮናል። ወደ አሁኑ ደግሞ ከሊኩድ ፓርቲ ተወት አድርገው አዲስ ፓርቲ ቤተ እስራኤል የሰኘ ፓርቲ እንደሚያቋቁም ሰማንና እንዴት ይታያል? ጋዲ ባርከን ጤና ይስጥልን።
1: ጤና ይስጥልኝ አቶ ሻያው። ጤና ይስጥልኝ ለህብረተሰቡም ለአድማጮቻችን በሙሉ።
0: ደህና ነን። እንግዲህ ፖለቲካ እየታጠየተ ሞቅ ደመቅ እያለ መጣና እንዲያውም ከትልቁ የሊኩድ ፓርቲን ተወት አድርገህ አዲስ ፓርቲ እንደምታቋቁምና እሱም የፓርቲው ስም ደግሞ ቤተ እስራኤላውያን ፓርቲ ይባላል ተብሏልና እስኪ ለምንድን ነው የሊኩድ ፓርቲ ተወት አድርገህ የግል ፓርቲ ለማቋቋም የወሰንከው?
1: ጥሩ ጥያቄ ነው አቶ ሻያው። እርግጥ ይህ ፓርቲ የተቋቋመው የቀኝ ክንፍ አገር የሚወዱ በህብረዚህን ህዝበ እስራኤል በሙሉ ያሉ በርከት ያሉ ሰዎች ህዝበ እስራኤል የሆኑ ራሳቸውን ለመቻል በመደራጀት ከኔ ጋር በመወያየት እኔ የምመራው ፓርቲ በመቋቋም አብረን እንድንሄድ ለዚሁ ምርጫ ሆን ብለን ተወያይተንበት አንድ አመት ተኩል ነው ይህን እንቅስቃሴ የጀመርነው። ዛሬ ጠዋት ይፋ ቢሆንም ግን ይህን ፓርቲ ስናቋቁመው እኔ ትውልደ ኢትዮጵያዊ ብቻ ሳይሆን አገር የሚወዱ በዚህን በጦርነት የሚያገለግሉ የትምህርት ባለሙያዎችም በተለያዩ የሙኒሲፓሊ ከተማ ከንቲባ የነበሩም እንዲህም ሌሎችም በመሆን ይህን ፓርቲ ተቋቁሞ ለሚመጣው ምርጫ ማህበረ እስራኤልን በሙሉ የሚወክል ይሆናል። ይህንም ደግሞ የምናቋቁመው በየቀኑ በእለት ለእለት ህይወታችን እንዴት እናሻሽላለን በማለት እኔ የምነሳው ከወገኔ ተነስቼ ከዚህ ህብረተሰብ የአስራ ስድስት ዓመት ወጣት እያለሁ ጀምሮ እስካሁን ድረስ በበጎ አድራጊነት ህዝቤን በማገልገል እገኛለሁ። አብዛኛውን ስራ ከፓርላማ ሳልገባ የጀመርኳቸው ስራዎችን በመጨረስ አሁን ፓርላማ ከወጣሁ ደግሞ የተጀመሩ ስራዎች አሉ። እነሱን ለማስፈጸም ብፈልግ በልክ ትልቅ አንጋፋው ፓርቲ ያደግንበት የሁላችንም ትልቅ ሊኩድ ፓርቲ እዛ ላይ በመሆኑ በመሳተፍ እንደሚያውቀው ህብረተሰቡ በዚህን ፓርላማ 28 ቦታ የነበረኩትን ወደ 37 ሲያሳልፉኝ እኔ ብሄ 37 ቦታ እኔንም አይወክልም ህዝቤንም አይወክልም ስራማ ያሰራኝም በማለት የበለጠ ኃይል ተሻሽሎ እኔ ህዝቡንም ወክልበት እንሰራበትን ፕላትፎርም ማለት ፓርቲ አቋቁመን እንመራው ይሆናል። ከዚህ ደግሞ የህብረተሰባችን ጉዳይ አንደኛ ወጣቱ በዚህ ቤት አግብቶ አብዛኛውን ከእናት አባቱ ቤት ወይም በክራይ በሚንገላታው እኔ ድሮ 600 ሺህ ሸቀል ለእያንዳንዱ ወጣት ቤት እንዲገዛ ከመንግስት ብድር ተቀም መንግስት ዋስትና ሰጥቶት ቤት እንዲገዛ ያደረኩኝ ከ11500 ሰዎች ሲወዳደሩ ሲመዘገቡ ከዚህን መሃል 1500 ህብረተ ወጣቶች ሲገዙ እኔ ከወጣሁ በኋላ ይቆማል እና ይሄን ለወጣቱ ቤት እንዲገዛ እኔ ጀመርኩት ስራ እንዲመለስ አሊያም በተመለከተ እኔ የክንስት አባል እያለሁ የደህንነት ምክትል ሚኒስትር እያለሁ በፓርላማው ላይ የተነጋገርኩት ምንድን ነበረ ኢትዮጵያ ውስጥ የሚጠብቁ 10,000 ከ10,000 በላይ ወገኖች የሚጠብቁ እነሱም በአንድ ላይ እናምጣቸው ብዬ በአፌ በአካሌ በፕሮቶኮል ተናግሬ ይህ ግን አልተሳካም። አሁን በዚሁ ፓርቲ ኢትዮጵያ የሚጠብቁ ወገኖቻችን የሚስራዳ ፍኒ መዝገብ የሆኑ የእስራኤል መንግስት ጻፍ ሎሞን በ1991 ዓመተ ምህረት በ48 ሰዓት ውስጥ እንዳመጣቸው እኛ ምንዚህም በግማሽ አመት ውስጥ ኢትዮጵያ የሚጠብቁትን ጎንደርና አዲስ አበባ የእስራኤል መንግስት ውቅና ሰጥቷቸው በመዝገብ የተቀመጡትን በአንድ ላይ በግማሽ አመት ውስጥ ሁሉ እንዲመጡ ይሄን ከፓርቲያችን ዋና አንድ አጀንዳችን ነው። ይሄን ያደረግነው ነው። ሌሎችን በተመለከተም ብዙ ነገሮች እንሰራለን ብለን እኔ ያደረኩትን እንቅስቃሴ አለ። ይሄን በሙሉ በተመለከተ ሌሎችንም ፓርቲው ያንቀሳቅሰዋል እኔ ብቻ ሳይሆን ሌሎችም አሉ በማለት ነው።
0: አሁን ከትልቅ የፖለቲካ ፓርቲ ልኩድ ደበሰለ አሁን በአሁኑ ሰዓት ምርጫ ፕራይመሪ ስክል ምርጫ እየተካሄደ በመኑ የሚገኘው እና በዚህ ላይ አንተ የተሰጠህ 37ኛ ማቆም እንደተሰጠህ ነው ወይስ ያለመመረጥ እድል አይኖረኝም በሚል ከሌሎች ጋር በመመካከር ነው ይህን አዲስ ቤተ እስራኤል ፓርቲ አቋቋምከው?
1: አይ እኔ ለማመረጥ ድሳይሆን እንዳውም ገና በፊትም እድልም ነበረኝ ለራሴ ለጋዲ ባርከን ቢሆን ነው 37 እንኳን ይበቃኛል አቤት ወዴት ብየማገለግል ከሆንኩኝ ምንም ሳልናገር ምንም ሳልል የሰዎቹ አገልጋይ ድምጽ አምጭ ድምጽ አቀባይ ብቻ ከሆነ እርግጥ ይሄ በቂ ነው። ለማንኛውም የፖለቲካ ሰው እንደዚህ አይነት ነገር ሲያንቀሳቀስ ምንም አይደለ። እኔ ግን የገባውበት እንዳደረ የህዝብን የወገንን ያገረን ህዝብ መብታችን ለማስከበር ስለሆነ 37 ለጋዲ ባርካ ካምፓኒ ጆስራ ነበር። እኔ በሚከን አንቀሳቀሳለሁ አማካሪዎችም ታጅቤ ቤቴን ማጠነክራለሁ። ምን ህብረተሰቡን ዜሮ ነው አንጠቅመው ወንበር ከመልፋት በስተቀር ምንም ለውጥ ላመጣ አልችልም እና ይሄ ህዝቤን አይወክልም በማለት ከጓደኞቼ ጋር ተመካከረን 37 ላልወስድም ብዬ በራሴ ፍቃድ በመጀመሪያ ታሪክ የወጣ የፓርላማ አባል አይ ይሄ ህዝቡን አይመጥንም ብሎ እኔ እኔ ደግሞ የሆነ ይሄን የሚዘጋጅበት ደግሞ ለመስራት እንዲመቸኝ ነው። ከኔ ህጎኔ በርከት ያለው የፓርላማ አባል ቢኖሩኝ ራሴን ተጽዕኖ ፈጣሪ ሆናለሁ። እኔ የምገባው ወንበር ለመያዝ አይደለም ወገኔ ለማገልገል ነው። የስልጣን ሱስ የለብኝም የወንበር ሱስ የለብኝም። ይሄ ቢኖረው ይኖረው እስካሁንም እንቀመጥ ነበረ። አሁን ግን ወደዛ አልብዬ አሁን ለምሳሌ አሊያን በተመለከተ ከጠቅላይ ሚኒስትራችን ጋር ከካሆን ላባን ወደ ሊኩድ ስመጣ የተስማማንበት እኔና ጠቅላይ ሚኒስትር ነታኔው እጅ በእጅ ተጨባብጠን 400 ወገኖቻችን ከኢትዮጵያ በምርጫው በፊት ካልመጣህ አልመጣም ብዬ በቃ ምን ሆነ
0: 390 ያለ ከአራት አመት በነበረው ምርጫ ድልደላን ተመለከተ ነው 37ኛ የነገርከን አሁን
1: አሁን የነበረው ነው ያልኩ እንጂ አሁን አይደለም። በአሁኑ ወቅትማ ጠቅላይ ሚኒስትሩም ሌሎችም ለጋዲ ላንተና ቦታ እንሰጣለን እየተባልኩ ነው። እኔ ቦታ ይዤ ብገባ ብቻ ስለምሆን በአሁኑ ደግሞ የፖለቲካ ልምድ ደግሞ አንድ ሰው ሁሉ አገልጋይ ነው የሚፈልግ። እኔ ደግሞ ወገኔን ማስከብርበት ለወገኔ ለውጥ ማመጣበት መንገድ ካልሆነ ስልጣን ይቅርብ ያስቀምጨው ትቻለሁ አሁን ምን መለሰው ከጎኔ ጋር የሆኑ ብዙ ማህበረ እስራኤሎች ብዙ ኢትዮጵያኖች ብቻ ሳይሆኑ ለምሳሌ በኮሮናው ጊዜ ከመቶ 20 የፓርላማ አባሎች እኔ ብቻ ነኝ ደፍሬ ለህዝብ እስራኤል መብት ተከራከረ ነበርኩኝ እነዚህ ደግሞ ባለሀብት ብትል የኢኮኖሚ ባለሙያዎች ብትል ዶክተሮች ብትል ሐኪሞች ብትል በሙሉ ከዚህ ካሁን ከጎኔ ተሰልፈው ለዚህ ምርጫም እየተባበሩ ነው እኔ ብቻ ሳይሆን ህዝብ እስራኤል ቤተ እስራኤል ያለበት ምክንያት ደግሞ አንደኛ ይህ ቤተ እስራኤል የኛ የህብረተሰባችን ስም ነው ሁለተኛ ቤተ እስራኤል ማለት የመሃ የእስራኤል ህዝብ እስራኤል ስም ነው ቤተ እስራኤል ማለት ከያዕቆብ ልጆች 12ቱ ነገድ ሁላቸው ህዝብ እስራኤል ቤተ እስራኤል ይባላል እና ቤተ እስራኤል የሚባለው የኛ ኢትዮጵያኖች ብቻ ሳይሆን ህዝብ እስራኤልን በሚል የሚወክል ስም ስለሆነ ሁሉም ተስማምቶበት የምንሄድበት የፓርቲ የመጀመሪያ ህዝቡን ህብረተሰቡን ታሪኩን ባህሉንና ለወደፊቱ አንድነት የሚባለውን የሚመራ ፓርቲ ነው።
0: አሁን እንደገባይ ከሆነ በአዲስ የቤተ እስራኤል ፓርቲ ወደፊት ለማስቀደም መሰረታዊ ኢላማዎች ምን እንደሆኑ ገለጽክልን። እንግዲህ የማህበረሰባችን አካባቢ በተለይ በኢትዮጵያ በጎንደር አዲስ አበባ ለብዙ አመታት ያህል ከቤተሰቦቻቸው ተለያይተው የቆዩ ሰዎችን በተቀላጠፈ ጊዜ ወደ እስራኤል እንዲሸጋገሩ አደርጋለሁ የሚል መመሪያ የያዘ ነው ብላል። ቅድም እንደገለጽከው የመኖሪያ ወጣቶች የመኖሪያ ቤት እንዲኖራቸው ደግሞ እንደዚህ የመሳሰሩትን ነገር እናስቀድማለን ብላል። አሁን እንዳልከው ስታይ ብዙ እጩ ተወዳዳሪዎች አሉ። የግል ፓርቲ አድርጎ መወዳደሩ እድሉ የመመረጥ እድሉ ይሆናል ብለህ ታስባለህ ወይ? ህብረተሰባችን አንድነት አቋማቸው እንዴት ምን ተብቃለ?
1: አቶ ሸያው ደጉ ባለፈው 80 አመት የኛን አባቶቻችን ገና ጉዞ ሳይጀምሩ በሱዳን ሳይጀምሩ ሲያወሩ ወደ እስራኤል እንሄዳለን ብለው ሲነሱ በዳር ተቀምጠው እኮ እንዴት በእግራቸው እስራኤል አገር ልደርሱ ነው እንዴት አታፍሩም ሞኝናችሁ ሲባሉ ነበሩ። እነሱ ግን ደፍረው ጀመሩት እኛ ደረስን። ከነዛ በፊት ደግሞ አያት አባቶቻችን ቅድመ አያቶቻችን እስራኤል አገር እንደርሳለን እኛ ባልደርስ ልጆቻችን ይደርሳሉ ብለው በተስፋ ኖሩ። እኛ ከዚህ ሀገር ከመጣነ በኋላ ይህን ህብረተሰብ እስራኤል ሀገር ተቀምጠን ካላረስነው ምግብ እየበላን ያልቀዳነው ውሃ እየጠጣን ያልሰፋነው ልብስ እየለበስን ገነት ሀገር ተቀምጠን ለሚመጣው ትውልድ የማንሆንበት ምክንያት ምንድን ነው? ራሱ ከጥያቄው አቶ ሻያው ደግሞ ራስህን መፈተሽ ትችላለህ። እንዴት እምነተ ስብ ደካማ ጥያቄ ይጠያቃል? እንዴት ይሆናል ይባላል? እኛ ስለሚሆን ነው እንዴ? ጥቁር አይመራም ማለት ነው እንዴ? አሁን በአሁኑ ሰዓት እኛ ቤተ እስራኤሎች እንኳን ለራሳችን ህዝብ እስራኤል ለማንኛውም አፍሪካዊ ወይም ጥቁር ለሆነ ህዝብ ምሳሌ የምንሆንበት ደረጃ ሰዓት ነው። ይህ የነቢያቶች የትንቢት የደረሰበት ጊዜ ነው እንጂ ዛሬ ወደኋላ አይሆንም ብለን የምንፈራበት ምክንያት የለም። እኔ ይህን ለመስበር ነው ፓርቲ አቋቁሜ ህዝበት ሀገሬ የወጣሁ የተወለድኩ ይህን ፓርቲ የምመራው በአንድነት የምንንቀሳቀሰው። አይሆንም የሚባለው አንደኛ ከእኔ በፍጹም ከመንፈሴ የለም፣ ሁለተኛም ደግሞ ይሆናል ስለብዬ እንኳን እኔ እንኳን እኛ ከጎን የሚሰለፉ ብዙ ህብረተሰቦች ባለሙያዎች በቅርብ ሰዎቹ ህዝበ እስራኤል ይታያቸው ያያቸዋል እና እንዴት ይሆናል ተብሎ የሚባለው ጥያቄ መጠየቅም አልነበረበትም። አንደኛ ይሳካል ይሆናል እርግጠኛ ባለሙሉ ተስፋ ነኝ።
0: እኔ እኮ የፖለቲካ እንቅስቃሴ በተስፋ መታገል መንቀሳቀስ በጣም ጥሩ ሆኖ እያለ እኔ ከባለፉ ተሞክሮ ጋር ነበረ የኢትዮጵያ በእስራኤላውያን በእስራኤል ወገኑ ማህበረሰብ አባላት አዎ የግል ፓርቲ አቋቁሞ ተወዳደሩ ግን አላለፉም። መስፈር ያለ አይደለም አንድ መቀመጫ ሁለት መቀመጫ የክነሴት አባል ለማለፍም አልቻሉም። ያ እንዳይሆን ከሚል አንጻር ነው ይህን ያነሳው። ምናልባት ትኩረት ያደረገው በአጀንዳው በዋናነት ማህበረሰባችን ላይ ያተኮረ ስለሆነ በዚህ ዙሪያ እንዳልከው አሁን እንግዲህ ቅድመ ምርጫ የሚያስፈልግ ነው፣ ፕራይመሪስ አለ። እንግዲህ ይህን አዲስ የቤተ እስራኤል ፓርቲ እንግዲህ በሊቀመንበርነት ያው የምትመራው አንተ ነህ ማለት ነው። የዛ ተዘጋጅቷል ወይ?
1: ይህ በደንብ ተዘጋጅቷል። ምን መሰላችሁ ሻያው፣ እንደ አጋጣሚ የኛ የህብረተሰባችን የሚመለከተውን ብቻ ስለጠቀስኩ ነው እንጂ በሀገር አቀፍ በሙሉ እስራኤል ህዝብ እስራኤል አገሩን እንዲቆጣጠር ለምሳሌ በእኛው በአጀንዳችን ምን አለ መሰለ፣ ለምሳሌ ውትድናና ህዝባዊ አገልግሎት አንድ እንዲሆን ማንኛውም ወጣት እስራኤል ሀገር የተወለደ ወንድ ሴት አዲስ ገቢ ዳቲ ኻሪጂ አረብ ሳይባል አገሪቱን ማገልገል አለበት። ወንደኛ ግዴታ ውትድርና መግባት አለበት። ውትድርና ያልገባ አገሪቱን በናሽናል ሰርቪስ መግባት አለበት። ይሄን ያላደረገ አገሪቱ ከአገሪቱ አገልግሎት የሚቀበለውን ለምሳሌ ይቀነሳል። አንደኛ አገሩን ያላገለገለ ውትድርና ያላገለገለ ለምሳሌ የመንግስት ሰራተኛ ሊሆን አይችልም። ሁለተኛ በተለያዩ አጋጣሚዎች የመንግስት ጨረታ ሲወጡ መሳተፍ አይችልም። የሚደረግ በኛ አጀንዳ ማለት ነው። ለምሳሌ ዮቴር ምክያን በተመለከተ የቤቱን ውድ መወደዱን በተመለከተ አሁን የተናገርኩት ለእኛ ወጣቶቹ ብቻ ነው። አሁን ለምሳሌ ከኛ ከወጣቶቹ ራሳችን ችለን የሹብ ለማቋቋም ራሳችን ችለን ቦታ ተቀብለን እናቋቁመዋለን። እኚህም አለ። ሁለተኛ አምስት ከተማ ሜትሮፖሊን በእያንዳንዱ ከተማ እስከ 2 ሚሊዮን ህዝብ የሚይዝ የምናቋቁምበት በሳይንስቶች ባለሙያዎች ቁጭ ብለው አጥንተውበት የተዘጋጃለ። ለምሳሌ ይሁዳ ጋሊሌ የሚባል በጋሊሌ ሊዮን ብዙ መሬቶች በአረቦች እጅ ተይዘዋል። ይሄ አገር ይህ አካባቢ በአረቦች እጅ እየተነጠቅነ ነው። ያለምንም ጥይት ሳይተኩሱ በስድስት ሀገር ያሸነፍንበት በስድስት ቀን ጦርነት ያለ አንድ ጥይት ሳይተኩሱ እስራኤልን ሀገር መሬቷን የወረሷት ነው። እንዲያውም በእስራኤል መንግስት ህዝብ አይኑን ጨፍኖ ይህን አካባቢ ለምሳሌ እስራኤል አዲስ ከተማ መቋቋም አለባቸው በነገብ። ይህን በተመለከተ ደግሞ በኮል ዙራ ነገብ ብዙ በዱን ትናንቶች የእስራኤል መንግስት በግድም በጉልበት እየወሰዱትን ይህን ወስደን ማቋቋም አለብን። ቢቃታ ርደን የሚባለውን አካባቢ በቤቻን ወረድ ብሎ እስከ ያማ ሜላህ ያለው ብዙ መሬት ያለ ባለሙያዎች ከጎኔ በመሆን ይሁን ለአዘጋጅተው አንድ ትልቅ ከተማ እንዲቋቋም ለማለትም አገሪቱን ላገለገለ ውትድና ላገለገለ የማህበራዊ ሰርቪስ ለሰጠ ወጣት ትውልድ በሙሉ ቤት ከዛው አካባቢ እስከ 200 እስከ 300 ሺህ የሚሆን ቅናሽ እንዲደረግላት ቤቱን እንዲሰራ አሁን ቀደም ብዬ የተናገርኩት የህብረተሰባችን በሚመለከተው ትኩረት ነው ያደረኩት እንጂ በህዝበ እስራኤል በሙሉ በሚመለከት የተዘጋጀ
0: ኦክቶበር 7 2023 ዓመተ ምህረት የደረሰብን ጭፍጨፋ የሽብር ጥቃት ይህን በተመለከተ አሁን በጣም መንግስትን እያከራከረ ያለው ሆክ ግዩስ የተሰኘው ሁሉም በሀገራችን ዳር ድንበር በኩልነት በአንድ ወገን ብቻ ሸክሙን የውትድርና አገልግሎት መሸከም የለበትም እና በኩልነት ሁሉም የሀገራችን ዜጎች በሃይማኖት አጥባቂ አሬዲም ማህበረሰብ ወጣቶችም ሳይቀር ውትድርና እንዲያገለግሉ ይሁን ይላል አብዛኛው ህዝብ። በዚህ ዙሪያ ፓርቲህ ምን አይነት አስተያየት ይኖረዋል?
1: ይህም በተመለከተ ልክ ይህን ራሱን የቻለ ከአጀንዳችን ተቋቁሟል የተጻፈ ነው። ቅድም የጠቀስኩት ለምሳሌ ማንኛውም እስራኤል ሀገራዊ ወጥ እንደውም ምንድነው የምናቋቁመው ከፓርቲያችን አዲስ ራሱን የቻለ የመንግስት መስሪያ ቤት ይህን የሚቆጣጠል ሚስራድ ሀዝሁት ልሻራት የሚባል ይቋቋማል። ወጣቱ በሙሉ 18 ዓመት ሲሞላው ለዚሁ ለመንግስት መስሪያ ቤት አገልግሎት ያልፋል። ይህ እኛ ባቋቋምነው ምንድን ነው 18 የሞላው ውትድርና የእስራኤል መከላከያ የሚፈልገውን የጉልበት ኃይል ይፈልጋል። ይህን ቁጥር ያስፈልግናል ብሎ ይወስዳል። ያልወሰደው ደግሞ ወደ ውትድርና ግዴታ ያልገባው 18 ዓመት የሞላው በሙሉ በበጎ አድራግነት ወይም በናዳ ወይም ቤት ሆሊም ወይም በተለያዩ አካባቢዎች ግዴታ ሰርቪስ ይሰጣል። የሶስት ዓመት አገልግሎት ይሰጣል። ይህን እሺ ብሎ ያልገባ ደግሞ ምንም ችግር የለም፣ እስራኤል መንግስት አያስገድደውም። ግን የሆነ መታወቂያ ይሰጠዋል ያገለገለ ብቻ። ከዚህ ካገለገለ ለምሳሌ መንግስት አገር አላገለግልም እኔ አላምንበትም ካለ ምንም ችግር የለም። ለምሳሌ የመንጃ ፈቃድ ሊያወጣ ሲመጣ የመንግስት ግብር የሚከፍለው ከዛኛው እጥፍ በአንድ ሺህ እጥፍ ይሆናል። መቶ የሚሆን ግን ያንኛው አንድ ሺህ ይሸቀል ይከፍላል። ፓስፖርት ለተለያዩ ሀገራት ለመንቀሳቀስ የሚያስፈልገውን በየአመቱ 1000 ሸቅል እየከፈለ ያሳድሰዋል። ውትድና ያገለገለ በአስር አመት አንድ ጊዜ ይሆናል። እና ቤት ለመግዛት ከፈለገ እጥፍ ነው የሚከፍለው። ውትድና ያገለገለ መንግስት አስተያየት ያደርግለታል። ይህን በሙሉ ለማወቅ እንዲቻል ከአዲስ መታወቂያ ይወጣል በእኛ ፓርቲ። ይህን ደግሞ የምናካሄደው ባለሙያዎች ቁጭ ብለው አስበውበት ሆን ብለው አስበውበት ከዚህ ፓርቲ ለምሳሌ ውትድርና የሚያገለግሉ ሀረድሚዎች አሉ፣ ለክነሴት የሚወዳደሩም አሉ፣ ፓርቲውን የሚመሩትም አሉ። እነዚህን በተመለከተ ከእነሱ ጋር በመቀመጥ የሚያስፈልገውን እና በሐሪዲሞቹ ምን ያስፈልጋል በማለት ቁጭ ብለን አዘጋጅተናል።
0: ድሮም ወደ ማጠቃለያ በእውነትም በዚህ ስለ ቤተ እስራኤል አዲስ ፓርቲ ቤተ እስራኤል ፓርቲ በተመለከተ እንዴት ነው ይሄ በሚደረገው ውድድር የተለያዩ ፓርቲዎች ነው የሚወዳደሩ ለጩ የክነሴታ አባል ይመረጣሉ ማለት ነው እና ይህ ፓርቲ ከሌላ ፓርቲ ጋር ተጣምሮ ተዋህዶ ለመወዳደር ያስብ ይሆን ከውዲሁ?
1: እንግዲህ ያው ከፖለቲካው መስክ እስከወጣን ድረስ ሁሉም ሊሆን ይችላል። ግን እኛ ሌሎችን ፓርቲ ማሁንም ገና ሳንወጣ የሚያውቁም ዛሬ ከወጣን ጀምሮ ዛሬ እንዲያው አቶ ሻያው እንዳየኸውና እንደሰማው ሚዲያው በሙሉ እስራኤል ሀገር ዜናው ይሄ ነው፣ ይህ ፓርቲ መቋቋሙ ነው። ይሄ ደግሞ አሁን ለምሳሌ ዜና ትኩረት የሳበው ምንድን ነው? አንደኛ አጀንዳችን፣ ሁለተኛ ከዛሬ ከሚወዳደሩት ፓርቲዎች የቀኝና ክንፍ ውይይት፣ የቀኝና የግራ ውይይት ብቻ ነው እንጂ ለህብረተሰቡ ምን ያስፈልገዋል? አሁን ለምሳሌ ቅድም እንደነገርኩ የእኛ እህት አባቶቻችን እናቶቻችን ሙላው ኢትዮጵያዊ ማለት ይቻላል ሙላው ኢትዮጵያዊ ለስራ ወጥቶ የሚሰራው ፔንሲያ ሲወጣ የፔንሲያ የሚያገልግሎት የሚቀበለው ያነሰ ነው። 2000-3000 ከዛም በታችም ሊሆን ይችላል። እኔ ይህን ህግ ያመጣሁት አንደኛ ወገኔን ለመጥቀም ብዬ ነው፣ ችግሩንም ስለማውቀው። በዚህን ስበብ ውስጥ ግን ህዝበ እስራኤል ከኛ የበለጠ ስንት ደሃል ለመሰለ ሻያቶ ሻየው በጣም እነዚያውን ቤታቸው እንኳ ስጋ የማይበሉ ብዙ እስራኤላዊ ያው ኢትዮጵያኖች ብቻ ሳይሆን እና እነዚህ ይህን ደሃ ህዝብ አገር እያገለገለ እሱ አገልግሎ ልጁ እያገለገለ የልጅ ልጁ እያገለገለ ግን ቀዳሜ ማቀዳሜ ቤተሰቡን ከአንድ ጠረጴዛ አስቀምጦ ለመብላት በተለያየ ድርጅት እየተደጎመ ነው የሚኖረው። ለምን እንዲሆናል? እነሱ አገልግለው ልጆቻቸው እያገለገሉ ለምን በድህነት ይኖራሉ? አነሰ ቢባል እስከ 7000 ሸቀል ፔንሲያ መንግስት ማቅረብ አለበት። ይህን ደግሞ በፓርቲያችን ተቋቁሟል የምናቀርበው እና ኢትዮጵያዊ ብቻ ስለሆንኩ ሳይሆን ለእስራኤል ህዝብ በሙሉ ምን አይነት አዲስ ነው መንገድ ማመጣው ብዬ ሳቀርብ አሁን ጋዜጠኞቹ በሙሉ ውይይት የሚያደርጉበት ፓርቲውን ጋዲ ባርከን ሀበሻው ሳይሆን ጋዲ ባርከን የሚያመጣው አጀንዳ ምንድን ነው ተብሎ የኢኮኖሚስት ባለሙያዎች ነው ዛሬ ይህን ጉዳይ ውይይት የሚያደርጉት። እኛ ደግሞ ዘለን ዝም ብቻ ኢትዮጵያዊ ብቻ ወጥ አንድንሆን ሀበሻ ይምራ ማለቱ ብቻ ሳይሆን ምንድን ነው ለሀገሪቱ የምናመጣው፣ ለራሳችንስ ምንድን ነው የምናመጣው ነው። እቺ ሀገር ለማንኛውም ሰው አናከፋፍላትም። አረብ አይነት ቅድነም የቀኝ ክንፍ ነን። ስለኛ ህብረተሰብ በሱዳን በረሃ የሞቱት አጥማቸው የተከሰከሰው ከዛ እነሱም ነፍሳቸውን ይማር እዚህ ቤተሰቡ ምስክር ነን እና ቀኝና ግራ የሚለው እኛ የቀኝ ክንፍ ነን። ከቀኝ ክንፍ ካለው ውስጥ ግን እኛም ተጣምረን ለመንቀሳቀስ ለሚመጣው መንግስት እንቀርባለን ብዬ አቀርባለሁ። ይህን ደግሞ የሚወስነው ህዝቡ ነው። የጋዲ ባርከን ሀሳብ ብቻ ጥሩ ሊሆን ይችላል። እኔ ወገኔን ከራሴ አስቀድሜ በተለያዩ ፈተናዎች ተፈትኛለሁ እና የሃይማኖት መሪዎቻችን ለምሳሌ ዛሬ በርከት ብለው ዛሬ ትናንትና የተወለዱ ህጻናቶች ጠምጥመው እንኳ ተሽመው ሲሄዱ ባለፈው 20 ዓመት እንኳን እነሱ ተስፋ ሊኖራቸው ኢትዮጵያ ያመጡት አባቶቻችን ተስፋ አልነበራቸው። ለእንጀራቸው ትናንሽ ዛሬ ምን እንብላ በማለት እንደ ልመናን የነበሩት እኔ ከመጣሁ በኋላ ግን ወጣቱም እንዲማር ቄስናም እንዲቀጥል በማለት ገና ፓርላማ ሳልገባ ያስተካከልኩት ዛሬ ከዛሬ ትላንትና የተወለዱት ወንድሞቻችን ቄስና ለመማር ዛሬ እየተሳተፉ ሌሎችም ተሹመዋል። እና ባህላችን እንደዚህ አድርገን ማሳለፍ የለብን። ኢሳያው ይቅርታ አድርግልኝ እንጂ አሁን ርሽዎቹ ምን ያደርጋሉ? ከራሻ ያመጡ ወገኖቻችን ልጆቻቸውን በማለ ህጻና ገና ሳይገቡ የራሻ ቋንቋ ያስተምሯቸዋል። አንድ ኪታ አለፍ ሲደርሱ በዕብራይስጥ ሳይችሉ ሩሲ የራሻ ቋንቋ ነው የሚያወሩት። እኛ ደግሞ አማራኛ እዚህ ሀገር እንድማር በመዋለ ህጻናት ሮሶቹን የሚያደርጉትን እኛም እንደማድረግ እኔ ይህን በተመለከተ እያዘጋጀሁ ነው። ባህላችን፣ ታሪካችን፣ ቋንቋችን ምንም የኢትዮጵያ ህዛ የመጣንበት ብቻ ሳይሆን ትልቅ እውቅናችን ነው። ቋንቋ ዛሬ በጣም ትልቅ ከሩሲዎቹ መማር እንችላለን እና ራሳችን የምንችልበት ወገኔ ከጎኔ እንድትሆኑ በያላችሁበት ተሰብስባችሁ ጥሩኝ፣ እመጣለሁ። በቅርብ ትልቅ ስብሰባ፣ ሀገር አቀፋዊ ስብሰባ ይደረጋል። ለፓርቲው መታችሁ፣ ይህ ፓርቲ የእናንተ ነው። እኔ አንድ መሪ ቢሆን እናንተ ናችሁ የምትመሩት። በህዝቡ ስም ነው ያቋቋምኩት። በእና ይህም ለእናንተ ለሁላችን ነው። ዛሬ እችን አገር አባቶቻችን በመጀመሪያ ድሮ ከ2700 ዓመት ሲያስልሟት በህልማቸው ለእኛ ያደረሱልን እችን አገር ለሚመጣው ትውልድ ደግሞ ዛሬ ይህን ፓርቲ መስርተን ይኸው ጥቁሮች እኮ ይችላሉ፣ ይኸው ኢትዮጵያኖች እኮ ይችላሉ፣ እነሱ የመሰረቱት ይኸው ይህን ሰራ ተብሎ በሚመጣው 50 ዓመት 80 ዓመት እንዲወራ እንዲወርሱት ነው የምንሰራው።
0: እሺ፣ እንግዲህ በቀጣይ እንከታተላለን። እንግዲህ ስኬታማነቱን እናየዋለን እና የቀድሞ ምክትል የብሔራዊ ደህንነት ሚኒስተር ጋዲ ባርከን ለሰጠው ገለጻ በጣም እናመሰግንሃለን።
1: የቤተ እስራኤል ፓርቲ ሊቀመንበር
0: ነው ያልከን አይደል? እሺ፣ መልካም ቆይታ።
1: አመሰግናለሁ።
0: የተከበራችሁ አድማጮቻችን፣ ቃለ ምልልሱን ይሄን ይመስላል። የፖለቲካ እንግዲህ በጥቅምት ነው ብሔራዊ የክነሴት ምርጫ የሚካሄደው። ከዛ አስቀድሞ